0: ተል ናይ ኣንበሳ ኢዲድ ወስድ ኩሉ እቶም ኣምሃራን እዎም እቶም ንዖም ድምህሩ 11 ክልቶም ዝበለፁ ተምሃሩ እዮም ብኦም ጌርና ንምህሮም ቶታል ኤርትራ ታክሲ ጨፈርሚት ትምህርቲ ዞባ ማእከል ሃማማት እየ እዚኣቶም ብምትሕባር ከምዚ ንገብር ኣለና እሞ እንተሓጋገዝ ተባሂልና ክንተሓጋገዝ ጀሚርና ስለዚ ኣብ 222 ብ405 ጀሚርና ኣብ 223 ከዓ ናይ 169 ዕቢናያ ማለት እዩ ኣብ 224 ከዓ ብዛሓ የለ ዋላ ውድባዊ ጉዳያት ትግደፍ ስለዝኣቶ ከምዚያን ግበሩ ፅቡቅ ምዕባለ እዮም ፃሉ ስለዝተባሃለ ኣብ 224 ከዓ ናብ 215 ተምሃሮ የዕሪግናዮም ማለት እዩ ኣብ 225 እዚ ሕጂ ዳርጋ ኣብ ኩሉ ፀላው ኣብ ሙሉእ ዞባ ኣብ ሙሉእ ሃገር ፀላው ኮይኑ ዝቀረበ ኣብ ሙሉእ ዞባ ማእከል ኢና ምሄርና ኣብ ሙሉእ ዞባ ማእከል ኣብ 101 ቤት ትምህርትታት ኣብ 7 ንኡሳን ዞባታት ማለት እዩ ኣብ 101 ቤት ትምህርትታት 20500 ንኡሳን ተምሃሮ ምሄርና ማለት እዩ ስለዚ እንታይ ክልተ ዕላማ እዩ ዘለዎ ሓደ ነቶም ተፀገሙ ዝደኸሙ ኣብ ትምህርቲ ንሕግዝ ኣለና ካልእ ነቶም ኣብ ግዜ ክረምቲ ዕረፍቲ ዘለዉ ተምሃሮ ኮሌጃት እዞም ብሉፃት ተምሃሮ ዝበሃሉ ታሻይ 10 11 ምሂሮም ንሳዋ ዝኸዱ እዚኦም 2 ዓመት ምሂሮም ንሳዋ ክሳብ ዝኸዱ ኣብ ግዜ ክረምቲ ከም ድምህሩ ጌርና ማለት እዩ ስለዚ ኣዝዩ ዓብ ገምጋም ስለዝተገብረካ ውፅኢታዊ ስለዝኾነ ኣብ ሙሉእ ዞባ ማእከል ኣብዚ 225 20500 ተምሃሮ ኣምሄርና
1: ኣበጋግሳ ናይዚ ናይ ክረምታዊ ትምህርቲ ዝካየድ ዘሎ ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተበገሰ እዩ ብኡ ተበጊሱ እቲ መደብ ካብ ክረምቲ ናብ ክረምቲ እንዳሰፍሐ ምስ ከደ ኣብዚ መደብ እዚ ሕጂ ብምትሕብባር ማሕበር ምትሕግጋዝ ቀዳማይ ዙርያን ጨንፈር ትምህርቲ ዞባ ማእከልን ብምትሕብባር ዝካየድ ዘሎ መደብ እዩ ስለዚ ናይ ክልቲኡ ተሓባቢሩ ዝኸይድ ዘሎ መደብ ትካላት እውን ተሓዊሰንኡ ዘለዋ መደብ እዩ ሃማድኤ ሃማማትኤ ኣብዚ ተሳታፍነቶም ልዑል እዩ ዘሎ ስለዚ በዚ መደብ እዚ ዝካየድ ዘሎ ኮይኑ ናይ ብዙሓት ኣካላት ምትሕብባር ዝኸይድ ዘሎ እዩ

0: ኣብ ትምህርቲ ንዝደኸሙ ተምሃሮ ኣለሌኻ ዝውሃብ ትምህርታዊ ሓገዛት ብኣልያዞም ዝተጠቐሱ ማሕበራት ዝካየዱካ እንተኾነ ብቐንዱ ነቲ መደብ ዝትግብሩ ግና ተምሃሮ መምህራን እዮም። እዞም ተምሃሮ መምህራን ካብ ላዕለዎት ደረጃ ትምህርትን ካብ ኮሌጃትን ብዝለዓለ ደረጃን ብወለንታን ዝተዋጽኡ እዮም። እዚ ብተምሃሮ መምህራን ዝካየድ ናይ ደገፍ ትምህርቲ ኣዝዩ ሓጋዚ ስለ ዝኾነ ልዑል ኣገዳስነት ከም ዘለዎ እዩ ዝእመን።
1: ሕጂ እንታይ ና ጀሚርና ብካልኣይ ሳልሳይና ጀሚርና ብካልኣይ ክፍልን ሳልሳይ ክፍልና ጀሚርና ምክንያቱ ቆልዓ ብንኡስ እዩ ክትኩሶ ዘለካ እዚ ብሂላ ቦታትና ቆልዓ ብንኡስ ቆርበት ርስ ዝበሃል ካብ ንእሽቲ እዮም ካብ ትኩስክሶም ዘለካ ናይ ሓንቲ ሃገር ወይ መሰረት ሓንቲ ሃገር ካብ ታሕቲ እዩ ዝጅምር። ኣብ ታሕቲ ንድሕር ዳዲ ዕርኸ ሃገር ኣላት ምፍላይ ትክና። ስለዚ እዞም ቆልዑ እዚኣቶም ካብ ታሕቲ ክንጅምር ኣለና ስለተባሃለ ካብ ቀዳማይ ናብ ካልኣይ ክፍሊ ዝሰገሩ ነዚኣቶም ክንዮቲ ዝወሃብ ቁፅርን እንግሊዝን ንባህሎም መንነቶም ታሪኮም ዝፈልጡሉ እውን ሞራላውን ዘይግነታውን ትምህርቲ ይወሃብ ነይሩ ማለት እዩ። ከምቲ ኣቀዲመ ዝበልኩካ ንዖም ዝርድኦም ቋንቋ ካብ ታሕቲ ብዛዕባ ሃገሮም እንዳፈለጡ ክኸዱ ብዛዕባ መንነቶም ብዛዕባ ታሪኮም እንዳፈለጡ ንክር ተባሂሉ ካብ ታሕቲ ጀሚርና ኢና ንዓቶም ንክስክሶም ማለት እዮም። እጂ መሰረት ናይ ሓደ ህንፃ ንድሕ ዘይደልዲሉ ፈራሲ እዩ። መሰረቱ ፅኑዕ ዝኾነ ህንፃ ግን ዘለኣለም ነባሪ ማለት እዩ። ስለዚ ሓንቲ ሃገር ክታነስ ትኾንካ ከዓኒ ካብ መሰረት ክኸውን ስለ ዘለዎ ንዞም ቆልዑ እዚኣቶም ካብ መሰረቶም ሀይልና ጀሚርና ብባህሎም መንነቶም ታሪኮም ከም ድኩ ንገብር ኣለና ማለት እዩ። ጎኒ ጎኒ ከዓኒ ስነ ጥበባዊ መደባት እንዳዳለና ንኸይድ ነርና ማለት እዩ።
0: ጥበብ ትምህርቲ ሓደ ካብቲ ፍልጠት ብዝቐለለን ብዝሓፀረን መንገዲ እዩ ዘሰጋግር። ናይ ደገፍ ትምህርቲ ደረጃታት ኣብ ምትዕርራይ ልዑል ኣበርክቶ ኣለዎ። ዕላማ ናይዚ ኣብ ክርምቲ ዝውሃብ ናይ ደገፍ ትምህርቲ ደረጃን ብቕዓትን ደገፍ ዘድልዮም ተምሃሮ ንምምሕያሽ እዩ። ውፅኢቱ ኣብ ባይታ ክግምገምን ከሎ ከዓ
1: እቲ ውፅኢት ከምዚ ቀዲመ ድብልኩካ ምክታል ንገብርና ፈሎዋም ንገብር ኢና ኣብ 2022 ክንጅምር ከለና ካልኣይን ሳልሳይ ዝነበሩ ኣብዚ ግዜ ሕጂ ሻውዓይ በፂሖም ኣሎ ሻውዓይ ክፍሊ በፂሖም ኣሎ ማለት እዩ። ስለዚ እዚ እቲ ዓብ ለውጡ ማለት እዩ። ክረምቲ ክመፅእ ከሎ ብማሕበር ምትሕጋዝ ቀዳማይ ዝርያ ዝዳሎ ናይ ክረምታዊ ትምህርቲ ኣሎ ስለ ዝበሃል ኣዝዩ ለውጡ ምፅኡ ሰዓብቲ ኣብዚሕና ማለት እዩ። ተምሃሮና በዚሖም ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጢ እንዳገበረ መፅኡ ማለት እዩ። ስለዚ እቲ ኣቀዲሞ ዝበልኩካ ናይ ወለዲ ድሌት ሓደ ውላዱ ክመሃ ስለ ዝደሊ ኩሉ ነገር ገዲፉ ኣብ ትምህርቲ እዩ ፎካስ ትግብር ማለት እዩ። ስለዚ እቲ ለውጢ እንታይ እዩ? ሓደ ኣብቲ ድኻም ዝነበሮም

0: ተምሃሩ ነይሮም ዋላ ኣብ ምንባብ ኣብ ምፅሓፍ ዝደኸሙ ነይሮም ካልእውን ፀገማት ዝነበሮም ምናልባት ኣብ ግዜ ክረምቲ እውን ከፍ ኢሎም ክምሃሩ ዘይክእሉ ማለት እዩ። ስለዚ ነዚኣቶም ብሓደ ሓቂፍካ ነቶም ተፀገሙ ነቶም ዝደኸሙ ብሓንሳብ ጌርካ ይምሃር ነይሩ። እዚ ተኣልያ ወይ ከዓ እቲ ምምራፅ ብመኒድካ ነይሩ ብጨንፈር ሚኒስትሪ ዞባ ማእከል ብመንገዶም ዝካየድ ነይሩ ማለት እዩ። ሕጂ ከምቲ ኣቀዲመ ዝበልኩካ ኣብ ማሓደርቲ ንእሳን ዞባታት ተወሲኽናና ምክንያቱ እሳተን እየን ወይ እሳቶም እዮም ኣብ ምልላይን ኣብ ምቕራብን ፅጉማት ተምሃሮ እዚ ኢለን ተሓባራ ነረን ማለት። ስለዚ እቶም ተፀገሙ ቆልዑ ወይከዓ ተምሃሮ ኣብ ትምህርቲ ምስ ኣተዉ ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጢ ገይሮም ማለት እዩ።
1: ጉዳይ ተምሃሮ መምህራን እውን ካብዞም ሓገዝ ዝወሃቡን ተምሃሮ ፈሊኻ ዝረአ ይኮነን ዕቱም ምክህታል እዩ ዝግበረሎም። ናይ ላዕለዋይ ደረጃ ትምህርቶም ዛዚሞም ናብ ማእከል ስልጠና ሃገራዊ ኣገልግሎት ኣብ ዘኽድሉ ክሳብ ሰዋ ብምብፃሕ ደረጃ ትምህርቶምን ሓፈሻዊ ኩነታቶምን ክትትል ይግበረሎም። ብዘካዚ ክሎም እቶም ኣብዚ መደብ ዝሳተፉ ተምሃሮ መምህራን ናብ ሰዋ ቅድሚ ምኻዶምን ካብ ሰዋ ድሕሪ ምምላሶምን እውን ናይ ምትብባዕን ኣፍልጦን መደብ ይስራዓሎም። ከም መቐፀልታ ናይ ዝሓለፉ ዓመታት ሎሚ ዓመት እውን ነቶም ብወለንቶኦም ንንኣሽ ኣሕዋቶም ዝሕግዙ ተምሃሮ መምህራን ናይ ምትብባዕ መደብ ተኻይዱሎም ነይሩ።
0: ካብ ዓሚና ጀሚርናዮ ማለት እዩ ክልተ ዓመት ምሂሮም እቶም ንሳዋ ዝኸዱ እሳቶም ንዓቶም ናይ መተባብዕን ናይ መለለያን ሽልማታት ተገይርሎም እዩ። ከምቲ ዝበልኩ ናይ ክብሪ ኣቦ ወንበር ኣለና ክቡር ሓለቓ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ እሱ ናይ ክብሪ ኣቦ ወንበርና እዩ ሓይሊ ሓሳብ ኣሎ ይህበና እዩ። ሰዋ ከድና ክሳብ ንሪኦም ንገብር ማለት እዩ። ኣብ ሰዋ እውን ከድና ኣብቲ ፍርቀ ዓመት ፎሎዋፕ ንገብሮም ነጥቦም ንሪኦ ከመይ ከም ዶምፁ ኣብኡ መተባብዕ ንገብር ብድሕሪ እውን ምስ መፁ እውን ከምዚ ትማዝራካዮ ናይ መዳልያን ናይ ገንዘብ መተባብዒ እውን ይግበር እዩ ማለት እዩ። ስለዚ ምናልባት እቲ መተባብዒ ብዙሕ እኳ እንተዘይኮነ እቲ ዕላማ ግን ኣለና እቲ ክውረስ ተደልዩ ዘሎ እቲ ከም ትውፊት ተሓሲቡ ዝኸይድ ዘሎ ምውርራስ ወለዶታት እዩ። ከምቲ ኣቀዲመ ዝበልኩካ ንሕና ካብ ኣያታትና ንሃይለ ደቅና ካኻባና ክወርሱ ኣለዎም።

እዚ 22 ሓምለ 2026 ብናፃ ዝረኸብናዮ ብናፃን ሃቦ ኣብ ትሕቲ ዝብል መሪሕ ጭርሖ ኣብ ባህላዊ ማእከል ዝተኻየደ ስነ ስርዓት ድሙቕን ምዉቕን ድባብ ተጋባእቲ ዝነበረሉ እዩ። ብጉጅለ ባህል ዋልታ ነዝዕለ ዘንፀባርቕ ግጥሚ፣ ድራማ፣ ደርፍታት ካልእ ዝተፈላለየ ስነ ጥበባዊ ምርኢት ቀሪቡ ነይሩ።

0: እቶም ኣብ ትምህርቲ ንዝደኸሙ ተምሃሮ ብወለንቶኦም ክምህሩ ዝጸንሑን ምስ 38 ዙርያ ንሳዋ ዝወረዱ ተምሃሮ ከምኡውን ምስ 39 ዙርያ ዝወርዱ ተምሃሮ መምህራን መዳልያን ገንዘባዊ ሽልማትን ክዕደልን ከሎ ሚኒስትሪ ትምህርቲ እውን ንኣካየድቲ ኣካላት ናይ ኣፍልጦ ምስክር ወረቐትን ሽልማትን ዓዲሉ
1: ኣብ 225 ካብዞም 49 እቶም 47 ልዑል ነጥቢ ሒዞም መፅኦም እቶም ኣሰሮም ዝሰዓቡ ኣብ ዓመተ ትምህርቲ 225-26 9 ተምሃሮ መምህራን ንሳዋ ወሪዶም ነጥቦም ሒዞም ስለ ዝመፁ ከዓ ሎሚ ምሳና ኣለዉ ካብኦም ካብዞም 9 እቶም 84 ዲግሪ ክረኽቡ ከለዉ እቶም 3 ድማ ዲፕሎም ሒዞም መፅኦም ካብ 9 ተምሃሮ እቶም 87 ነጥቢ ሒዞም መፅኦም ኣለዉ ማለት እዩ ካብቶም 84 ዲግሪ ካብቶም 84 ዲግሪ ዘምፁ ድማ እቶም 29 ሙሉእ ነጥቢ ማለት ፎር ዘምፁ እዮም ሎሚ ዓመት ንሳዋ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት እነፋንውን ከዓ ኣብ ሸውዓትኡ ንጉሳን ዞባታት ዞባ ማእከል ኣብ ምምሃር ዝተሳተፉ 456 ተምሃሮ መምሃራን ልክዕ ከም ሃበሪ ኣሕዋቶም ነጥቢ ብምምፃእ ኣስሮም ክስዕቡ ንፅበ

0: እዚ ሓሳብ እዚ ዝነቐለሉ ምክንያት ድማ መንእስያት መጻኢ ናይዚ ሃገርን ተረከብቲ ሕድርን ከም ምዃኖም መጠን ጌና ኣብቲ ሙሉእ ፀዓትን ተቐባሊ ኣእምሮን ዘለዎም ዕድሞ ከለዉ ኣብ ኮሚኒቲ እናነጠፉ ዝሓለፈ መሪር ታሪክናን ዝተኸፍለ ከቢድ መስዋእትን ብግቡእ ክርድእዎን ነቲ ነዚ መሪር ታሪክን ከቢድ መስዋእትን ተፃዊሩ ናብ ዓወት ዘብፅሓና ክብርታት ናይ ህዝብናን ሰውራናን ክወርሱ ብምባል እዩ።
1: ንሳዋ ዘይናፍቃ የለን ንኣነ ኣብ ዝተዓለም ኩሉ ጆን ዝበሃል ነይሩ መዳቕስትና ሕጂ ሙሉእ መዓልቲ ክትዕለም ምሽ ትውዕል ለይቲ ደቂሱ ኮሎ ኣብ ድቃሲ ዝኸልኣና ከመይ ጌርካ ስቕክተብሎ ሓደ መዓልቲ ፊስካ ምስ ተነፍሐት ናይ ናዕሪግ ጥር ኢልወሪዱ ምስቲ ዓራት ከምዚ የማን ስመር ሰሚዑ ኩላትና ከዓ ክሄድና ፎሌን ንቁፀር ንቁፀር ንቁፀር ጆንጆን ንዓናይ ባ ጆን ንዓናይ ባ ደቂሱ ኮይዶ ኣሎ ከምዚኣ ጆን ኣታ ጆን ንዓናይ ኣብ ቁፅር ተረኣኸ መን ተሪፉ ጆን እንታይ ኮይኑ ድዕ ምስቲ ዓራት ሰሚሩ ኣሎ ኣያይ ዝበሃል ዓላማይ ክድዱ ተረኣየስ ይሂታ ጆን ጆን እንታይ ከም ዝብሎ ጠፊዩ የማን ሰላም ዕረፍ ኣብ ሳዋ ኹም ይበቃ ከብ ኩሉ
2: ስራሕ ትምህርቲ ስራሕ ሚኒስትሪ ትምህርቲ ጥራይ ኣይኮነን ሚኒስትሪ ትምህርቲ ግን ኣብ ትምህርቲ ዝኾነ ንጥፈታት ናይ ትምህርቲ ካብ ዝተሓተ ጀሚሩ ስጋብ ዝለዓለ መሪሕ ተራ ዘሎ ኣልያ ዝገብር ኣካየድ እዩ ማለት እዩ። እቲ ዝተረፈ ብዓብኡ ትቐንዲ ዋና ዝኾነ ተምሃራይ ወለዲ ኩሎም ሕብረተሰብ መሻርክቲ ንብሎም መሻርክቲ ደይኮኑስ ንኣብነት ምምሕዳራት እንተወሲድና ኣብ ጉዳይ ናይ ትምህርቲ ዋናታት እዮም። ምክንያቱ ኣብ ትሕቲኦም ዝግበር ንጥፈታት ባዕሎም ክኣልይዎን ከማእዝውንዎም ስለ ዘሎ ማለት እዩ። ካልእ ማሕበራት እንተርኢና ሂግደፍ እንተወሲድና ካልእ በብወገኑ ንትምህርቲ ዝመላላእ ክፋል ናይ ሕብረተሰብ ኣበርክቶ እንተገይሩ ጥራዩ ትምህርቲ ናይ ብሓቂ ዝዕወት ማለት እዩ። ስለዚ እዚ ቃል ደስምዖ ዘለኹ በቲ ሓደ ወገን ኣዝዩ ኣገዳሲ ዝኾነ ተበግሶ ንዝወሰዱ ኣባላት ቀዳማይ ዙርያ ምናልባት ብዙሓት ማሕበራት ኣለና ማሕበራት ገድሊኹን ማሕበራት ካልእ ከም ማሕበር ቀዳማይ ዙርያ ነዚ ኣብ ትምህርቲ ዘሎ ድኻማት ናይ ተምሃሮ ንምፍዋስ ኣበርክቶኦም ንምግባር ዝወሰድዎ ስጉምቲ ብኣልያ ናይ ክቡር ጀነራል ምስጋና ኣፍልጦን ንምሃብ እዩ።
3: እንቋዕ ድሓን ፅናሕኪ ሳዕቢት ዝኣሰር እምነት እዩ እቲ መንገዲ እምነት ፅንዓት እምነት መትከል ኣብ እምነት እንተኣሚንኪ የልቦን ዘይስገር ኣሚንካ እንተኣሚንካን እዩ ዝስራሕ መስተንክር እንተኣሚንካ ኢኻ ትድቦት እምባ ምቁር መንገዲ የልቦን መከራ ኣሎ ፀበባ ኣብ ርሑቕ ሓሳብ እዩ ዝፍጠር ትሪኦ ቀረባ እምነት እዩ ሞተረት ጉዕዞ እምነት እዩ ትዳንጋ
4: መሃብን ምቕባልን ምዝራእን ምብቋልን ክህሉ ዓብ ስራሕ ይጠልብ። እዞም ተምሃሮ በቶም ዝቐደሙ መምህራን ብዝግባእ ተኸስኪሶም እዮም ዓብዮም። ሕጂ ድማ ንሶም ብግድኦም ካብቲ ዝቐስሞ ዘለዉ ፈልፋሊ ፍልጠት ቅራሕቲ ኮይኖም ንናእሽ ኣሕዋቶም ማይ ፍልጠት ይቐብሉ ኣለዉ። በዚ ድማ ዕግበት ከም ዝስምዖም ይገልፁ።
5: እቲ ናተይ ነዞም ኣሕዋተይ ዝቦም ለውበዋ ድማ እንታይ እዩ ቀዳምነት ንነፍስኻ ትከውን ከም ዘለካ ነፍሲ ሰብ ከይኮነ ንካልኦት ክኸውን ስለ ዘይክእል እዚ ኩሉ ድርኺት እዚ ኩሉ ዝግበረልና ዘሎስ ቀዳምነት ነፍስና ክንከውን ነቲ ኮነ ነቲ ኮነ ቀዳምነት ነፍስና ምስ ከኣልና ነፍስኻ ጥራይ ምዃንካ ፅቡቕ ኣይኮነን። ምክንያቱ ብናፃና ትምህርቲ ንዋሃብ ደለና ኣብ ኮሌጅ እውን ልክዕ ከምኡ ዝኸይድ ዘሎ ለዚ ነዚ ኩሉ ዕድላት ናይ ትምህርቲ ኣብ ደገ ካልእ ነገራት ኣሸሓት እዩ ዝኽፈል ኣና ግን ብናፃ ስለ ዝኾነ ብናፃ ተዋሂብና መጀመርታ ነፍስና ኮይና ንኣሕዋትና ድማ ካብቲ ዘለና ተረፍ ግዜ ነፍስና ከይወፃዕና ንዕውም ነዕብየሉ ማለት እዩ። እዚ ብፃይነት ንሕድር ማለት እዩ ብትምህርቲ
6: እቲ ዕድል ምስ መፀ ከምዚ ወላ ሓንቲ

ፅና ናኣቲናዮ መጀመርታ ብፍላይ ቮለንቲር ገለ ምስተባና ቮለንቲር ናኣቲናዮ ምስ ኣተናዮ እቲ ሞያ ክሳብ ክንደይ ክብደት ከም ዘለዎ ማረ ተረዲእና መምሃራ ንዓና ኣብ ክላስ ገለ ክምህርና ከለዉ ሓደ ሓደ እንታይ እዩ ምሽ ባእታ ከምዚ ገይካ ዝተመኽኒ ብመምህር ግን እሱ ዝሓልፎ መድረኻት ግን ኣይትፈልጦን እያ ኣብኡ ምስ ኣተና ግን ባዕልና መምሃራን ኮይና ምስ ረኣናዮ ግን ኩሉ ዘለካ ሕፅረታት ከመይ ጌርካ ተማልእ ኩሉ ነገር

0: እኳ ዝብለኩም ዘሎ ዓሚ ብጣዕሚ እንደ ተገሪመ ነረ ሎሚ ዓመት ግን ካብ ናይ ዓሚ ዝገለለ ተገሪመ ከምዚ ዶ ትግረም ይኸወደ ናይ ሎሚ ዓመት ኮ ገለ ዓይነት ኣጋራርማ እዩ ኣይገርመኩምን
1: እንታይ ኮይኖም እዮምዎ ዝግረሙ ገሪምኒ ገሪምኒ ገሪምዎ ገሪምዎ ተገሪመ ተገሪመ ካብ ምሕር ምድረም ብኣኽስ ተገሪሞም ተገሪምኩሎ ራይ ስቕ ኢሎም ብጣዕሚ እዮም ተገሪሞም ዘሎ እንታይ ከ ኣገሪምኪ
0: እዋ ንስኻ ወላሪኻ ዘይተገረምካ
1: ተገሪመ ምበል
0: ብምንታይ ዳ ተገሪምካ
1: ብኣጋራርማ እዩ
0: እሞ ትገራርማስ ከመይ ዓይነት ኣጋራርማ እዩ
1: ከምቲ ንዓኺ ገሪምኪ ዘሎ ተገሪመ ካብ ምሕር ምግራምካ እዞም ተዓዛብቲ የግረምሩም ኣለዉ በጃኸ እንታይ እዩ ኣገሪምኪ
0: ብጣዕሚ እንዲሞ ዘገርም ዝጉዳይ
1: ኣየ ናይ ጉዳይ ዘገርም
0: ብምንታይ ድኻ ተገሪምካ
1: ባዕሎም ተገሪሞምሲ የገርሙኻ ይብል ነይሩ ግርማይ ወዲ ግርማይካ በጃኸ ነገርና ብምንታይ ክተገሪምኪ
0: ኣነ ዳ ብምንታይ ተገሪመ መስለካ
1: ሀ ብምንታይ ተገሪምኪ
0: ብምንታይ ከምዚ ጅምሮ እንዲጠፍየኒ
1: ኡፍ ደኺመ ደኺመ እዚ ናትኪ ምግረም ዘይኮነስ ምጉሩምራ ምጉሩምራም ዝበሃል እንታይ ጌርና ክግን ንጎ ምድሪ ንነብስኺ ደኺምክስ ንዓና ኸተድክምና ዲኽመትኢኽ ስድራኹ ኳ ዓሪፎም እዮም ዘለዉ እንታይ ዝገበረ ሰብ ኸተድክም እዩ መጋራርማኺ እዞም ኣብ ቅድሚ ዘለዉ ዓበይቲ ሰባት እቲ ኮፍ ኢሎሞ ዘለዉ ሴድያ እዚ ደው ኢለሉ ዘለኹ እስቴ ዝዋና ደራሽ ደኺሞም
2: ድሕሪ ምዝዛም ስነ ስርዓት ምዕዳል ሰርቲፊኬትን ምትብባዕ ተምሃሮ መምህራን ወኪል ተመራቕቲ ኣብ ዘስማዓቶ መደረ ዝሓፍሰዎ ዘለዉ ዓወት ብሰላ ውልቃዊ ጻሮምን ውህደት ህዝብን መንግስትን ዝተረኸበ ምዃኑ ብምግላጽ ብናጻነ ዘምህሮም ህዝብን መንግስትን ብምምስጋን ብዝቐሰመዎ ፍልጠት ሃገሮም ካህንፁ ሕድር ከም ዘለዎም ገሊጻም
3: ዝኸበርኩምን ዝኸበርክንን እዝተጀሚሩ ዘሎ ምህሮ ውዳቤታቱ ብዝበለፀ ቀጻልነት ክህልዎን ምትብባዕ ክግበረሉን ለበዋይ የመሓላልፍ ዝኸበርኩምን ዝኸበርክንን እዚ ኩሉ ዕላሙ ንፁር እዩ ነቲ ብነፃ ዝምሃረካ ሕብረተሰብ ኣብ ታሕቲ ወሊድካ ምምሃር ድሕሪ ትምህርቲ እውን ኣብ ውሽጢ ሕብረተሰብ ኣትኻ ማለት ኮሚኒቲ ሰርቪስ ምሃብን ዋልታ ህዝብኻን ሃገርካ ምዃን እዩ ስለዚ ድማ ንሕና ተመረቕቲ ተምሃሮ መምሃራን በቲ ዝተገበረልና ኩሉ ፅቡቅ ነገር እንዳመስገና ድሕሪ ስብዑቅ ትምህርቲ ናይ ኮሌጅ ኣብ ግዜ ክረምታዊ ትምህርቲ ዝጀመርና የመደብ ክረምታዊ ትምህርቲ ክንቅፅሎ ብሽም እዞም ተረኪብና ዘና ቴስዓ ተመረቕቲ 38 ዙርያ ሃገራዊ ኣገልግሎት ቃልናኣቱ
4: ምሂረ ምሂረ ኸብፅሕ ናብ ፍረ ፅዒረ ፅዒረ ክፈጥር ዝሕረ ኮፍ ኣቢለ ንባዕለ ይደው ኢለ ረአየ ይነፂረ ኣብ ውሽጡ ስኢነ ብኡ ክምካዕ ምስ በፅሐብ ዝብፃሕ ሙሉእ መሊኡ እናሻዕ ክቕዳሕ ዘለኒ ሂበዮ ኣራቢሑ ክፍርዮ ሞያይ ኮይኑ መምህርና መምህር ኮይነ ምሂረ እዮም ፍረ ፃዕረይ ከርዩኒ ተምሃሮ ከለዉ ምሂሮም

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዛ እያ ትመጽእ። እዞም ሕጂ እንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስ ዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደድ እዮም።

ሕጂ ግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀር ናይ ወለዶኦም የውሕሱ ዶኾኑ ይኾኑ?

ኣብ ደሴት ናይ ማዳጋስካር እዚ እንኮ ነዞም ቀለቤታይ ዝጭርኦም ሊመር ዝተባህሉ ዓሌት ዘድሕን ማእከል ይርከብ። እዚኦም ንህበይ ዝመስሉ ኣብ ማዳጋስካር ዝርከቡ ምዕቡላት መጥበውቲ ኮይኖም በቲ ምጩ ትርኢቶምን ሽራጣት ጭርኦምን ድማዮም ዝያዳ ዝበሃጉ። እዞም ምስ ወዲ ሰብ ሕውስ ወይ ተመሓዛዊ ባህሪ ዘለዎም ዓሌት ብጉጅለ ተጠርኒፎም እዮም ዝነብሩ። ሕጂ ግን ብዝሒ ቁፅሮም እናም ቆልቆለይ ዝመፅእ ዘሎ። ምክንያቱ ኣግራብ ብብዝሒ ክቑረፁ ምስ ጀመሩን ብተወሳኺ ድማ እዞም ዓሌት ብዘይሕጋዊ መገዲ ከም እንስሳ ዘቤት ክሽየጡ ኣብ ዝጀመሩሉን ብተዓፃፃፊ ብዙሖማን ቆልቆለ። ኣብዚ ሕጂ እዋን ውሑዳት ኣሸሓት ሊመር ጥራሕዮም ኣብ በረኻ ዝርከቡ። ሎሚ መዓልቲ ግን ኣብዚ ማእከል ሓድሽ ተስፋ ተረኺቡሎ። ምክንያቱ ቅድሚ ውሑዳት ሰዓታት ሓዳስ ዝተወልደት ውላድ ናይ ሊመር ኣላ። እዚ ኦንዘ ዝተባህለ ናባይኦም እዛ ሓዳስ ውላድ ብምውላዳ ብሩህ ተስፋዩ ረኺቡ ዘሎ። ንሱ ከም ዝገልጾ ኣብዚ ማእከል ሓድሽ ውሉድ እንተ ደኣ ተወሊዱ ዳርጋ ኣውደ ኣመት እዩ። ኣዝዩ ሕጉስ መዓልቲ ድማ ይብል። ናይ ኦንዞ ሕልሚ ነዚ ሓድሽ ውሉድ ምዞም ዘለዉ ጉጅለ ናብ በረኻ ብሰላም ንምፍናው እዩ። ኦንዞ ነዞም ሊመር መግቢ ንኽበልዕዩ ዝፅውዖም ዘሎ። ግን እዞም ቀለቤታይ ዝጭርኦም ሊመር ኣብ ዝኾነ ጉዕዞኦም በብውልቆም ኣይኮኑን ዝንቀሳቐሱ። ካብ ዘፍርሖም ነገር ንምህዳም ኮነ ብውሕስነት ንምንባር ኣብ ነንሕድሕዶም እዮም ዝምርኮሱ። እቲ ጸገም ግን እዚ ኣብዚ ማእከል ሓቅነት የብሉን። ምክንያቱ ኩሉ ግዜ እዞም ዓሌት እዚኦም ኣብ በረኻ ብጥርንፍዮም ዝነብሩ። እዚ ማለት ኩሎም ኣሓት ኣሞ፣ ሓትኖ፣ ኣኮ፣ ሓወቦ ማለት እዩ። ኣብዚ ማእከል ዘለዉ ግን ኩሎም ብስጋ ኣይዛመዱን እዮም። ምክንያቱ ኩሎም ካብዚ ብዘይ ሕጋዊ መገዲ ክሽየጡሉ ዝተሓስቡ ዝደሓኑ እዮም። ስለዚ ኣብዚ ሓንቲ ድልዱል ፍቕሪ ዘለዋ ጉጅለ ንኽምስርቱ እዮም ተኣኪቦም ዘለዉ። ኦንዞ ከም ዝሕብሮ ነፍሲ ወከፍ ኣብዚ ዘለዉ ሊመር ነናቶም ገጸ ባህርዮም ዝውንኑ። እዚ ዲላ ንበሃል። ኣዝዩ ገዚፍ እዩ። ዳርጋ ከም ዓብዪ መራሒ ኮይኑ እዩ ዝቐርብ። እዚ ዝበልዕ ዘሎ ፔኪ ይበሃል። እዚ ድማ ፍረድ ይበሃል። ኣዝዩ ምጩውን መስሓቕን እዩ። ኣነ ድማ ነዚ ኣብ ሊፀ ዝፈትዎ ይብል ኦንዞ። እዚ ሳሚ ይበሃል። ኣዝዩ ገነፃዊ እዩ። ኣሓሊፉ ድማ ክጭነቕ ይረአዩ። ስለዚ ክንጥንቀቕ ኣለና ኢሉ ኦንዞ ዘረብኡ ከይወድአ ሊመር ሳሚ ነጢሩ ገጹ ክሃርሞዩ ዝተራእየ። ኣብዚ በረኻ ብዘይ ዝኾነ ጸገም ንኽነብሩ እዞም ካብ ዝተፈላለየ ከባቢ ዝተኣኻኽቡ

ውሊመርን እዚ ኣብዚ ማእከል ዝተወልደ ውሉድን ብቐሊሉ ዘይብተኽ ጥምረትን ምትእስሳርን ክፈጥሩ ኣለዎም። ከም ሓደ ስድራ ነንሕድሕዶም ንኽተሓላለውን ክደጋግፉን ድማ ክመሃሩ ኣለዎም። ምኽንያቱ እቲ በረኻ ኣዝዩ ሓደገኛን ብዙሓት ተጸባእትን ዝሓቖፈ እዩ። ኦንዞን እዞም ካልኦት ምስኡ ዝሰርሑ ናበይትን ሓንቲ ሊመር ከም ዝተወልደት ምስ ዘረጋግጹ መጀመርታ ዝካይድዎ ንጥፈት ነቲ ውላድ ተባዕታይ ድዩ ኣንስታይ ንምፍላጥ ዝግበር መስርሕ እዩ። እዚ ደረቕ ስእሊ ብምውሳድ የረጋግጽዎ፣ ግን ዘይከምቲ እንግምቶ ክብድ ዝበለ መስርሕ እዩ። ደረቕ ስእሊ ምውሳድ ቀሊል እዩ፣ እቲ ዝደለይዎ ቁኑዕ ዝኾነ ኩርናዕ ንምርካብ ግን ኣሸጋሪ እዩ። ምኽንያቱ እዞም ዓሌት ብቐጻሊ ስለ ዝንቀሳቐሱ። ተባዕታይን ኣንስተይትን ሊመር መልክዖም ምስ እትሪኦም ብፍጹም ዝኾነ መፈላለይ የብሎምን። ስለዚ ሓንቲ መፈላለይት ጥራሕ እያ ዘላቶም። ድሕሪ ነዊሕ ጻዕሪ ኦንዞ ብልክዕነት ክትሕብሮ እትኽእል ስእሊ ወሰደ። እታ ውላድ ኣንስተይቲ ምዃና ድማ ፈለጠ። ኣሳራ ኢልና ድማ ክንሰሚዐ ኢና። ኣሳራ ወግዓዊ ስም ናይ ማደጋስካር ኮይኑ ትርጉሙ ድማ ክረምቲ ማለት እዩ ይብል። እዚ ኣዝዩ ዝሕጉስ ዜና እዩ፣ ምኽንያቱ ኣብዚ ዓመት እዚ ቀዳመይቲ ዝተወልደት ውላድ ስለ ዝኾነት። ነዚ ዘደልሎ ድማ እዞም ሊመር ዝተሰሚዑ ዓሌት ብኣንስተይቲ ስለ ዝምርሑ እዩ። ስለዚ ኣሳራ ሓደ መዓልቲ መራሒት ንኽትከውን ትበቅዕ ትኸውን እያ። ኣብ መጀመርታ ግን ክትቀስሞ ዘለዋ ትምህርቲ ኣሎ። ንኣብነት እንታይ ክትበልዕ ከም ዘለዋን ከመይ ገይራ ክትሓኩር ከም ዘለዋን ክትፈልጥ ኣለዋ። እዚ ምስ እትገብር ጥራሕ እያ ካብዚ ማእከል ወፅያ ምስዞም ናይ ዓሌታ ጉጅለ ኣብ በረኻ ክትነብር ትኽእል።

ድሕሪ ክልተ ሰሙን ኣሳራ ኣብ ዕቤት ሰውነታ ፍሉይ ለውጢ ኣምፀት ካብቲ ዝነበረቶ ብዕፅፊ ወሰኸት ካብቶም ጉጅለ ድማ ብብዝሒ ኣቓልቦ ጥረየት ምኽንያቱ ልክዕ ከም ወዲ ሰብ እዞም ዓሌት ሓድሽ ዝተወልደ ውሉድ ኣዝዮም እዮም ዝፈትዉ ንኣሳራ ፍቕሪ ብዝመልኦ ሰውነታ ብመልሓሶም ይሓፅዋ ኣለዉ እዚ ድማ ነዞም ኣብ ፅንተት ዝርከቡ ዓሌት ምትእስሳር ክፈጥረሎም እዩ ዝርአ ኦንዞ ብዛዕባ እዚ ክገልጽ እንከሎ ኣብ ጉዕዞኦም ብቐጻሊ ምዕባለ ይርአ ብምህላው ኣዝዩ ዘቕስነካ ይብል ንኣሳራ ግን እዚ ምንክብኻብ ናይዞም ሊመር ዓቕላ ዘፅበበላ እዩ ዝመስል ስለዚ ንመጀመርታ ግዜ ካብ ኣዲኣ ተፈለያ ናይ መጀመርታ ስጉሚ ከተካይድያ በብቑርብያ ክትላመድ ኣብ መጀመርታ ከምዚ እንዕዘቦ ዘለና ፈሪሓ ብቕልጡፍ ናብ ሕቕፉ ኣዲኣ ተመሰት ብድሕሪኡ ግን ክትደፍር ከኣለት

0: ነዞም ብዘይሕጋዊ ኣገባብ ክሽየጡ ዝተሓስቡ እሞ ዝድሓኑ ሊመር ምምጋብ ብዙሕ ሓልኪ ዝሓትት። እዚ ናይ ድሕነት ማእከል ናይ ገዛእ ርእሱ ሕርሻ ይርከቦ።
1: ኣማሪሳሰቱ ማኑሜቶኪ ሚስቻካቱ
0: ከም ነፍሲ ወከፍ ወላድ ዝገብሮ ድማ ኦንዞ ነዞም ዝናብዮም ዓሌት ጥዕና ዘለዎ

0: ዓይነት ኣመጋግባ እዩ ብቐጻሊ ዝቕርበሎም። ካሮቲ፣ ኪኩምበር፣ ሳላጣ ገለ ካብኦም ኮይኖም ፍሩታታት ድማ ካብዛ ናይዛ ከተማ ዕዳጋ የምፅእ ኣሎም። ሊመር 4 ዝተፈላለዩ ዓይነት ፍሩታታት ክምገቡ ዝኽእሉ ኮይኖም ማንጉስ ግን እቲ ብዝበለፀ ዝፈትዎ ዓይነት ፍሩታ እዩ። ኣብ ሰሙን 35 ኪሎ ግራም ፍሩታ ክውድኡ ይኽእሉ።
1: ምስውተናውን ማኪ
0: ኦንዞ ብቐጻሊ ካብዛ ድኳን ናይ ፍሩታ ዘለዋ ሰበይቲ እዩ ዝዕድግ። ንሳ ድማ ኦንዞ ብቐጻሊ ዝመፅእ ዓሚል ስለ ዝኾነ ብፅቡቕ እያ ትቕበሎ። ሰሙናዊ ዝግበር ናይ ፍሩታ ምዕዳግ መስርሕ ዛዚሙ ንኽምግቦም መፅእ። ኦንዞ ከም ዝሕብሮ ማንጎ ንጥዕኖኦም ኣዝዩ ፅቡቕ እዩ፣ ጠምዮም ድማ እዮም ፀኒሖም ይብል። እዞም ሊመር መግቢ ንኽምገቡ ነንሕድሕዶም ክጋጭው ኢኻ ትዕዘብ። እዚ ድማ ንነፍሲ ወከፎም ቦትኦም ንኽፈልጡ ይሕግዞም። ኣሳራ ግን ዕድለኛ እያ፣ ምክንያቱ ኣድያ መራሒት ናይዛ ጉጅለ ስለ ዝኾነት። ጓል ንግስቲ ብምዃና ድማ ዝደለየቶ ፍሩታ መሪፃ ክትበልዕ ትኽእል። ክሳብ 4 ሰሙን ዕድመ ትመልእ ኣስናን ኣይከተውፅን እያ። ግን እዚ ነዚ ፍሩታ ንኸሰስተመቕር ኣይዓግታን እዩ።

ድሕሪ 5 ሳምንታት እዞም በብግዚኡ ካብ ዝተፈላለየ ቦታታት ዝተኣኻኸቡ ሊመር ክሰምሩ ጀሚሮም ኣለዉ። ነፍሲ ወከፍ መዓልቲ ሰውነቶም ንኸምኡ ፀሓይ ብምፅላውዮም ዝጅምርዎ። ሎሚ ኣሳራ ሓደ ክትሰግሮ ዘለዋ መስገደል ኣሎ። መብዛሕትኡ እዋን እዞም ዓሌት ኣብ 2

0: ወርሒዮም ምሕኳር ዝለሃሉ። ስለዚ ኦንዞ ንኣሳራ ነዚ ንኽትላመድ መሳልል ሰርሓላ። ንሱ ከም ዝገልጾ ወላ እኳ እዚ መሳልል ኣሳራ ንኽትሓኽሮ ከቢድ እንተኾነ ግን ኣብ ላዕሊ በፂሓ ንኽሪኣ ኣዝዩ ከገድሰኒ ይብል። ናይ ሊመር ኣፃብዒድ ልክዕ ከም ናይ ወዲ ሰብ ኮይኑ ንነገራት ዓትዒቱ ንኽሕዝ ይሕግዝ። ብተወሳኺ ኣእጋሮም እውን ልክዕ ከም ኣእዳቦም ይሕግዞም እዩ።
1: ከምኡ ሳራ
2: ታይገን

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ

0: ቀጥልና ሽልማት ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውንዩ ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸኣ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸኣ ተስፋ ሚካኤል፣ መምህር ተኸኣ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞብ ጋላ ነፍሒኦም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ። ሞባይል ሽሎም ኣለዉ። ሳልሳይ ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃኔ ካብ ሳውዝ ኢስትዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ። ብ548 ነጥቢ ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ዳቂዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ዳቂዒት

ሰላምታና ይብፃሕኩም። ኣብ ርሑቕን ቀረባን ኣብ ውሽጥን ወፃእን ትርከቡ ክቡራትን ክቡራን ተኸታተልቲ መደባት ናትራን ከመይ ቀኒኹም? ናትራ ናባኹም ዘብለሉ ሰዓት ኣኺሉሞ ክሳብ ፍፃመና ክትከባተሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶና ኣብ ንኡስ መደብና ዓለም ስነ ጥበብ ጉዕዞ 85 ታሪክ ናይ ኤርትራ ኣብ ሓንቲ ቅብኣ ዘጠቓለለ መንእሰይ ስርሑ ብሓባር ክንዕዘቦ ኢና። ኣብ ንኡስ መደብና ዘዋርት ካሜራ ባህላዊ ምግቢ ብሄር ናግራ ሙራባ ሸርበ ዝበሃል ማለት እዩ እንታይ መሰለ ሰራርሑ ብሓባር ክንዕዘብ ኢና። ብዘይካ ዜ ንኡስ መደብና ፍኖተ ህይወት ዳሳስታ እውን ኣካል ትሕስም መደብና እዮም። ፋኒ ክሊፕ ከምኡውን ሰውን እውን ኣካል ትሕስም መደብና እዮም። ቅድሚ ኩሉ ግን ደርፊ ክነቐድምና ናብዛ ተቐፅል ደርፊ ከስክረኩም ሰነ ምክትታል

ናትራኒኹም ኣብ ምክትታል ትርከቡ ብምክትታልኩም ድማ ነመስግነኩም። ክቡራትን ክቡራን ተኸታተልትና ቀፂላ ንኡስ መደብና ዓለም ስነ ጥበብ ተቐሪባኣላ። ሎሚ ንኡስ መደብና ዓለም ስነ ጥበብ ጉዕዞ ሰማያን ሓሙሽተ ታሪክ ቃልሲ ኤርትራ ኣብ ሓንቲ ቅብኣ ጠርኒፉ ዝሰርሑ መንእሰይ እታ ስርሑ ብሓበር ክንዕዘባ ኢና። ቅብኣ ብዓብኡ ድማ ጥበብ እንድሕር ተዓዚብና ዝተፈላለየ መልእኽትን ሓሳባት ናይ ተቐባኢ ኣብ ሓደ ጥርናፍ እዮም ዝሰርሑ። ሓደ ዝዓበየ ዕላማ ድማ የሕልፉ ማለት እዩ። ናይዚ መንእሰይ እዚ ከደርቦ ክህሎ 85 ዓመታት ዝሓደ ታሪክ ከደልዎ ከሎ እንታይ መስል ዕላምኡ እንታይ መበገስ እዩ? ንኩሉ ንክእክብ ዝሓለፈ ፃዕሪ ከ እንታይ ይኸውን? ብሓባር ንከታተል ናብ ፌሩዝ ቢንያም ከስ

0: ሞያኻ ተጠቂምካ ነባር ስራሕ ምስራሕ ንዘመናት ዝነብር ዕዮ ምብርካት እዩ። ከከም ኩነታቱ ብሰፊሕን ጸቢብን ኣገባብ ይቐርብ። እንተኾነ ናይ ዓመታት ታሪክ ኣብ ጸቢብ ኩርናዕ ክተቕርቦ ቀሊል ኣይኮነን። ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓደ ቕብኣ ተዳሊሎ እንተበልናኩም ከ ክቡራት ተኸታተልትና፣ ኣብ ሓንቲ ቕብኣ ነዚ ኩሉ ዓመታት ጠርኒፉ ታሪክ ብቕብኣ ዘስፈረ መንእሰይን ምስ ዘቕረባ ቕብኣን ዝዳሰሰ ይኸውን መደብና ምሳና ጽንሑ።
1: ራይ መጀመርታ ስመይ ዳንኤል ከበደ ይበሃል። ኣባል ሚኒስትሪ ፍትሒ ኮይነ እቲ ሓሳብ መበገሲታ ካብ 10 ናቕፋ ደላ ካብታ ባጢራ 10 ናቕፋ ደላ ያ ወጫታ ባቡር ናይ 85 ዓመት ታሪክ ህዝቢ ኤርትራ ትጉዕዞ ክሳብ ሕጂ ደለናያ ማለት እዩ። ካብ 1941 ክሳብ 226 ደለናያ ብስእላዊ መንገዲ ገይረ ኣቕሪበ ኣለኹ ማለት እዩ። ዕላማ ናይዛ ስራሕ ነቲ ሓዱሽ ወለዶ ብፍላይቶም ድመፁ ዘለዉ እቲ ታሪክ መንነት ንኸይጠፍእ ብቕልል ዝበለ መንገዲ ጌርካ እንታይ ከም ዘሕለፈ እቲ ህዝቢ ኤርትራ ንምርዳእ እዩ ትናተ ዓላማ። ኣብ 3 መድረኻት ከፋፊል ኣለኹ። እቲ ቀዳማይ መድረኽ ኢለፈፈለየ ዘለኹ ካብ 1941 ክሳብ 1961 እቲ ፖለቲካዊ ቃልሲ ዝነበረ ማለት እዩ። እቲ ካልኣይ መድረኽ ድማ ካብ 1961 ክሳብ 1991 እቲ ዝሓለፈ ብረታዊ ቃልሲ እዩ። ድሕሪ ናፅነት ካብ 1991 ክሳብ 226 ድማ ብመልክዕ ጋዜጣ ገይረ ቅሪበ ኣለኹ። እቲ ግዜ ዝወሰደቶ ኣብ መፅናዕት እዩ ትድበዝሐ ግዜ ጠፍዩ ልዕሊ ሓደ ዓመት ድኸደ መፅናዕት እያ ወሲዳ። እታ ስራሕ ንክትስራሕ ግን ክሳብ 2 ሰሙን እያ ወሲዳ ትለይ ማለት እዩ። እቲ መፅናዕቲ ከዓኒ መፅሓፍቲ ብምንባብ ታሪክ ክሳብ ዝኾነ እቲ ኣፀቢቕካ ክትፈልጠለካ ታሪክ ንባዕልኻ ነቲ ህዝቢ ቅድሚ ምምፃኻ ኣፀኒዒኻ ፅቡቅ ጌርካ ሓቲትካ ካብ ዝወዓሉ እቲ መፅሓፍትን ጋዜጣታት ኩሉ እቲ ዘድሊ ሪፈር ገይረ መፅእ ዘለኹ ማለት እዩ። መፅሓፍቲ ሓደ እቲ ቀንዲ ምንጪ ናይ ሓሳብ መፅሓፍቲ ተጠቀም ኩሉ ማለት እዩ። ነቲ መፅሓፍቲ ኣንቢበ ምስ ወዳእኹ ግን መብዛሕትኦም እቶም ደረስቲ ናይተን መፅሓፍቲ ከማን ረኺበ እየ ዝያዳ መብርሂታት ካብኣቶም ረኺበ። እቲ ናይ ድሕሪ ናፅነት ዝነበረ ዓመታት ከዓኒ ብጋዜጣ ካብ ጋዜጣ የ ተወኪሰ ኩሉ ማለት እዩ። እቲ ናይ ቅድሚ ናፅነት ዝነበረ ካብ 1941 ደሎ ብፍላይ ግን መፅሓፍቲ እቲ ደዓበየ ምንጪ ዝያዳ ከዓ ነቶም ዝወዓሉ ብምውካስ ነቲ ሓሳብ ኣራጉድ ዮ ማለት እዩ። እቲ መሳርሒታት እቲ ጀዲድ እቲ ጨርቂ ዓለባ ማለት እዩ። ጣውላ ከዓ 3 ሜትሮ ብ2 ሜትሮ እዩ ናታ ስፍሓት ናይዛ ቅብኣ ማለት እዩ። ሕጂ ክንዲዚ ዕብት ዘድለየትሉ ምክንያት ንብምሉእ ዝብ ዝደለ ሓሳባት ክጥር ንፈለይ ምእንታን ኢለ እቲ ዕብት ክሳብ ክንዲዚ ክገፍሕ ክስተገይረ ዮ ማለት እዩ። ምክንያቱ ድሕር ኣብ ደቂቕ ኮይኑ እቲ ብፍላይ እዚ ንኣሽሎ ብዙሓ በሬታታት እሱ ከኣቱ ስለ ዘይክእል ኣብ ደቂቕ

ክንዚ ዕብት ክትከውን ክሳ ገራ ሓቲታትና ማለት እዩ ብኡ መሰረት ዕቤትኻ ናብዚ ትሪእዋ ዘለኹም ኮይኑ ማለት እዩ። በቲ ቀዳማይ መድረክ ክንጅምር ምስ ምምፃእ ናይ መግዛእቲ እንግሊዝ ተታሓሒዙ እዩ ዝቐርብ። ሓደ ካብቲ መብፃዕታት መግዛእቲ እንግሊዝ ዝኣተወሉ ንህዝቢ ኤርትራ እቲ ምፍቃድ ናይ ማሕበራት ማለት እዩ ምቓም ማሕበር ፍቕሪ ሃገር ብሓሙሽተ ግንቦት 1941 ቆይማ ምስ ተበገሰት ግን ትናታ ዓላማ መንጎ ተጨው ብምትእታው ናይ መንግስቲ ኢትዮጵያ ማለት እዩ መሳርሒ ናይ ሕብረት እንዳኾነት ስለ ዝኸደት ተባታቲና እዞም ኣቦታት ኣቶ ኣቦና ወልዳ ወልደ ማርያም ከምኡ ውን ሼክ ኢብራሂም ሱልጣን ድማ ናይ ኣራቢጣል እስላምያን ናይ ኤርትራን ኤርትራውያን ወከልቲ ገይረ ቅሪበዮም ኣለኹ። ሓፈሻዊ እቲ ዝነበረ ኩነታት ብምሉእ ናይ ኣለም ሰገድ ተስፋይ መፅሓፍቲ ንኩሉ እቲ ዝነበረ ኩነታት ኣፀቢቐን ስለ ዘብርሃ ኣነ ተወኪሰሉ ነዚ ስራሕ እዚ ንክጥቀን ንኽዳሉ ማለት እዩ። ነቲ ካልእ ብፍላይ እቲ መንእሰይ ተሓድሽ ወለዶ ድማ ንዓተን ክውከስ ኢለም ፅየና ኣለኹ ከም ኣብነት ኢሎ ማለት እዩ። ብድሕሪ እቲ ካልኣይ መድረክ ንብሎ ካብ 1961 ብረታዊ ቃልሲ ምስ ጀመረ ብድሕሪ እቲ ብወግዒ እቲ ፌደሬሽን ናይ ኤርትራ ድፈረሰሉ ማለት እዩ። ኣብ ትሕቲ ሙሉእ ጎበጣ ናይ ኢትዮጵያ ዳኣተናሉ እዩ 1962 ማለት እዩ። እዚ ናይ ሬሳ ስዋኣት ተጋደልቲ ተንጠልጢሉ ዘሎ ኣብ መፋርቅ ሱሳታት ማለት እዩ ዝነበረ ንህዝቢ ንምርዓድ ብዕላማ ኣብ ዕዳጋታት ኣምፂኻ እንዳሰቐልካ ነቲ ህዝቢ ናብ ሰውርኡ ንኸይፅንበር ወይ ድማ ደገፍ ንኸይገብር ዝዓለመ ማለት እዩ። ብኣንጻሩ ግን እቲ ህዝቢ ነዚ ምስ ራኤ ብዝያዳ ናብ ሰውራ ክፅንበር ዝጀሚሩ ማለት እዩ። እዚኣ ዓገብ ትብል ደላ ናይ ዶክተር ምስማይ ገብሪ ሂወት ኣብ 2002 ዝተሓተመት መፅሓፍ ድማ ሓፈሻዊ ናይ 100 ዓመት ታሪክ እያ ሒዛ ዘላ። ነቲ ዝነበረ ኩነታት ድማ ብዝያዳ ስለ ትትንትን ኣነ ተጠቂመላ ነቲ ካልእ ሰብ ድማ ንኸንብባ ይዕድማ ኣለኹ ማለት እዩ። ካልእ እዛ ቀይሕ ኣየ ትብል ዘላ እውን ተመሳሳሊ ነቲ ዝነበረ ኩነታት ኣፀቢቓት ደስስ መፅሓፍ እያ። ናይ ተጋዳላይ ኢብራሂም ሳልም መፅሓፍ እያ። ደራሲኣ ኤርምያስ ኣብርሃ እዩ። ታሪክ ሂወት ግን ናይ ኢብራሂም ሳልም ኮይኑ ክሳብ ቲ ዳሓር ናይ ስንክልና ሂወቱ ኣብ ፖርት ሱዳን ዝነበረ ናይ ስንኩላን ሂወት ኣብ ክሊኒክ ፖርት ሱዳን ማለት እዩ ብዝያዳ ኣፀቢቓ ስለ ተጉልሕ ንክትንበብ ኢለ ምፅያ ኣለኹ ማለት እዩ። ካልእ እዚ ናይ ዖናን በስከዲራን ዝነበረ ናይ ህልቂት ናይ ዓድታት ሰኒሒት ኣብ 1970 ዝነበረ ብስርዓት ናይ ሃይለ ስላሴ ዝተፈፀመ ኣሰቃቂ ግፍዕታት ማለት እዩ። ብዙሕ ኣብ ውሽጡ ምስኣደኻ ብዝያዳ ኣዝዩ ተንካፍ ዝኾነ ታሪክ ዝሓቆፈ እዩ። እቲ ኣብ ልዕሊ እቲ ህዝቢ ዝወረደ ግፍዕታት ክሳብ 10 ዓመታት መፅናዕቲ ተወሲድዋ ዝተዳለወት መፅሓፍያ ነቶም ግዳያት ካብቲ ህልቂት ድድሓኑ ኣካላት እንዳ ሓተትካ ዝተገብረት መፅሓፍያ እዚኣ ኣዝያ ገዳሲት መፅሓፍ ስለ ዝኾነት ድማ ንክትንበብ ኢለብዚ ኣምፅያ ኣለኹ ማለት እዩ። ካልእ እዚ ናይ ቃኘው ስቴሽን ዝብል ዘሎ ቃኘው ስቴሽን ኣብ 1953 ኣብ መንጎ ሃይለስላሴን ኣሜሪካን ነቲ ዝነበረ ዲፕሎማሲ ንምዕባይ ዝተዳለወ ቦታ እዩ። ኣብቲ ግዜ እቲ ኣብ ዓለም እቲ ዝዓበየ ናይ መራኸቢታት መሳርሒ ዝጥቀምሉ ዝነበሩ ቦታ እዩ። እታ ቃኘው ትብል ዘላ ስም ፈረስ ናይ ምኒልክ እያ። ሕጂ ነቲ ዝነበረ ዲፕሎማሲኦም ንክተርር ኢሎም እዮም እሱ ከም ሽም ጠቂሶሞ ዘለዉ። ብተወሳኺ ኣብቲ ኩናት ናይ ሰሜን ኮርያ ዝካየድ ዝነበረ ብቲ እዋን እቲ ሓንቲ ቦጠሎኒ ቃኘው ቦጠሎኒ ትበሃል ተለኢኻ ነይራ። ብኡ መሰረት ከዓ እቲ ቦታ ተሰሚዩ ኣለዎ ማለት እዩ። ሕጂ እቲ ቦታ ማዓስከር ደንደን ተባሂሉ እዩ ዝፅዋዕ ዘሎ። እንተኾነ ግን ብልምዲ ብቐጻሊ ቃኘው ተባሂሉ ስለ ዝጥቀስ ነቲ ደሎ ሓድሽ ወለዶ ዋላ ነቶም ድመፁ ድማ ከምኡ ኢሉ ንኸይፀንሕ ንፅባሕ ንጎሲ ንፀውፅዋያት መስርሒ ዝኸውን ኣሰራት ንኸይንገድፍ እዩ እቲ ዕላማ። ማዓስከር ደንደን እቲናቱ ሕጋዊ መፀውዒ እዩ ብኡ ንክቕፅል ኢለ ማለት እዩ። እዚኣ ከም ኣብነት ኢለ ምፅያ ኣለኹ። ካልእ እዚ ናይ ግፍዒ ዝብል ዘሎ ምስ ምምፃእ ናይ ስርዓት ደርግ ድሕሪ 1975 ብዝያዳ ማለት እዩ ኣዝዩ ጎሊሑ ዝተረአየ ኣብ መላእ ኤርትራ ዝተኸየደ ግፍዕታት ብደቂቕ እትንትን መፅሓፍያ እዚኣ ካብተን ቅፅታት ብኣሕተምቲ ሕድሪ ዝተዳለዋ መፅሓፍቲ ማለት እዩ። ካልእ ካብቶም ዓበይቲ ፍፃሜታት ኢልና ንጠቕሶም ናይ 1977 እዚ ናይ ቀዳማይ ውድባዊ ጉባኤ ዝተካየደሉ ማለት እዩ ብዕለት ኣምፅኦ ኣለኹ ኩሉ ኣብቲ ጉባኤ ዝተካየደ እቲዝሓለፈ ውሳኔታት ኣብዚ ጠቂሶ ኣለኹ። እዛ ባንዴራ ኮኸብ ዘለዋ ናይ ህዝባዊ ግንባር እውን ሽዑ ዝተዳለወት ማለት እዩ። ምስ ኣርማ እቲ ዓወት ንሓፋሽ ኢልና ንጥቀመሉ ጭርሕና ንባዕሉ ሽዑ ዝተዳለወ እዩ ማለት እዩ። ኣብቲ ጉባኤ ካብ ዝተመሓላለፉ ዓበይቲ ውሳኔታት ሓደ እቲ ሰብን መሬትን በብቕሩብ ሓራም ውፃእ ዝብል እስትራቴጂ ማለት እዩ። ከም በዓል ናቕፋ ፍዓበት ደቀ መሓረ ከረን ዝኣመሰላ ብዙሓት ከተማታት ኤርትራ ሽዑ

ተሓሪረን ማለት እዩ። ዳርጋ መላእ ሃገር እንትርፈ ውሱናት ከተማታት ኣብ ትሕቲ ሰውራይ ኤርትራኣት እዩ ከም ዝነበረ ንምግላፅ ኣንፅ ኣለኹ ማለት እዩ። እዚኣ ካልእ እዛ ምስክር ፅንዓት ትብለላ ናይ ተጋዳላይ ዓንደ መስቀል ክፍለ መፅሓፍ እውን ነቲ ዝነበረ ኩነታት ኣፀቢቓ ትትንትን መፅሓፍ ስለ ዝኾነት ከም ኣብነት ኢለ ምፅ ኣለኹ። ብድሕሪ ዝነበረ ኩነታት እዚ ናይ 1978 ዝነበረ ምስ ምትእትታው ናይ ሕብረት ሶቪየት ዝሰዓበ እቲ ምልውዋጥ ሚዛን ሓይሊ ማለት እዩ ካብ ቀዳማይ ወራር ክሳብ ሓምሻይ ወራር ኣብዚ ምፅ ኣለኹ በብዕለቱ ብተወሳኺ ብዝያዳ ነቲ ዝነበረ ኩነታት ኣፀቢቓ ተጉልሕ መፅሓፍ ድማ ካብ ናቕፋ ናብ ናቕፋ ትብል ናይ ዶክተር ተኸስተ ፍቓዱ መፅሓፍ ከም ኣብነት ኢለ ምፅ ኣለኹ ማለት እዩ። ኣነ ስለ ዝተወኮስኩሉ ብተወሳኺ ብድሕሪ ዝነበረ ኩነታት እቲ ናይ ሻርሻይ ወራር ዝነበረ ኩነታት ሻርሻይ ወራር ካብቲ ዳሓለፈ ካልእ ወራራት ፍሉይ ድገብሮ ብኩሉ መዳያዊ ወፍርታት ስለ ኣዝዩ ዝተዋዓውዐ እዩ። ኣብ ወተሃደራዊ መዳይ ይኹን ኣብ ዲፕሎማስያዊ ይኹን ኣብ ኩሉ መዳይ ኣዝዩ ልዕሊ ወፍሪ ዝተገብረሉ ወራር ነይሩ። ኣብዚ እቲ ጎሊሑ ዝጥቀስ ነገር ድማ እቲ ኣብ ዓለም ተወጊዙ ዝነበረ ቀመማዊ ኣፅዋር ንምጥቃም ስለ ዝኣወጁ ማለት እዩ። ነዚ ግን ተጋዳላይ ህዝባዊ ግንባር በቲ ማስኬራ ባዕሎም ብምስናዕ ምፍሓም ጌርካ ገለ እዮም ተኸላኺሎሞ ማለት እዩ። ኣብዚ ፍልል ናይቲ ዝነበረ ናይ ስርዓት ደርጊ ዝነበረ ተሃደስ ሰራዊትን እቲ ኣብ መንጎ እቲ ናይ ህዝባዊ ግንባር ዝነበረ ሰራዊትን ትፍልልዩ ንምንፃር ኢለ ብብዕራይን ብተጋዳላይን ገይረ መሲል ኣለኹ ማለት እዩ። ኣብታ ጨራ ናይቲ ብዕራይ ድማ ናይ ሻውዓይ ወራር እቲ ብልምዲ ሰላሕታ ወራር ተባሂሉ ፅዋዕ ማለት እዩ ብድሕሪ ስዒቡ ዝመፀ እዩ ማለት እዩ። ሕጂ ኣብዚ ፍሉይ ኢለ ዝሓሰብኳ እዚኣ ብዝደላ ስእል እያ። እሳ ድማ እታ 20 ሰነ ትብል መዓልቲ ሰማእታትና ከበይ ከም ዝመፀት ዝያዳ ነቲ ሓዱሽ ወለዶ ንምርዳእ ኢለ የምፅ ኣለኹ ብቕልል ዝበለ መንገዲ ማለት እዩ። 20 ሰነ ዕለት 15 ለካቲት ሻርሻይ ወራር ዝጀመረሉ ዕለት ክኸውን ከሎ መዛዘሚ ድማ 20 ሰነ 1982 ዝበዝሑ ሰማእታት ዝተኸፍለሉ ዓውደ ኩናት ስለ ዝነበረ ድማ ሻርሻይ ወራር መዛዘምና ዕለት ናቱ ነበረ እታ 20 ሰነ ካብኣ ወፅያ ማለት እዩ ንምባል ኢለ ምፅያ ኣለኹ። እዚኣ ዜና ኣብዚኣ ደለዋ ጨራሩ ድማ እቲ ንቃልሲ ናይ 9 ብሄር ንምሕባር ዝገበር ኮን እየን 9 ዝነፍራ ደለዋ ማለት እዩ። ካልእ እዛ ጃልባ እዚኣ ድማ ናይ ሕጂ ናይ ሓይሊ ባሕሪ ኮይና ካብቶም ናይ ሓይሊ ባሕሪ ናይ ህዝባዊ ግንባር ዝተወረሰቲ ሓቦንቲ ተወፋይነትን ንምፅብራቅ ኢለ ምፅ ኣለኹ ማለት እዩ። እቶም ሓለውቲ ናይ ባሕርና ሓይሊ ባሕሪ ኤርትራ ማለት እዩ። ካልእ እቶም ዓበይቲ ዝበሃሉ ፍፃሜታት ናይ ኤርትራውያን ኮማንዶ ቅያ ማለት እዩ ዝተሰርሐ ኣብ 84 ግንቦት 21 ናይ ሰሎሞን ድራር መፅሓፍ ኣፀቢቓ ነቲ ዝነበረ ኩነታት ካበይ ብገስ ኣብ መወዳእታ ድማ ዓላሙ ብኸመይ ዛዚሙ ኣፀቢቓ ስለትትንትን ከም ኣብነት ኢለ ምፅ ኣለኹ። ኣዝዩ ሰፊሕ ሸፈነ ዘለዋ መፅሓፍ እያ ንክትንበብ ኢለ ምፅ ኣለኹ ማለት እዩ። ካልእ እዛ ድንገት ኣብ ዓጋመት ትብል ዘላ ክሳብ ትንጣብ ዝኽሪ ወራር ባሕሪ ነጋሽ ናይ መኮነን ኪዳነ ሻባይ ሕጂ ስውኡ ብዝቐረባ ግዜ ኣፀቢቓ ነቲ ዝነበረ ኩነታት ትትንትኖ መፅሓፍ ስለ ዝኾነት ከም ኣብነት ኢለ ምፅ ኣለኹ ማለት እዩ። ተወሳኺ እቲ ኣብ 88 ዝተኸየደ ናይ ናደው እዝ ምፍራስ ማለት እዩ። ናደው እዝ ምስ ፈረሰ ሕነሕነ ናይ ናደው ኣብቲ ሰላማዊ ሰብ ኣብ ሽዕብ ዝተኸየደ ግፍዕታት ማለት እዩ ናይ ጸላኢ እዩ ዝዝከር። እቲ 12 ግንቦት 1988 ኣብ ልዕሊ ህዝቢ ሽዕብ ዝወረደ ክሳብ 400 ዝኣኽሉ ቆልዓ ሰበይቲ ሰላማውያን ብታንክ ብምጭፍላቕ ኣሰቃቕ ዝኾነ ቅትለት ፈጺሞም ማለት እዩ። ብድሕሪኡ ጎሊሑ ዝጥቀስ ኣብ ታሪክና እቲ ናይ ፈንቅል ስርሒት እዩ። ስርሒት ፈንቅል ኣዝዩ በርቃዊ ዝኾነ መጥቃዕቲ ተኸይዱ ናፅነት መላእ ኤርትራ ዘበሰረ ስርሒት እዩ ነይሩ። እዛ ጃልባ እዚኣ ድማ ካብተን መሰረት ናይ ሓይሊ ባሕሪ ህዝባዊ ግንባር ዝነበረ ጃልባ ብኮይና ኣብ ሰዓት እዚ ኣብ ቤተ መዘክር ዞባ ሰሜናዊ ቀይሕ ባሕሪ ንቕርሲ ኢላ ተቐሚጣላ ማለት እዩ። ካልእ እዛ ናብዚኣ ዘለዋ ግማል 30 ይብዝሐን 30 ነቲ ዝነበረ ዝሓለፈ 30 መሪር ብረታዊ ቃልሲ ንምጥቃስ ኢለምፅአን ኣለኹ። እዘና እሹ 28 ኣግማል እየን። እዚኣ መበል 29 ኣብ ደጀናት ዝነበረ ኩነታት ንምግላፅ ማለት እዩ። እታ መበል 30 ድማ ኣብ ሲየ ናይ ኣስመራ ተመጣጢራ ነቲ ሰንሰለት ናይ መግዛእቲ ብምብታኽ ናፅነት ኤርትራ ዳኣተወትሉ ንምብራህ ማለት እዩ ምፅ ኣለኹ። እዚኣ ካልእ ድሕሪ ናፅነት ካብ ዝነበሩ ፍፃሜታት እዚ ብጋዜጣ ሓዳስ ኤርትራ ገይረ ኣምፅኦ ዘለኹ ካብቶም ዓበይቲ ዝበሃሉ ፍፃሜታት እቲ ናይ ረፈረንደም ዝተካየደሉ ማለት እዩ ብዕለቱ ኣብዚ ገሊፅ ኣለኹ። ብተወሳኺ እቲ ናይ ቀዳማይ ዙርያ ሃገራዊ ኣገልግሎት ናይ ሳዋር ዝወረድሉ

0: 994 ኣብ ዝምፅ ኣለኹ። ብተወሳኺ እውን እቲ ናይ ሳልሳይ ውድባዊ ጉባኤ ዝተካየደሉ ኣብ ነቕፋ ኣምፅ ኣለኹ ማለት እዩ። እዚ ቀዳማይ ውድባዊ ጉባኤ ኣብ ፋሕ ተካየደሉ 77 እዩ። እቲ ናይ 87 ካልኣይ ውድባዊ ጉባኤ እንተልና ሳልሳይ ውድባዊ ጉባኤ ድማ ኣብ ነቕፋ 94 ተካይዱ ማለት እዩ። ብተወሳኺ እዚ ናይ 997 ምምስራት ምጅማር ናይ ባጤራ ነቕፋ ማለት እዩ ብወግዕ ስርሑ ዝጀመረሉ እዩ። ብድሕሪ ዚ እቲ ቁጠባዊ ሓርነት ንኸይንእውጅ ናይ ዶብ ምስምስ ብምፍጣር ኣብ ልዕለና ኩናት ዝተኣወጀሉ እውን ኣብዚ ሎ 13 ጉንበት 998 ገሊፀ ኣለኹ። እዛ መጓሃር እግሪ መኸል ትብለላ መፅሓፍ ድማ ናይ ዘሪት ወልደ ኢየሱስ ኮይና ካበይ ጀሚሩ እቲ ኩነታት ብኸመይ ብገስ ብዝያዳ ድማ ኣብቲ ናይ እግሪ መኸል ዝነበረ ኩነታት ከመይ ከም ዝመስል ዝነበረ ኣፀቢቓ ትትንትን እያ። ክሳብ ኣብ ግንባራት እንዳኸደ እዩ ትደራሲ ባዕሉ ኣዳልዋ ማለት እዩ። ኣካል ሰራዊት ስለ ዝኾነ ኩሉ እቲ ዝነበረ ኩነታት ብንፁር ገሊፅዎ ኣሎ። ካልእ ኣብ 2002 እቲ ቀያድን ናይ መወዳእታ ምብሂን ዝበሃል ማለት እዩ ኣብቲ ናይ ዓለም ቤት ፍርዲ እቲ ሕጋዊ መሬት ምዃንናትና ዝተረጋገፀሉ እዩ። እዚ ብተወሳኺ እዚ ናይ 2009 ድማ ናይ ኣብ ልዕሊ ህዝቢ ኤርትራ ዘይሕጋዊ እገዳ ዝተበየነሉ ማለት እዩ። ኣብ ውሽጢ ሃገርን ኣብ ወፃን ዝርከብ ኤርትራዊ ድማ ዝዘረኣየ ተቃውሞ ንምግላፅ ኢለ ከም ኣብነት ኣምፅ ኣለኹ። እዚ ድማ እቲ ኣብ እገዳ እናሃለና ብውሽጣዊ ዓቕሚ ዝስራሕ ዝነበረ ስራሓት ህዝብን መንግስትን ሰራዊትን ብምትሕባር ማለት እዩ። ሰራዊት ከም ዝፍለጥ ኩሉ ግዜ ኣብቲ ውዒ ኩነታት ክኾን ከሎ ኣብ ምክልኻል ሃገር ኣብቲ ተዛማዲ ሰላም ድማ ኣብ ልምዓት ሃገር ከም ዝወፍር ንምርዳእ ኢለ ሓሲብ እያ ማለት እዩ። ካልእ እቲ ናይ ሃይማኖታት ደሎ ጥምረት ኣብ ኣፍሪቃ ከም ኣብነት ዝጥቀስ እቲ ጎሊሑ ዝረአ ማለት እዩ። እቲ ናይ ሃይማኖታት ጥምረት ማለት እዩ ተኸባቢርካ ናይ ምንባር ዘሎ ተኣሽሙ ንምግላፅ ማለት እዩ። እዚኣ እቲ ካልእ ናይ 2018 ኣብ መንጎ ኤርትራን ኢትዮጵያን ዝነበረት ናይ ሰላም ስምምዕ ዝተኸተመ ማለት እዩ። እሱ ነዊሕ ከይከደ ግን እቲ ኩነታት እዚ ሕጂ ዘለና ያደግ ስጋጢሙ ማለት እዩ። እዛ ኣብ ዝደላ ስእሊ ናይ ገመል ኣብ ኣፍ ደገ ቤት ትምህርቲ ቀይሕ ባሕሪ ኮይና እንዳተመገበት ከላ እቶም ኣኽላባት ኣብ ከባቢኣ መፂኦም ድርብሽዋ ዘለዉ እቲ ኩሉ ግዜ ድረ እቲ ደናትካ ናይ ምድላይ ባህርያት ከም ዘሎ ንምግላፅ ማለት እዩ። እቲ ናይ መወዳእታ ራብዓይ ከልቢ ዘሎ ካብ ክሳዱ ንታሕቲ ኣስከሬን እዩ ዘሎ ኣብ ቁመና ከምዚ የለዉ ግን ናብ ሓንቲ ልኡላዊት ሃገር ዝካይድዎ ዘለዉ እቲ ፍቕራታትን ካልእን ንምግላፅ ማለት እዩ። እታ ናይ መወዳእታ ጋዜጣ ድማ ኣባላት መበል 38 ዙር ዝተመረቕሉ ናይ 11 ሓምለ 226 ንምብራህ ማለት እዩ። እዞም ሰራዊት ኣብዚኣ ዘለዉ ድማ ካብ ቀዳማይ ዙርያ ክሳብ ሕጂ በፂሕንያ ዘለና ዙርያታት ዝውክሉ ኮይኖም እታ መልእኽቲ ሒዞማ ዘለዉ ካበይ ከም ዝመፅእኻ ኩሉ ግዜ ዘክር ናበይ ከም ትኸይድ ድማ ፈፂምካ ከይትርስዕ እያ ትብል ዝሓለፍናዮ ታሪክ እዚ ብምሉእ እዩ እንድሕር ዳ ንብላ ኣለና ኮይና ንሱ እንዳራ ሒዝና ነቲ ዘለናዮ ኩነታት ብልክዕ ክንርድኦ ንኽእል ንድመፅእ ኩነታት ንምንባብ እውን ኣዝዩ ዝሕግዘና ንምባል የምፅያ ማለት እዩ። እዚ ዕላማ ናይዛ ስራሕ እዚኣ ነቲ ሓዱሽ ወለዶ ድመፅእ ደሎ ብፍላይ ምዝ ምምፃእ ሓዱሽ ቴክኖሎጂ ብናይ ኤኣይ ዝበሃሉ ማለት እዩ ኣለዋ ሓደሓደ ኣፕሊኬሽናት ናይ ኤኣይ ብዛዕባ ምምስራት ናይ ናቐፋ መዓስ ነይሩ ኢልካ እንዳሕር ዳ ሓቲትካ ናብ 85 ትብለካ ብዛዕባ ረፈረንደም ኤርትራ ተሓቲትካ ረፈረንደም ኤርትራ ከም ዘይተኸየደ ኣምሲልካ ዝቐርብ ዘሎ ብዕላማ ማለት እዩ። ነቲ ንምግጋይ ዝዓለመ ስለ ዝኾነ ታሪክና ንኸይጠፍእ ብከምዚ ብቕልል ዝበለ መንገዲ ብስእላዊ መንገዲ ነቲ ሓድሽ ወለዶ ንምትሕልላፍ ዝዓለመት እያ ማለት እዩ። እጅ ብጠቕላላ ናይ 85 ዓመት ታሪክ ሒዛላ እዛ ስእሊ እዚኣ።
1: ክቡራት ተኸታተልትና ኣገዳስነት ቅብኣ ኣብ ምትሕላፍ ታሪክ ናብ ሓደ ሕብረተሰብ ጎሊሑ ዝተረኣየላ ብምዃና መልእኽቲ ናይዛ ቅብኣ ኪነውቲ ትዕዘቦ ብምስልን ሰሓብቲ ሕብርታት እንተሰኒዩ ዓውዲ ቅብኣ ኣፋውፂኡ ቃልሲ ህዝቢ ኤርትራ ዝመስከረሉ ኩነት ኢና ተዓዚብና። ንዝመፅእ ወለዶ እውን ካብ ምስማዕ ብምርኣይ እውን ታሪክ ክፈልጥ ትሕግዝ ቅብኣ ብምዃና ኣድናቆትና ክንገልፅ ንፈቱ። ኣብዚ ሙያ ትነጥፉ እውን ነዚ ከምዚ ዝበለ ስራሓት በቢዓይነቱ ቅብኣን ዛዕባ እንተሰኒዩ ክቐርብ ልዋና ንሕልፍ።

ንኡስ መደብና ዳሳስና ቀፂላ ተቐሪቡ ኣላ። ክቡራትን ክቡራን ተኸታተልትና ኣብ ንኡስ መደብ ዳሳስና ዝቐርቡ ትሕዝቶ መደባት ካብ ማሕበራዊ ሚድያ ብዝተወስዱ ትሕዝቶ ንስኹም ተዓዘብትና ድማ ኣብ ገለ ሓዱሽ ሓሳብን ሓበሬታ ኣብገለ ድማ ኣብ ዓለምና ከምዚ እውን ኣለዉ ዘብል ትሕዝቶ ዘይተነግረመ ዘይተገብረስ የለን ዘብል ትሕዝቶ ናነባኹም ንብሎ ንሕጂ ድማ እዚ ሰዕብ ትሕዝቶ ተቐሪቡ ኣሎ ሞ ንካታት

ሰባት ካብ ማዕፅ እዋን ኣትሒዞም ብሳምና ምሕፃብ ጀሚሮም ይኾኑ። ቅድሚ ነዊሕ እዋናት ብምንታይ ሕፀቡ ነይሮም? ንዚ ዝስዕብ ትሕዝቶ ኣብ መደብ ዳሃሳስና ክንፍትሾ ፈቲና ኣሎና። ሰናይ ምክትታል። ምሕፃብ ኢድ ወይ ፅሬት ኣብ ፈለማ እዋን ምስ ሃይማኖት ዝተሓሓዝ ሰረት ዘለዎ እዩ ነይሩ። ንኣብነት ኣብ ቅድሚ ልደተ ክርስቶስ ዝነበሩ ኣይሁዳውያን ንመልከት። ኣብ ከም በዓል

ቢሎን ዝኣመሰሉ ሕብረተሰብ ግና ብኣንጻሩ ጽሬት ሰውነት ምስ ምልክት ሃብቲ የተሓሕዝዎ ነይሮም። ኣብ ከም ጃፓን ዝኣመሰሉ ሕብረተሰባት ከም ፍወሳ ወይ ሜዲኬሽን የተኣሳስርዎ። ኣብዚ ሕጂ እዋን ዘሎ ኣረዳድኣ እንተመጺእና ድማ ጽሬት ምስ ጥዕና ጥቡቕ ምትሕሓዝ ከም ዘለዎ ተረጋጊጹ ንረኽቦ። ኣብ ነፍሲ ወከፍ ሕብረተሰብ ዝነበረ ርድኢታት ሓደ ብሓደ ከመይ ይመስል ነይሩ? ዕቤትን ኣሰራርሓን ሳሙና ብኸመይ ናብ ዝሕጂ ዘሎ ደረጃን ዓይነትን በፂሑ ከም ዘሎ ንርአ። ኣብ 1930ታት ዝነበሩ ተመራመርቲ ስነ ጥንቲ ኣብ ረኽበታቶም ሳሙና ካብ ምንታይ ከም ዝዳሎ ዝገልጽ ጽሑፍ ኣብ ጥንታዊት ባቢሎን 2800 ዓመተ ምህረት ቅድሚ ልደተ ክርስቶስ ዝገልጽ ኣሰር ረኺቦም። ኣብቲ ኣሰር እዚ ዓፋር ነገር ካብ ስብሒ ናይ እንስሳታትን ሓመኩሽትን ብምፍላሕ እዩ ዝዳሎ ዝብል ትሕዝቶ ዘለዎ ጽሑፍ ኣንበቡ። ግና ነዚ ረኽበት ዝኾነ ሽም ኣይሰየምዎን። እቲ ዝገርም ባቢሎናውያን ሳምና ንኢድ መሕፀብ ዘይኮኑ ንኽዳውንቲ ዝዳሎ ጡጡን ፀምርን ንምሕፃብ ዝጥቀምሉ ምንባሮም እዩ። እምነት ናይ ቀደም ባቢሎናውያን ጽሩይ ሰውነትን ክዳንን ምውናን ምልክት ሃብቲ ነይሩ። ምክንያቱ ሳሙና ኣብቲ ግዜ እቲ ብዋጋ ክትረኽቦ ኣዝዩ ክቡር ስለ ዝነበረ እዩ።

ኣብ ናይ ጥንቲ ግብፃውያን ምስ እንመፅእ ነቲ ዝነበረ ናይ ባቢሎናውያን መስርሕ ማለት ናይ እንስሳታት ስብሒ ወይ ቅብኣት ምስ ናይ ኣትክልቲ ቅብኣት ምስ ኣልካላይን ጨው ብምሕዋስ ዘዳልዎ እዩ ነይሩ። እዚ መስርሕ እዚ ግና ንመሕፀቢ ኣእዳው ዘይኮነ ንናይ ቆርበት ሕማም ንምፍዋስ ይጥቀምሉ ምንባሮም እዩ። ብተወሳኺ እውን ሬሳ ንከይባላሾ ኣብ ማሚፊኬሽን ክጥቀምሉ ጀሚሮም።

ግሪኻውያን እውን ብወገኖም ነቲ ካብ እንስሳታት ዝስራሕ ዝነበረ ቅብኣ ብናይ ኣትክልቲ ሙሉእ ብምሉእ ቀይሮም ክጥቀምሉ ጀመሩ። ኣብ ሮማውያን ምስ እንመጽእ ንሳምና ልክዕ ከም ናይ ግብፃውያን ከም መድሃኒት ናይ ቆርበት እምበር ከም መሕፀቢ ኣይጥቀምሉን እዮም ነይሮም። ድሕሪ ዝተወሰነ ግዜኦም ሳምና እንተላይ ንመሕፀቢ ከም ዝጠቅም ዝተረድኡ ኣብ ኣብያተ መሕፀቢ ሰውነት ድማ ክጥቀምሉ ጀመሩ። እዚ ቦታ ናይ ብዙሓት ሰባት መእከቢ ብምንባሩ ዜና ናይ ኣገዳስነት ሳምና ኣብ ብዙሕ ከባቢ ክበፅሕ ናይ ብዙሓት ሰባት ኣድቦ ክስሕብን ግዜ ኣይወሰደን። ፖኒ ዝተባሃለ ሮማዊ ፀሓፊ ኣብቲ እዋንቲ ዝነበረ ኣገባብ ኣሰራርሓ ሳሙና ብሳይንሳዊ መልክዑ ብግቡእ ኣብ ፅሕፋቱ ሴፖ ብዝብል ስም ኣስፊርዎ ይርከብ። እዚ ሴፖ ዝብል ቃል ኣብዚ ሕጂ እዋን ሶፕ ብዝብል ቃል ተለዊጡ ንረኽቦ። ሮማውያን ኪኖ ምግዛእቲ ኣብ ካልእ ሕብረተሰብ ዘመሓላልፎ ነገር እንተደኣ ነይሩ ሳሙና ምጥቃም እዩ። ኣብ 467 ዓመተ ምህረት ግና ንግስነት ሮማውያን ብምውዳቑ ኩሉ ይወዲቑ እንተላይ ሳሙና። ኩለን ህዝባውያን መሕፀቢ ሰውነታት እውን ንእለቱ ተዓፅዋ። ኣብቲ እዋንቲ ዳርጋ እቲ እንኮ መሕፀቢ ኣካላት ዝነበረ ኣብያተ መሕፀቢ ሰውነታት ምስ ተዓፅወ ኣብ ኤሮጳ ብርስሓት ዝመሓላለፉ ሕማማት ሂወት ብዙሓት ሰባት ቀዘፈ። ኣብ ፅሬት ሰውነት ናይ ሸሓት ዓመታት ዝነበረ ተመክሮ ሮማውያን ድማ ንእለቱ ኣንቆልቆለ።

ዘይከም ሮማውያን ብኣንጻሩ ኣብ ጃፓን መዓልታዊ ምሕጻብ ሰውነት ከም ባህልን ከም ፍወሳን ኮይኑ ቀጸለ። ኣብ ኣይስላንድ እውን ሰሙናዊ ኣብ ቀዳም ቀዳም ዝግበር ኣብ ብተፈጥሮ ዝርከብ ውዒ ማይ ምሕጻብ ቀጸለ። ኣብ ሃገራት ዓረብ ድማ ሳሙና ኣብ ህዝባዊ ቦታታት ዘይኮነ ነፍሲ ወከፍ ሰብ ገዚኡ ዝጥቀመሉ ኩነት ኣብ ዕዳጋታት ተፈጠሩ። ኣልራዚ ዝተባሃለ ኬሚስት ሳሙና ካብ ብናይ እንስሳታት ስብሒ ካብ ናይ ኣትክልቲ ዝርከብ ቅብኣ ዝምስራሕ ከም ዝበልፅ ሰፊሕ መፅናዕቲ ገበረ። መፅሓፍ ናይ ምስጢር ኣብ ዝተሰሜት መፅሓፍ ድማ ንረኽበታቱ ኣስፈሮ። ቅድሚ ሕጂ ዝነበረ ፎኪስን ንምትሓዙ ኣሸጋሪ ዝነበረ ሳሙና ኣብ ሃገራት ዓረብ ተሪር ቅርፂ ዝሓዘ ሳሙና ኮይኑ ተዳለወ። ንመጀመርታ ግዜ ድማ ካብ ዘይተኣውሊዕ ገይሩ እቲ ኣዝዩ ዝበለፀ ሳሙና ኣዳለወ። ኣብ እዋን ኩናት መስቀላዊ ማለት ክርሴድ ድማ ኤሮጳውያን ነዚ ኣደናቂ ስራሓት ብመልክዕ ንግዲ ኣቢሎም ናብ ኤሮጳ ብሓድሽ ገጽ ኣተኣታተውዎ።

ኣብ 1847 ኣብ ሆስፒታል ቪየና ዘጋጠመ ክስተት ንምልከት። ሳሙኤል ዋይስ ዝተባሃለ ሃንገራዊ ዶክተር ዝተዓዘቦ ነገር እዚ ነይሩ። ኣብቲ ሕክምና ክልተ ክፍልታት ነበራ። ተቐዳሜይቲ ብሓኪም ጥራይ ትእለ ዝነበረት ክፍልያ፣ እታ ካልኦይቲ ድማ ብምሕረስቲ ኣዴታት ጥራይ ትእለ ነበረት።

ኣብታ ካልኣይቲ ክፍሊ ዝኣትዉ ሕሙማት ሓውዮም ክወፁ እንከለዉ ኣብታ ቀዳመይቲ ዝነበሩ ግና ዝበዝሑ ይሞቱ ነበሩ። ኣብ ቀዳመይቲ ካብ ከኣትዋ ኣብ ደገ ክሓርታ ዝመርፀ ኣዴታት ውሕዳት ኣይነበራን። ምክንያቱ ሞት ኣደን ዕሸልን ኣብ ቀዳመይቲ ክፍሊ ብሓሙሽተ ዕፅፊ ዝዛየድ ስለ ዝነበረ እቲ ምክንያት ብሰንኪ ጉድለት ፅሬት ዝብል መደምደምታ ተበፅሐ።

እቶም ኣብ ቀዳመይቲ ክፍሊ ዝነበሩ ሓኻይም ምስ ረሳሓቶም ስለ ዘሕርሱ ብዙሓት ኣዴታትን ህፃናትን ይሞትዎም ነይሮም። እዚ ሳሙኤል ዋይስ ዝተባሃለ ሓኪም ኩሎም ሓኻይም ተሓፂቦም ከም ዝኣትዉ ምስ ገበረ ሞት ኣብ ሓደ ለይቲ ካብ 13 ሚታዊት ናብ 1.3 ሚታዊት ቀነሰ። ኮይኑ ግን ኣብቲ እዋነቲ ዝነበሩ ሓኻይም ነቲ ሳሙኤል ዋይስ ብዛዕባ ጀርመታት ዘስተምሃሮም ትምህርቲ ምቕባል ኣበይዎ፣ ብዙሕ እውን ተፃብእዎ። ብኣንጻሩ ንሓሳባቱ ብምንኣስ ካብ ሰብ ናብ ሰብ ብኣእዳው ዝሰጋገር ሕማም የለን ክብሉ ኮነንዎ። ኣብ 1869 ብሓሶት ኮሴሶም ኣብ ናይ ኣእምሮ ሕክምና ኣእተውዎ። ኣብ 2 ሰሙኑ ሓቅነቱ ከይተነግረ ኣብ መበል 47 ዓመት ዕድሚኡ ብሞት ሓለፈ። ድሕሪ 20 ዓመታት ድማ 2 ተመራመርቲ እቲ ኣቐዲሙ ብሳሙኤል ዋይስ ብዛዕባ ጀርምታት ዘቕረቡ ሓሳብ ብሳይንሳዊ መስርሕ ናብ ህዝቢ ኣቕረቡ። ጹሩኢድ ህይወት ሰብ የድሕን ዝብል መጽናዕቲ ኩሉ ሓኪም ናይ ግድን ክገብሮ ዘለዎ ነገር ምዃኑ ከም ሕጊ ሰፈረ። ኣብዚ እዋን እዚ እምበኣር እቲ ጽሉል ተባሂሉ ኣብ ሕክምና ኣትዩ ዝዓረፈ ሳሙኤል ዋይስ ስሙ ንእለቱ ዝተዘከረ፣ ዝኑኡ ድማ ተነግረ። ንዑ ዝገልጽ ሓወልቲ ኣብ ሃንጋሪ ተሰርሐሉ፣ ብሽሙ እትጽዋዕ ዩኒቨርሲቲ ድማ ተደኮናት። ኣብ 1791 ኒኮል ዝተባሃለ ኬሚስት እቲ 12 ሚታዊት ጥራይ ኣብ ዕዳጋታት ፈረንሳ ዝርከብ ዝነበረ ሳሙና ናብ 79 ሚታዊት ክብከብሎ ዝኽኣለ ኬሚስት እናተባህለ እዩ ዝጽዋዕ። እቲ ባህላውን ዝኾነ ኬሚካል ዘይኣተዎ ውሑስ ሳሙና ዝስርሐሉ ዝነበረ ግዜ ኣብዚ እዋን እዚ ነይሩ። ኮይኑ ግን ምስ ምኽሳት ቀዳማይን ካልኣይን ኩናት ዓለም ስእነት ናይ እንስሳታትን ኣትክልትን ቅብኣት ተረአየ። ምክንያቱ እንስሳታት ይሞቱ ኣትክልቲ ድማ በቲ ኩናት ይበርሱ ስለ ዝነበሩ። ነዚ ሽግር ንምፍታሕ ተባሂሉ ድማ ተመራመርቲ መተካእታቲ ባህላዊ ሳሙና ዲተርጀንት ዝበሃል ሲንተቲክ ባህሪ ዘለዉ ሳሙና ኣዳለዉ። ካብኡ ንድሓር ዝስርሑ ዘለዉ ሳሙናታት ካብ ኣትክልቲ ዘይኮኑ ብኬሚካል ዝስርሑ ዲተርጀንት እዮም። ብርስሓት ዝመፁ ሕማማት ክከላኸሉ ዓቕሚ ዘለዎም ወላ እኳ እንተኾኑ ሓፈሻዊ ካብ ኬሚካላት ስለ ዝስርዑ ካልእ ናይ ጥዕና ጸገማት ከስዕቡ ይኽእሉ ምዃኖም እዩ ዝንገር።

ኣብዚ ሰላምታና ተቐበሉ ፈነውና ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ትውዕሉ ሎሚ ሓሙስ 6 ናሓሰ ሰዓት 5 ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪበና ዘለና ኣዲብ ዓብዱ ምሳቕራ ቤት ቋንቋ ምልክት ኣብ ርሀ ተወልደ ብምዃን ኢና ንምክታልኩም ብክብሪ ናዓድምና ፈለማ ኣርስተ ዜና። ኣብ ዞባ ደቡብ ኣብ መወጋድ ጎዳእት ልምድታትን ምርጋፅ መሰላት ቆልዑን 3 ፍታት ተገምጊሙ። ማሕበረኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣደውሓ ኣቃኒዑ። ኣብ ዞባ ማእከል ተፃዋርነት ዘጥረየ ሕማም ቲቪ ንምልላይ ይስራሕ ኣሎ። ሰራዊት ናይጀርያ ብዘካየዶ ስርሒት ጆሆ ተታሒዞም ፀንሑ ልዕሊ 300 ሰባት ናፃወ ኣውፅኡ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ፒኬኬ ናብ ሰላማዊ ህይወት ንምፅምባር ዘኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ዝርዝር ዜና። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን 3 ፍታት ዝገምገመ ኣኼባ ብ5 ናሓሰ መንደፈራ ተኻይዱ። ኣብቲ ካብ 12 ንኡስ ዞባታት ዝተወከሉ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታትን ወከልቲ ጨናፍር ሚኒስትርታትን ዝተረኽብሉ መንፈቃዊ ግምጋም በብንኡስ ዘብኡ 3 ዕማማትን ዝነበረ ብድሆታትን ቀሪቡን ተዘቲሉን። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምር ቃል ኣብ ስፋ ስላሴ ብዘቕረቦ ፀብጻብ ዕላማ ኮሚቴ ምውጋድ ጎዳእቲ ልምድታት ኣፍልጦ ንቕሓትን ዜጋታት ምዕባይ ኣብ ልዕሊ ደቂ ኣንስትዮን ህፃናትን ዝፍፀሙ ጎዳእቲ ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ከም ዝኾነ ብምጥቃስ ኣብ ዝሓለፈ 6 ዋርሕ 148,000 ዜጋታት ዝተሳትፎ ጎስጓሳት ከም ተኻየደ ኣፍሊጡ። እቲ ጎስጓሳት ሳዕቤናት ጎዳእቲ ልምድታት መንፅር ኣካላውን ኣእምራውን ጥዕናን ሕግን ዘጠቓለለ ከም ዝነበረ ብምጥቃስ ሕብረተሰብ ጥዑያትን ኣፍረይትን ዜጋታት ንክህልውዎ ጎዳእቲ ልምድታት ኣብ ምውጋድ ተርኡ ክዕዝዛ ዝኸኺሩ ሳተፍቲ ብወገኖም ተኣኺባ ሕድሕዳዊ ተመክሮ ክለዋውጡ ከምኡውን ፅልዋ ዝፈጥሩ ኣካላት ሕብረተሰብ ብምልላይ ጎስጓሳቶም ካሒሉ ከም ዝሕግዞም ብምሕባር ጎዳእቲ ልምድታት ዝፍፅሙ ወገናት ኣራም ስጉምቲ ክውሰደሎም ተማሕፂኖም። ኣብ ማሓዳር ዞባ ደቡብ ኣቶ ሃብቲ ኣብስፋፂን ናብ ዝሃቦ መዛዝ ምቓል ልምድታት ኣብ ሓፂር ግዜ ክቕየሩ ትፅቢት ከም ዘይግበር ብምዝኽኻር ካብ ዞባ ክሳብ ዓዲ ተዘርጊሖም ዝርከቡ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታት ናይ ባህሪ ለውጢ ንምምፃእን ንምስራፅን ከይተሓለሉ ክሰርሑ ተላብዩ። ማሕበረኮም ኤርትራውያን ነበርቲ ቀጠር ብሓባር ናብ ብሩህ ፅባሕ ብዝብል ቴማ ብ31 ሓምለ ኣብ ኣደውሓ 10ይ ጉባኤ ኣቃኒዑ። ኣብቲ ብርክት ዝበሉ ኣባላት ማሕበረኮም ዝተረኽብሉ ጉባኤ ኣምባሳደር ኤርትራ ብሃገረ ቀጠር ኣቶ ዓሊ እብራሂም ኣብ ዘስምዑ ቓል ንተራን ኣበርክቶም ማሕበረኮም ኣብ ሃገራዊ መደባት ብምጓስ ኣብ መንጎ ኣባላት ዝረአ ናይ ምትሕጋዝን ስኒት መንፈስ ንሓድነቶም ብዝበለፀ ዘደልድልን ንረብሓታቶም ዘገልግልን ስለ ዝኾነ ብዝሓይለ ክኩስኮስ ኣዘኻኺሩ። ሳተፍቲ ኣብ ስራሕ ዝፀንሐት ኣካያዲት ኣካል ማሕበረኮም ኣብ ዘቕረበቶ ፀብጻብ ስራሕ ድሕሪ ዘካየድዎ ዘተን ክትዕን ተራን ኣበርክቶን ማሕበረኮም ንምዕዛዝ ኣብ ዝዓለመ ናይ መፃእ መድባት ተረዳድኦም ኣብ መወዳእታ

0: ጉባኤኛታት ሓዳስ ኣካየዲት ኣካል መሪፆም ኣምባሳደር ዓሊ ኢብራሂም ኣብ ዘመሓላልፎ ምዛዝ መልእኽቲ ጉባኤኛታት ንዘርኣይዎ ንጡፍ ተሳትፎ ድሕሪ ምምስጋን ሓዳስ ዝተመርፀት ኣካየዲት ኣካል ሓድነትን ምትሕግጋዝን ኣባላት ማሕበረኮም ንምድንፋዕ ከምኡውን እጃሞም ኣብ ሃገራዊ መደባት ንምርራኽ ኣበርቲዓ ክትሰርሕ ተላብዩ። ኣብ ዞባ ማእከል ተፃዋርነት ዘጥረየ ሕማም ቲቢ ንምልላይን ምቁፃርን ዝተጀመረ ስራሕ ኣተባብዕ ውፅኢት ይርከቦ ከም ዘሎ ኣብ ጨንፈር ሚኒስትሪ ጥዕና ዞባ ማእከል ክኢላ ህዝባዊ ጥዕና ወይዘሮ ሰምሃር ጎይቶም ሓቢራ ደረጃ ዞባ ካብ ዘለዋ 36 ትካላት ጥዕና እተን 14 ምርመራ ሕማም ቲቢ ከም ዘካይዳ ሆስፒታላት ሓዝሓዝ ጎዳይ ፍንቤት መኽኣን ድማ ብጅን ኤክስፐርት ዝፍለጥ ዘመናዊ መመርመሪ ከም ዝዓጠቃ ብምጥቃስ ከም ኣሳለጢ ሕማም ቲቢ ዝነጥፋ ልዕሊ ሰብ ዓዴታት ድማ ዓብ ኣበርክቶ ይገብራ ከም ዘለዋ ኣብሪሃ። ንጠንቅን ባህርያትን ናይቲ ሕማም ከምኡውን ኣገባባት ምትሕላፍ ዝገለፀት ወይዘሮ ሰምሃር ቀንዲ ምልክታቱ ልዕሊ 2 ሰሙን ምስዓል፣ ረሃፅ ኣብ ግዜ ሌትን፣ ረስኒ ኣብ ግዜ ቀትርን፣ ቃንዛ ኣፍ ልቢ፣ ሕብሪ ዓቕታ ከምኡውን ምጉዳል ሚዛን ሰብነትን ምዕፃው ሸውሃትን ከም ዘጠቓልል ገሊፃ። ሕማም ቲቢ 80 ሚታዊት ንሳምቡ 20 ሚታዊት ድማ ካብ ሳምቦ ወፃኢ ከም ዘጥቅዕ ብምሕባር ድማ ኣብ ዞባ ማእከል ብዝካየድ ቀፃሊ ፃዕሪ ሓድሽ መልከብቲ እናንክየ ከም ዝመፀ ብኣሃዛት ኣሰና ይረድያ። ንሕማም ቲቢ ቁልዓት ዝኾኑ ምስ ኤች ኣይ ቪን ሽኮርን ዝነብሩ ከምኡውን ነብሰ ፁራት ምዃኖም ዘዘኻኸረት ወይዘሮ ሰምሃር ኣብዚ ዓመት እዚ ብዝተገብረ ምርመራታት ውሁድ መልከፍቲ ቲብን ኤች ኣይቪን 7.3 ሚታዊት ከም ዝነበረ ኣረጋጊፃ። ኣብ መደምደምታ ወይዘሮ ሰምሃር ሕማም ቲቢ ኣብ ህዝቢ ዝእከበሉ ኣዳራሻትን ኣውቶቡሳትን ስለ ዝመሓላለፍ ኣብ እዋን ምህንጣስ ኣፍ ምኽዳንን ማስክ ምግባርን ክዝውተር ኣዘኻኺራ። ኣብ ዞባ ማእከል ኣብ ዝሓለፈ መንፈቕ ብዘጋጠመ 1327 ሓደጋታት ትራፊክ 28 ሰባት ክሞትን ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ፀብጻባት ፖሊስ ትራፊክ ይሕበር። እዚ ክንክን እንተኮይኑ ድማ ምብራኽ ኣፍልጦ ንቕሓትን ዘተኮረ ንጥፈታት ምክያድ የድሊ። በዚ መሰረት ንወነንቲ ዓበይቲ ናይ ፅዕነት መካይን ጎስጓስ ተኸይድሎ ወኪል የሪና ዮናታን ዕብዮን ዘዳለዉ ትሕዝቶ ሚካኤል ሓድጉ ከቕርቦ እዩ።
1: ድሕነ ተሽከርከርቲ ዘተኮረ ጎስጓስ ብሓሙሽተ ነሓሰ ተኻይዱ። ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ኣብ ዝሃቦ መግለፂ ቀንዲ ዕላማ ናይቲ ኣኼባ ሓደጋታት ኣብ ህይወትን ንብረትን ዘውርዶ ጉድኣት ንምንካይ መራሕቲ መካይን ጥንቁቕ ኣመራርሓ ከዘውትሩ ንምዝኽኻር ከም ዝኾነ ገሊፆም። ኣብ ቀዳማይ መንፈቕ ናይዚ ዓመት ሕጊ ብምጥሓስ ካብ ዝተኸሳ 41463 ተሽከርከርቲ 28793 መካይን ልዕሊ 12,000 ድማ ብሽክለታታት ከም ዝኾና ብምጥቃስ ብጥቕላላ ልዕሊ 7.5 ሚልዮን ናፋ ከም እትቐፅዓ ኣፍሊጡ። ብዘይካዚ 1327 ሓደጋታት ትራፊክ ከም ዘጋጠመ ብሰንኩ ድማ 28 ሰባት ክመቱ ከለዉ 356 ሰባት ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ከምኡ እውን ኣስታት 10 ሚልዮን ናፋ ዝግመት ዕንወት ኣብ ንብረት ከም ዝሰዓበ ኣፍሊጡ። ቀንዲ ጠንቂ ሓደጋታት ትራፊክ መሰሰቲኻ መኪና ምምራሕ፣ ኩቱር ናህሪ፣ ምልክታ ትራፊክ ዘይምኽባርን ርሕቀትካ ዘይምሕላውን ከም ዘጠቓልል ዝጠቐሱ ኣባላት ፖሊስ ትራፊክ ሕጊ ትራፊክ ብጥብቂ ክኽበር ተማሕፂኖም። ተሳተፍቲ ብወገኖም ዝተዋህቦ መግለፂ ኣብ ድሕነት ትራፊክ ንፀንሖም ፍልጠት ዝድርዑ ምዃኑ ብምግላፅ ብቕፃሊ ክካየድ ተላብዮም። ኣብ መወዳእታ ካየድ ስራሕ ኩባንያ ሊሎ ትራንስፖርት ኣቶ ሓየሎም ነጋሲ ኣብ ዘስምዖ ቃል መራሕቲ ዓበይቲ መካይን ነቲ ብፖሊስ ትራፊክ ዝተዋህቦም ሓበሬቶ ኣኽቢሮም ዕለታዊ ንጥፈታቶም ከካይዱ ኣተሓሳሲቦም።
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪን መበል 28 ግዜኡ ብዝካየድ ዘለዎ ፍሪ ተምሃሮ ንልምዓት ኣብ 3 ንኡስ ዞባታትን 20 ማሕደራት ከባብን ኣድማዕ ንፈታት ይሰላሰል ከም ዘሎ ተገሊፆም። ኣብ ዋሃዲ ናይቲ መደብ መምህር ፍሳሓ ፅኦን ተክየ ነሪ ናብ ዝሃቦ ሓበሬታ እቲ ወፍሪ ኣብ ንኡስ ዞባታት ናቕፋ ፋዕበትን ጊንዳዓን ኣብ ዝርከባ 15 ንቑጣታት ይካየድ ከም ዘሎ ብምጥቃስ ምዕቃብ ማይን ሓመድን ምስራሕን ምፅጋን ዛላታትን ከትርታትን ምቁራፅ ወረርቲ ኣግራብ ከምኡውን ምኩዓትን ምዝርጋሕን መስመራት ማይ ኣብ ጊንዳዓን ደንጎሎን ከም ዘጠቓልል ኣረድዮም። ኣብዚ ወፍሪ 79 ሚታዊት ደቂ ኣንስትዮ ዝርከቦም ልዕሊ 2,060 ተምሃሮ ኣሌይቲ መምህራን ክኢላታት ሕርሻን ኣጋር ሓካይምን ይሳተፉ ኣለዉ። ሳተፍቲ ብዝሃቦ ርእቶ ዝዕመም ዘሎ ንጥፈታት ውፅኢቱ ባይታ የርእይዎ ስለ ዘለዎ ብዝሓይለ ከም ዝቕፅልዎ ኣረጋጊፆም። ዞርኩም ተዓዘብቲ ዝስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ውፃኢ ሰራዊት ናይጀርያ ብዝሓለፈ ሳለስብ ዘካየዶ ሰፊሕ ስርሒት ጀሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት ናፃ ከም ዘውፅእ ሓቢሩ። እቶም ቆልዓ ሰበይት ዝርከብዎም ጀሆታት ካብ ዝሓለፈ ወርሒ ለካቲት ካብ ዝተፈላለዩ ከባቢታት ናይጀርያ ከምተጨው ሰብመዚ ፀጥታ ገሊፆም። ቦኮሓራምን ካልኦት መንነቶም ዘይተፈልጥ ዕጡቃትን መባድልቲ ገንዘብ ንምርካብ ነቶም ጀሆታት ሒዞምዎም ከም ዝፀንሑ ዝቃላሕ ዘሎ። እዚ ከምዚ ኢሉ እንከሎ ኣብቲ ስርሒት ዓስርታት ዕጡቃት ሽበራውያን ከም ተቐትሉ ዝሓበሩ ሰብመዚ እቲ ወታደራዊ ወፍሪ ይቕፅል ከም ዘሎ ኣረድዮም። ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወታደራዊን ቅልውላ ትርእዮታት መሓዝ ጀሆ ዳርጋ ልሙድ ፍጻሜ ኮይኑ ከም ዘሎ ናይ ቅርባ ተዓዘብቲ ይጠቕሱ። ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽብራውያን ወዲቑ ከም ዘሎ እዮም ፀብጻባት ዝገልፁ። መንግስቲ ቱርኪ ንዕጡቃት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሲቪላውን ፖለቲካዊ ንጥፈታት ንምፅምባር ዝኽእል ሕጊ ነዲፉ። ትስጉምቲ መቐፀልታ ናይቲ ኣብ መንጎ መንግስቲ ቱርክን እቶም ዕጡቃትን ዕርቅን ምግባር ክካየድ ፅንሐ መስርሕ ምዃኑ ተገሊጹሎ። በዚ ድማ እቲ ካብ 980ታት ኣብ መንጎኦም ክካየድ ፅንሐ ዕጥቃዊ ግጭት ሰለማዊ ምዕልቦ ዝርከቦ ከም ዝመስል ናይ ቅርባ ተዓዘብቲ ይእምቱ። ኣንጻር መንግስቲ ቱርኪ ን4 ዓመታት ዝቐፀለ ዕጥቃዊ ቃልሲ ዘካየደ ፒኬኬ ኣብ ወርሒ ግንበት 225 ዕጥቁ ከውርድ ከም ተሰማምዐ ፀብፀባት ይርዱ። ስለማዊ ተበግሶ ንቱርኪ ጥራይ ዘይኮነ ዝበባዊ ኣገዳስነት ከም ዘለዎ እዩ ዝግለጽ ዘሎ። ካብ 984 ኣብ መንጎ ሰራዊት ቱርክን እቲ ዕጡቅ ጉጅለ ምስ ተኻይደ ግጭት ልዕሊ 400 ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ፀብፀባት ይረዱ። ሰሜን ኮርያ ትማል 5 ናሓሰ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። እቲ ሚሳይል ኣብ ከባቢ ማያዊ ግዛእታ ከም ትፈንጀረ ዝገለጸ ደቡብ ኮርያ ልኡላውነታ ንምሕዋስ ኣድላይ ምላሽ ከም ትበሉ ኣጠንቂቓ። ሰሜን ኮርያ ግና ዘካየደቶ ፈተነ ኣካል ናይቲ ወታደራዊ ዓቕማ ንምድንፋዕ ትገብሮ ፅንሐት ወታደራዊ ምንቅስቃሳት ምዃኑ ብምሕባር ንካልኦት ወገናት ብኣሉታ ከም ዘይጸሉ ኣነጺራ። ደቡብ ኮርያ ምስ ኣሜሪካ ሓቢራ ተካይዶ ዘላ ልምድ ዘጠቓለለ ወታደራዊ ንጥፈታት ስግኣት ከም ዝፈጠረላ እትገልጽ ሰሜን ኮርያ ነቲ ስግኣት ምግታ ወታደራዊ ዓቕማ ብዓይነትን መጠንን ከተደልድል ፀኒሓላ። ጃፓን ስራሓት ኣሜሪካ ዝኾነ ባለስቲክ ሚሳይል ከም ዝፈተነ ዝኸሰሰ ሰሜን ኮርያ መልሰ ግብሪ ከም ትበሉ ብ5 ናሓሰ ምጥንቃቓ ዝከር እዩ። ህዝባዊት ሪፓብሊክ ቻይና ናብ ኣሜሪካ ክትልእኮ ንፀንሐት ንሲቪላውን ወታደራዊ መዓላታት ከገልግል ዝኽእል ፍርያት ከም እትድሪ ተፍሊጣ። እቲ ስጉምቲ ንግዳውን ፀጥታውን ድሕነታ ንምሕላው ምዃኑ ዝገለጸት ቻይና ካብ ትማሊ 5 ናሓሰ ተግባራዊ ከም ዝኾነ ኣረድያ። ኣሜሪካ ካብ ህዝባዊት ሪፓብሊክ ቻይና ክትገብሮ ንፀንሐት ሸመተ ተንቀሳቐስቲ ረቦታት ከም ዘቋረፀቶ ዝፍለጥ ኮይኑ ቻይና ረብሓታታ ንምሕላው ነቲ ስጉምቲ መልሰ ግብሪ ከም ትበሉ ኣጠንቂቓ እያ። ተወሲዱ ዘሎ ሕድሕዳዊ ስጉምታት ንንግዳዊ ፍልያት ክልቲአን ሃገራት መሊሱ ዘገፍሕ ምዃኑ ይጥቀስ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣሜሪካን ቻይናን ኣብ 225 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት ይረድ። እቲ ምንቁልቃል ሳዕቤናት ናይቲ ኣብ መንጎኦን ፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቅዳዊ ምዃኑ ክኢላታት ይገልጹ። ብሪጣንያ ንዩክሬን ትገብሮ ወታደራዊ ደገፍ ብዝለዓለ መልክዑ ከም ትቕፅሎ ፍሊጣ። ዝተገልጸ ሓድሽ ፀሓፍ ምክልኻል ብሪጣንያ ዌስተር ቲንግ ትማሊ 5 ናሓሰ ምስ ፕረዚደንት ቭላድሚር ዘለንስኪ ከተማ ኬቭ ኣብ ዘካየዶ ዝርርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ዌስተር ቲንግ ክትገብርላ ንፅንሐት ደገፍ ብዓይነት መጠንን ክብ ከም ተብሎ ኣረድዮም። ከም ኣካል ትመደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም ትገብርን ሰራዊት ዩክሬን ክትቦን ፀንሐት ስልጠና ከም ተስፋሑና ነፂሮ። ብሪጣንያ ንዩክሬን ተወሳኺ ወታደራዊ ደገፍ ከም ትገብርላ ትገልጽ ዘላ ሩስያ ኣብ ልዕሊ ዩክሬን ተካይዱ መጥቃዕትታት ኣስፊሓቶ ዘላትሉ እዋን እዩ። ብሪጣንያ 2022 ድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝለኣኸትላ ፀብጻባት ይረዱ። ኤሮጳዊ ሕብረት ኣብ ዝሓለፈ 6 ወርሒ ጥራይ ኣስታት 10 ሚልዮን ቶን ብመልክዕ ፈሳሲ ዝዳለዎ ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ፀብፀባት ሓቢሮም። እቲ ኣሃዝ ምስ ናይ ቅድሚኡ ዓመት ተመሳሳለ ዋርሒ ክነፃፀር እንከሎ ብ18 ሚታዊት ከም ዝወሰኸ እቶም ፀብፀባት ብተወሳኺ ኣርድዮም። ዝበዝሐ ካብቲ ዝተለኣኸ ጋዝ ፈረንሳ፣ ቤልጅየምን ስፓኛን ከም ዝዓደግ ክግለጽ እንከሎ ሩስያ ካብቲ መሸጠ ኣስታት 7 ቢልዮን ዶላር ኣታዊ ከም ዝረኸበ ትፈሊጡሎ። ኤሮፓ ሕብረት ካብ ሩስያ ክሽምቶ ንፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቋርፁ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተቕሎ ፀቢብ ምዃኑ ይእመት። ቅድሚ ምውላዕ ኩናት ዩክሬን ኣስታት 45 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ዝነበረ ኤሮፓ ሕብረት ኣብዚ እዋን እዚ ናብ ኣስታት 14 ሚታዊት ወሪዶ ከም ዘሎ ፀብጻባት ይገልፁ። ዜናታት ምዝዛም ኣርእስታት ዜና ክደግመልኩም። ኣብ ዞባ ደቡብ ኣብ ምውጋድ ጉድኣት ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረኮም ኤርትራውያን ነበርቲ ቀጠር ዓስራይ ጉባኤ ኣብ ኣዶውሓ ኣቃኒዑ። ኣብ ዞባ ማእከል ፀዋርነት ዘጥረየ ሕማም ቲቪ ንምልላይ ይስራሕ ኣሎ። ሰራዊት ናይጀርያ ብዘካየዶ ስርሒት ጀሆ ተታሒዞም ፀንሑ ልዕሊ 300 ሰባት እናፃውፅዩ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ፒኬኬ ናብ ስለማዊ ህወት ምፅምባር ዘኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ባርከ ዝኾርኩም ተዓዘብቲ ነሳዕ ዝተዳለው ዜናታት ኣብ ሰዛዚምሎ ምስተረፍ መደባትና ንሓድገኩም ብወገና ሰናይ ምሸት።

ንኡስ መደብና ዘዋርድ ካሜራ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ንኡስ መደብና ዘዋርድ ካሜራ ባህላዊ ምግቢ ብሄረ ናራ ሙራባ ሸርበ ዝበሃል ማለት እዩ ብሓባር ክንዕዘቦ ኢና። እዚ ባህላዊ ምግቢ እዚ ብፍላይ ንመርዓውቲ ቅድሚ ቁርሲ እዩ ዝቐርብ። ኣገባብ ኣደላልውኡ ከመይ ይመስል ዘለዎ ትሕሶ ኸ እንታይ ይኸውን ብሓባር ንከታተሎ፣ ፍሉይነት ኸ እንታይ እዩ ብሓባር ንተዓዘብ። መፈትሕ ሰበረት ከስክረኩም ሰነ ንክታል

ሽመይ ኸዲጀ እስማዒል ኣደም ይበሃል። ዞባ ጋሽባርካ ብሄረ ናራ ወኪለ ድመጻኹ ኣብዚ ፌስቲቫል ብናይ መርዓውን መርዓትን ሒዝና መራባ ሸርበ ዝበሃል መግብሎ ንዑ ክንሰርሕ ድመፃና ኢና ማለት እዎ። እቲ ሸርበ ልሙድ መግቢ እዩ። ልሙድ መግቢ ብቡልቱክ ተጣሒኑ ዝፅብቆ እንዲ ከምኡ ኢና ንገብሮ። ኣብቲ ግዜ መርዓ ግን ፍሉይ ንመርዓውቲ ጥራሕ ኢልና ኢና ንሰርሖ። ለይቲ ሰዓት 5:45 ተስኢና ቅድሚቲ ቁርሲ ናይቲ መርዓ ዝዳሎ ቅድሚኡ እትዮም ደቂ ዓዲ ኣዋሊድ መርዓውቲ ንኣሽቱ ነሶም እንዳጣሓኑ እቲ ስብቆ እቲ ሸርበ ሰሪሖም ነቲዮም መርዓውቲ ይቕርበሎም ማለት እዩ። ቅድሚቲ ስድራ ዝቕርብሎም ቁርሲ ናይቲዮም ሸርበ እዮም ዝቕረብ ማለት እዋ እዎ። ምክንያት እቲ ሸርበ ልሙድ እንዲ ግን እቲ ቡልቱክ ቪታሚን ፕሮቲን ኣለዎ ሓይሊ ሂበካ እዩ። ሕጂ ነቲ ክልተ ሰሙን እትዮም መርዓውትን መርዓትን ብከምኡ ነቲ ሓይሊ ንምርካብ ኢሎም ዝቕርብሉ መግቢ ቡልቱክ ይጣሓን። ብጥረንዲ ድመፅእ ተጣሒኑ ሓሪጭ ይኸውን። ጥሒንካ ምስ ኣምፃኻ ካትያ ካፍቶም ኣብ ክሽነ ዘለካ ፅቡቆያ ትሰርሕ ኣፍሊሓ ተቕርበሎም ኣቕሪባ ነቲያ ጋን ድበሃል ኣሎ መግቢ መዳለዊት ንዓ መሊኣ ከዓ ጠስሚ ሽኮር ገይራ ከዓ ተቕርበሎም ማለት እዩ። ንለጋ ሓካጋ ሄን ኣይጉ ነስኛ ዮሊ ኣረ እዚኣ ንሕና ኣብ ግዜ መርዓት ምራባ ሸርቤ ቶራ ኢና ንብል። ምራባ ሸርቤ ቶራ ክንብል ከለና ቅድም እቲ ቡልቱግ ዝጣሓን ቡልቱግ ጥሒና እቲ ሓሩጭ ስብቆ ኢና ንገብራ ሸርቤ ማለት እዩ። ሕጂ ከምኣ ጌርና ናብቲ ክሽነላ እቲ ሸርበ ነፍልሓሉ ኣብኡ ኮይና ከዓ እቲ ሸርበ ኣፍሊሕና ንዳልወሎም ማለት እዩ። ምራባ ሸርቤ ቶራ ምራባ ሸርቤ ተውራ ነገር ዳስ እያ እንዳ መርዓውቲ ስብቆ ንሰርሓሉ ዳስ እያ ማለት እዩ። እዚኣ ተጣሒኑ ምስ ተወድአ ኣብዚኣ ትርእዋ ዘለኹም ዕሙቕ ኢላ ከም ዘንቢል ኣብ ኣይና ንገብራታ ሓርጭ እዚኣ ኪልኮት ትበሃል። ኪልኮት ምስ ተባሃለ ኣብኣ እቲያ ሓርጭ ኣኪብና ናብቲያ ዝፈለሐት ማይ ናይ ሸርበ ኣብ ኣይና ከይድና ሸርበ ንብላል። እዚኣ ሕጂ ወዲኣቶ እያ ጥሒና ወዲኣ ሕጂ ኣብዚኣ ኪልኮት እዚ መጥሓን ሂላ ኢና ንብል በርቱ ሂላ ንብል ኣብኡ ጥሒና ወዲኣላ። እዚኣ ከዓ ሱፋል ተባሂላ ብቅድሚ ተኣቱ ንዓ ምስ ኣጣሓናኻ ኣብዚኣ ኪልኮት ንግምጥላ ማለት እዋ። ኪልኮት ከዓ ነቲ ሓርጭ ሒዘልና እያ ማለት ዎ ብላኻ እያ ትስራሕ እዚ ሕጂ ጥሒነን ወዲአን ኣለዋ። ነዚያ ሒዘን ከዓ ኣብቲ ዝሰርሓሉ ሸርበ ኣብ ኣይና ክንበፅሕ ማለት እቲያ ቦታ ከነወል ኣላ ከነወል እዎ ክሽነ ማለት እዩ። ነዚያ ሒዝና

እዚኣ ሕጂ ካብቲያ መራባ ሻርቤቶራ ጥሕና እቲ ብልቱግ ጥሕና ምስ መፀና ዝሕርጅ ሒዝና መፂና ኣብዚኣ ክሽነ ኮይና ከዓ ሻርቤ ንገብራ ማለት እዩ። እዚኣ ማይ ኣፍሊሕና ሻርቤ ኢና ንሰርሕ ዘለና። ነዚኣ ሰሪሕና ምስ ኣብሰልናያ ከዓ ነቲ መርዓውቲ ንህቦም ዝዓይነት እዩ። እዚአና ማለት ነቲ ሕሩጭ ሻርቤ እዮም ዝገብሩ ዘለዉ።

ሳብ ሰርና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዚኣ ከዓ መኾስያ ሱገ ንብል ንሕና ሱገ ኢና ንብል ነዚኣ ከዓ እያ መኾስና እያ ማለት እዚኣ ንክትበስል ፀኒሐያ ዮምኪን ፍርቂ ሰዓት ትፀንሓላ እያ ማለት ብልቱክ ስለ ዝኾነ ፅቡቅ ገራ ክትበስል ኣለዋ ሓዊ ከዓ ከምዚኣ ገርና ኣብ ሃዊ ኣጉድና ኢና ንሰርሓሉ ከናታና ካ ይበሃላ እዚአን ኣእማን ሰለስተ ኣእማን ገርና ኢና እዚኣተን ኣብኡ ንስኽትታ ከናታና ከዓ ይበሃላ እዚአን ሰለስተ ኣእማን ኣምፅና ከናታና ኢልና ከዓ ሰርሓ ማለት ኣብኡ ሰቲ ክንሰኽትትና ኢና ንሰርሖ እቲ ሻርበ እዚ ኣብ ስልና ከዓ ድሕሪኡ ጋን ዝበሃል ኣሎ መትሓዚ ናይትያ ሻርበ ኣብኡ ካብዚኣ ናብቲ ጋን ጌርና እንዳ መርዓውቲ ነብፅሓሎ እንታሽ ጋን ከይቦ እዚኣ ወላ ሓንቲ የብሉን እዚኣ ወላ ሓንቲ የብላን ክልኮ ድዩሰሙ እዚኣ ሕጂ ጋን እያ ትበሃል ናይትያ ሻርበ መትሓዚት እያ ተርፈሄን እዚኣ ከዓ ተርፋ ትበሃል ከም ማንካ መኮስ ኢና እዚ ማንካ ኢና ጭልፋ ከምኣ ኢና ንጥቀመላ በዚ ኣገርና ከዓ ናብዚኣ ጋን ንመልኣ ማለት እዚኣ ሕጂ ሻርበ ኮይና ናብኣ ከዓ ጠስሚ ኣትዋ ሬንኩ ደጋ ንምንታይ ክልተ ሓደ ንመርዓውቲ ሓደ ከዓ ንመርዓት ጠስሚያ እዚኣ ትገብረሉ ደላ ብላዕሊ ጠስሚ ይግበረሉ ሓንቲ ናብ መርዓውቲ ክኸይድ ከሎ እቲ ሓንቲ ከዓ ናብ መርዓት እያ ትኸይድ ንከምኡ ኣብ ክልተ ንገብረሉ እታ ሽኮር ትገብረሉላ ኣብ ልዕሊ ጠስሚ ሽኮር ይገበረሉ ሰቲቦ ማለት እዩ ርፈበርጎእዚኣ ሕጂ ነቲ ምሕውዋስ ናይቲ ጠስሚን ናይቲ ሽኮርን ተሕወሶሉ ማለት ዎ እዚ ሕጂ ናብቲ መርዓውቲ ሓንቲ ካብቲ መርዓውቲ ይእርክቱ ወዲ መፅኡ ሒዝዋ ድኸይድ ማለት እዩ ናብኡ እቲያ ከዓ እቲያ ጓል ሒዛተተኣቱ ናብቲያ መርዓት ማለት እዩ

መርሓባ ከምዚ ሕጂ ዝረኣናዮ እቲ ዓርኪ መርዓዊ ናብቲ እንዳ መራባወል ንብል እቲ መርዓዊ ዘለዎ ቦታ ሒዝቦ ምስከደ ትሻርበ ኣብኡ ይሰትይዎ እትዮም ምስቲ ዕሩኽቲ ኮይኖም ሴትዮም ኣለዉ ማለት እዩ።

ንዕልታ ሒዛት ላ ትመፅእ ሓፍቲ መርዓዊ ሳብ ስማታ ንብል ንሕና እሳ ሒዛት ለን ትመፅእ ንሰን ከዓ ብሓንሳብ ኮይነን ይሴት እያ ማለት እዚኣ ከንተወል ከንተወል ትበሃል እትያ መርዓት ኣብዚኣ ከንተወል ፀንሕ ማለት እያ ኣብኣ ሒዝዋ ይመፅእ እዚኣ መርዓት ከዓ ንኣርባዕተ ወርሒ ኣብዚኣ ከንተወል እያ ትሕፀን ንኣርባዕተ ወርሒ ትሕፁነት ብሓፈሽ ንኣርባዕተ ወርሒ እታ መርዓት ኣይትወፅን እያ ካብ ገዛ እቲ መርዓዊ ግን ንክልተ ሰሙን ጥራሕ ድሕፀን ንክልተ ሰሙን ምስ ይዕሩኽቱ ንሱ ኣብቲ መራባ ወልዩ ድሕፀን ማለት እዩ ድሕሪ ክልተ ሰሙን ከዓ እሱ ወፊሩ ዝኣቱ እቲያ መርዓት ግን ኣይትወፅን እያ ካብቲ መርዓ ንኣርባዕተ ወርሒ ኣብዚኣ ትሕፀን ከንተወል ንብል ሻርበ ሕፁኖ ጥራሕ እዩ ኣብቲ ክልተ ሰሙን ጥራሕ እዮም እዮም ሻርቤ ዝሰትይዎ እምበር ድሕሪ ክልተ ሰሙን ድሓኒኡ ዝኾነ መግቢ ይበልዕዎ እዮም ማለት እቲ ሻርበ ከዓ ንጎ ቅድሚ ቁርሲ ንምቁራስ ዝተባሃለ እዩ እምበር ቁርሲ ይኮነን ኣንጊህና ኢና ነስትዮም እዚ ንመርዓዊ ክልተ ሰሙን ምሕፃኑ ንመርዓት ንኣርባዕተ ወርሒ ዝበሃል ከዓ ባህሊና እዩ ባህልና ስለ ዝፀንሐ እቲ ባህሊ ንመርዓት ንኣርባዕተ ወርሒ ነቲ መርዓዊ ከዓ ንክልተ ሰሙን ምክንያቱ እቲ ወፊሩ ሰሪሑ ይኣቱ እታ መርዓት ግን ትሰርሕ ስለ ዘይብላ ኣብ ኣርባዕተ ወርሒ ትፀንሕ ገዛ ተሓፂና ትኸይድ ማለት እዩ ትምልሶት ንረብዓይ ወርሓ ሒዛታ ትኸይድ ምስ ሰበይቱ ድሕሪ እቲ 14 መዓልቲ ኣጋይሽ ኣእሩኽ ኩሎም ምስ ከዱ ድሕሪ ዩ ምሸት እዩ ዝረኸብ እምበር ቀትሪ እኳ ኣይኣተዋኒ ንስ እውን ቀትሪ ኣይፈልጣን ኣብቲ ምሸት ግን ይረኽባ እዩ ማለት እዎ ሕጂ እንታይ ኣሎ ካልእ ኣብዚ ከንተወል እታ መርዓት ነዚአን ክልተ ሰሙን እቲ መርዓዊ ምስ ይዕሩኽቱ እንዲደሎ እዚኣ መርዓት ከዓ ካብ እንዳዲኣ ድመፅዋ ደሳኒዋ ክልተ ኣንስቲ ኣለዋ ግን ኣንስቲ ንምንታይ ንድመፃ ዘይቲ ሎ ዝልከ ታልዮታ እየን ዝበሃላ ቴን ማሕዙት ኣይኮነን ቴን ኣንስቲ ክልተ ታልዮታ እየን ዝበሃላ ሕጂ ንሰን ዘይቲ ለኸያላ ኩላ ነብሳ ነቴን 7 መዓልቲ ቀዳሞት ኣብቲያ ሻዋይ መዓልቲ ከዓ ኣብ ጡሽ እየን ዝገብርኣ ሕጂ ከምዚ ክንገብርሉ ወይ ከዓ ምኽርን ማዕዳን ነቲያ ጓል ንክህብዋ ኣሳኒዮማ ይመፃ ማለት ንክህባ ኣሳኒና ይመፃ ከምኡ ስለ ዝኾነ እዚ ከዓ ናይቲያ መርዓት ሕግታት እዩ ማለት እዩ ነዚአን ክልተ ሰሙን ከም ኣገረን የሳኒያ ነቲያ መርዓት ኣብ ጡሽ ምስ ገበርኣ ከዓ ንክልተ ሰለስተ መዓልቲ ጡሽ ኣብኤን ንገዘአን ይምለሳሰብ ድሕሪ እቲ መርዓዊ ዝሓልፍ ማለት እዩ እታ ሓንቲ መርዓት እያ እዚኣ ድሓ መሓዛኣያ ምስኣ ኮይና ሓዳሽ መርዓት ኮይና እቲ ሓባብእ ዘላ እምበር እሳ መርዓት ኣይኮነትን መርዓትና እዚኣ

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ትሕሶነ ኮይና ክቡራትን ክቡራን ተኸታተልትና ንዓኹም ድማ ንምዝናይ ነዳለዎም ትሕሶነ እዞም ዝስዕቡ ድማ ሄኖክ ፀሓየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ከስሕቁ ይኽእሉ እዮም ዝበሎም ቀሪቡና ኣሎሞ ንከታተሎም

0: ቀለም ዝቕበል ፃዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወፃኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳምያዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብኡ መሰረት ድማ መምህር ዝበሃል መራሕ እዩ፣ ምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትጉህ እዩ። ንኩሉ ነዚ ንምብዳሕ ኣብ ዝኸድኩ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርኩ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለዝኾነ ድማ ኪኖ ኣካዳማዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቅሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብሊ ዳ ኣብዚኣ ተፈቲነላ እምበር ኣይተማሃርኩላን። በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ላ ምፀንሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምግራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እናተሓባበርኩ ሰርሕ። ካብቲ ኣብዚ ዓመት እዚ ጀመርክዎ ምግራብ እዩ። ፍርቂ ሜትሮን ታሕቲ፣ ፍርቂ ሜትሮን ጎኒ ወዳ ጉዲ ናይ ሰብዓ ኩዒተይ ኣዳለየ እቶም ኮሚቴን ቤት ትምህርትን ዘምፃእትለይ ተኽሊ ሕጂ እውን ኣብዚ ተኺለ ማይ እንዳምፃእኹ ተምሃሮ እንዳተሓጓዙ እንዳይኣልዩ ኣለኹ። ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳሕና ባስካ ዳ እምበር ፀገም ናይ እንዳተፃገመ ኩሉ ኢና ተምሃሮ ሕጂ ንመርኣያ ኢልና ኣምፅና መንበር ካብ ባስካ ኢና ማይነስቲ ማስካ ኣለና ማስካ ንመልእ ስለስጋብ ንጭንጓዓ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዘያካየድ እዮ።
0: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርቲያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርቲያ።
2: ብነዊሕ እዋን ልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 2025 ኣብ ወርሒ ሰነ ምስ ህዝቢ ተራርሪና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀላዓለም ኣዝዩ ዝነኣድዩ።
0: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
1: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲን እዮ። እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብ ኩሉ ቀፂል እዮ። ሕጂ 150 ሜትሮ ኳን ኣለኹ። በዚ መሰረት እዚ ኳን እዮ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብልኒ። ብኡ መሰረት ድማ ክቐፅልኩም ሰኩ ቀዳማይ ፌዝ ወዲእ ኣለኹ። ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት

0: ምርትሕውያ ኣብነታዊ መምህር ክኸውን እውን ግደ ስለ ዘለን በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ ተደንኩኹ ድማ ሰዓት 7 ኣብ ዘለኹ ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ እዚ ሰዓት 5 ኣብ ዘለኹ ሰዓት 5 ጀሚረ ብዝሕልፊ እዚ ናይ መካባ ክን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዘ ይሰርሕ እዚ ድማ ንዓይ እንታይ ይብኒ ሓደ ንብሰይ ፎኩስ ክልተ እቲ ክሰርሐ ከለካ ባህታ ኣሎ ኩሉ ግዜ ኣብ ገዛ ዝስራሕክዎ ኣብ ካልእ ዝስራሕክዎ ንዓይ ባህታ ስለ ዝበኒ ነፍሰይ ፎኩስ እዩ
1: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ
2: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም ኣብ ቤት ትምህርቲ ብናቶም ድሌት ኣነቕማን ከምዚ ኣይመሰለኒን ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓምየ ነርና ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ ስለዚ ብናቶም ቦሉንተሪ ብናቶም ድሌት ብዘይገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም ድ ዝገብረሎም ትካል ተደኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስቲ ዕድሚኦም ደረጃ ብጣዕሚ ፍሉይ ድ ንሕጂ ርኦ ኣይፈልጥን እየ ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሐ ኢለ ትፅቢት ኣይነበረኒ ዝሰሪሐሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ደሊ ሰብ ተደሃልዩ ከዓኒ ክንደቕ እዩ ካንሸሎ ክኸውን እዩ ማለት እዩ
3: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለ ዝረአኹም እምበር ዘይረ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብሙሉ ስባዕሉ ይሰሩ ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ ሚእትን ገለን ሜትሮ ብወለንቱ ቤት ትምህርቲ ወላሓ ዝገብረሉ ነገር የለን እቲ ናቱ እንታይ ሓንቲ ፅበቕቲ ኒሕ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ ኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶም ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ ምክንያቱ ንሪኦም ኣለና ንሕና መምሄርና ክንከይድ ክንብል ከለና ሙሉ መዓልቲ እዚኦም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝናም ከምኦም ክንከውን የዝደላኒ ሙሉ መዓልቲ ነዚ እምኒ ነዚ ክንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪዮ ነዚ ክንደይ ጉልበት መወሰደልና ንሶም ግን ንሪኢ በብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ
1: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ህወት ሰባት ዘይነዓቕ ፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ
0: መምህር ክበሃል ከሎ ወላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ መምህር ግን ትርጉም ናይታ መምህር ትብደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃሕ ጥራይ ዘይኮነ መምህር ትርጉም ኣለዎ ትርጉም ናይ ሓደ መምህር መራሒ ምሁር ህርኩት ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ ሓኪም እዩ እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ ፖሊስ እዩ እቲ መምህር ኣብ ቤት ትምህርቲ እንታይ እዩ መምህር እዩ እወ ፀላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕብል ዝኽእል ብርሃን ፀላም ደምሲሱ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋዝ ክኸውን ኣሎ በዚ መሰረት እዚ ተምሃራይ ናይ መን እዩ ናይ ኩሉ እዩ ናይ ወላዲ እዩ ናይ መምህር እዩ ናይ ሰሳይ

ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዕኡ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘለዎ ናይ ብርሃን ጮራ ሎሚ ዕንባባ እዩ ፅባሕ ፍረ ክኸውን መታን ብዕቱብ እናተኸታተልካ ወ መምህር ብትርጉም ናይቲ ሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዝምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ ለውጢ ናይ ተምሃራይ ደመዝ ናይ መምህር። ምክንያቱ እቲ ወለዶቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

0: ቤት ክሰዶ
1: ብለከ
0: ቤት
1: ታዘ ወለሱ ነዚ ብርሃና
0: ሃይ ንግዳቲ ገበ ቤት ቤትና
2: አነ ተቃጠለለይ እንተ ተረኸበይ ጽቡቅ ምልእቲ ሓፍተይ ኣይተረኽበን ግን እንህለኹም ከዓነ ኣይገድፈኒ ወ ኣነ ንኩልኹምን ኣይገድፈኩም ተቃጥሎ
1: ዋይ ደስ
3: የኸፈላ መጋብሬ መንፀሩር ምዃኑ ኸ
4: እዎ ዝርያት እዮ
1: ሽማይሲ ንዓይኖም ክዘርየላ
4: ዘርዩላ ኮ የድብለካ ደሎ
1: ኣንታ ዝዕላል ንዓይ ተገላቢጡኒ
5: ኣርሓ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዶ
6: ብኣኸል ቁጣባ ሰተኤሳ ዓድብ ዓዳብኣኸን ከም ትዛርብ ጌርክና ነቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደለይዎስ ከም ዘይበልኩምዎ ፅቡቅ ገይሮም ፈልጡ እዮም
4: ክሊ ኣቐዲመ ጓላን ወዳን መፍለጥ ኮ ነይረ
7: ተረፍ ሕርቃኑ ኣባ ዓይኖም ንዓይኖም እንተኽልእዎሲ ንወደይ
8: ወይለ ኣባ ዓይኖም ንዳይረኣብይዎ ድ
7: ወይለከያበየ ኣለኹ
8: ዘፈለጥኩ
1: ብድሓንዲ ኻ ደኣ ንተኸዓ ዘድሊ ነገር
9: ኣይረት ደለያ ወደያ እንታ ዘፈረጥ
1: ወወይ ተኸዓዛ ተኻዲት ነገርሲ ወዲ ዘጎደሊኻያ
4: ሞይ ጣዓኸ
10: ህመወር ዓይነ ከመይ ዘለኒ
11: ኣንታ ትሕትር ዳያርዶ ንመውስ ዋሓቲትና ኣይነበረ
8: እዚ ኩሉ ድፍረታ ባህ ኢል
6: እሞ ባዕለይ ወጢጦ ከም ፃሳይ ትፀብር
4: ሽዑ ዳይርሓወይ ምራዕዋ ማለት
9: እዩ ይ
8: ናቱ ዝተሓንቀሲ ኢና ደፋ ኢልና ንሪዮ

0: ናይ ሳውን ገዲፍ ክልካ ዛረባ ሓንቲ መዓልቲ ስንገጥሞ ዘይንኸ
1: ታይና በልና
0: ክንቀትሎ ተዘየለካ ኢድ ብኢድ ንገጥሞ
1: ሳንዴ ከይ ዝቕፅል ኣዝያ ከይትምላ ሳንዴ ኣይተዓኽን ንስኽን ጥዕናኻ ፅና ነዊሕ
0: ጌርከይ ኣትን ሳንዴ ካብዘ ምህረት ዘፍሊ እንታይ እዩ ዘለክ
1: ዋ ዝሕሸኒ ፈሊጥ ኣጓሊ ዝሕሸኒ ፈሊጥ ትኮ ዝሕሸ ፈሊጥ እዮ ከም ዝገብር ሳንደይ ዋ በጂ ከይለክና ዓይድሕር ሕጂ ብኣስ ወዲ ብኣስ ክኪ ትፅዋዕለ ሳንዴ ዋ በጃ ይመ ሳንይ ብኣስ ወዲ ብኣስ
0: ክፅዋዕለ ትክ ትፈርሐ
1: ረፋኒ ኣብዛ

0: እንታይ ደኣ ንሽማ ዘይተማላእኩሞ
1: ረቢበ እኳ ነረ ምስ ሕድሩ ብሓደ ክንመፅ ኢና ስለዝብለኒ ገዲፍዮ መፅ
0: እዚ ወዲ ዘጎ ኸዓ ናበይ የበለ ንበረ ክዳሃየ ነጊረ ክመፅ ኢልኒ ይወፅ እዩ
1: እንታይ ደኣ ጓለይ ምስ ምስ በለኒ መሓሾ
0: ኩሉ ሓደ ይብል ነበረ
2: ኣንተ ንዚ ሰባብ እዩ ፀሓይ ዕርብ ምስ በለትሉስ ዕዝር እኳ ብል
1: ሓንድሓ ብዛዕ ውሳይ ትሻኸላ ኣብ ስራሓት ኪሉ ከምዚ ምስ ክንገብር ኢና
2: ድንቂ እዚ ከዓ ድንቂ ኣብ ነስዶ ዓልኩም መፃእኩም እሞ እዘን ብሑቕ ናብ ቤት ወዲ ዘጎስ ግር ኣብልዎ ዓይኒ ሕዝ ምሰብ በለ ሲ ናብ ቤት ወዲ ዘጎ ዝብል ኣብልዎ
0: ምልእቲ ኸዳ ጠፊአን ዶ
2: ናይ ግድኸ ሓዊ ኣባ ጉዳ ነረ ንንገራ ዕንዲ ስንክታ ዝህልዋ
0: መንዳእ ክሕግዘን እዩ ሞ
2: ዋይ እታ ፅገ ጓለያ መልኣክ ክትሕግዘ ንዓና ድማ ኣብዚኣ ወይናን ዓይኖም ንሕግዛና ግዲ
0: ንቂ ዋ ዓይኖም ታትካእሳ ኣላ ዶ ዕዮኣ ትሓግዝ እምበር ዕዮኣ ትግበር
2: ወይለይ ሳዳ ቀንዲ
0: ንደወ
2: ቀንዲ እዛ ክተተሓዘ ኣለዋ
1: ነገር ተጣሚ ኳ እንዳኣሉ
2: ወላስኪ
1: ክምለስ እየ
0: ኣወልባስተዩ
1: ዳሓንዳሓ ክኸይድ ክምለስ እየ
2: እዳተቀልወ
1: መፅሐ ድሓን ክምለስ እየ ዝተረፈ እንተሎ በዕሉ ክንምልእል ኣብሎ ይኸ
0: ወዳእሰትኹምኸትኩም በር
2: ክሳብ ትፈልሕ ሲ ጅምር ምር ኣቢልና ክንፀንሕ ትበራብረ
0: ሕረ ስክተ ትበላ ክነብላ ሞ
2: እንዶ
0: ብሓይ ሕረብና ስክተ ተኣቢልና ሲ ሕረ
1: ዓለም ከምኡ ጌርካ እናተጣበብካ እዩ
2: ታይዳ
1: በላስኪ መፃኹ
0: ኮኑባስተዩ
1: ይ ዳሓን ዳሓን ክምለስ እንዴ ዝጎደለ በዕሊ ክ እንዳመላላእ ክንኪዳ
0: ስራሕ ንታይ ኣብ ኣብ ሞ ስክትት ከነብላ ዕዮና ክንገብር
2: ትበራ

0: أنا سي قاعد أخي كوني مغلقو وزيادة خا كفلا فلطوني تمجدي
1: هو ثم قدي خمسة درا خوة خويد وواحد ورندي أنا رافت وقحتا قد بس حي مركبة تنقير بلا لهم
2: قريب ولو عدنا أنا سمو زما بزا عدو ستارفو خصان حمو زعيا انت رهالي آلي ملي كبزي
3: قريب مبري مبالي مسعني عدالو
2: را قريب
3: حضرون شو ماينك أمسخ أخوينا عدو سمحو
2: را
3: يتعمو أخم زندكي
2: را تسبوش
3: هو حلوها تتنقو
0: مو زعيا انت اللو إدير كان بل
2: هاي حراي
3: قريب
2: وتود زوقو عن صبيين برت مسعنا
3: أنت
4: ንዓ ወዳዲ መርዓኺት ንዓ ወረ ዋሕስ ክገብሩን እዮም ፅንሕ ኢሎም በት ከብላይ ዓዲ ተኸዓ ተኸዓ ናበኺ እቶም ኣብኡ ኣቲ ዝሓንዶ ውዒልኪ ፅቡቅ በሊ ኣይኣቱን እየ ሎሚ ናይ ታሕጓስ ጭድድ ፍንጭሕ ክንብል ኢና ከቢረ ኮሪዐ ኮሪዐ ተሓጉሸ እየ ዘለኹ
5: ኣንቲ
4: ትወዲ ዘውጎ ሲ ወዲ ዘውጎ ንሄለኪ ክምርዖ ደልዩ ሰበይቲ ረኺቡ ሲ ወራዲ መርዓ ምሳና ክትከይድ ኢኻ ኢሎምን እሞ ተሓጉሸ እየ ዘለኹ ኮሪዐ ከመይ ኢለ የወፅየመ ሕጂ ደልዩኹምኒ
5: ዓይ ንዓይሲ ዋና ተዓጣቂት ኩንና ድዮም ኢሎም
4: ሽዲ በልሒ ናይ ብሓቂ ክርኺ
5: ሓቀይወ
4: ፅቡቕቲ መርዓ ከኣቲ ናይቲ ናይታ ሰበይቱ ወዲ ዘውጎሲ መገዲ ክልተ መዓልቲ ኢሎሞት ናይቲ ወረደ መርዓ ንዓልናይ ዝበለኒ
5: በዓል ፈልጥ ወላ መንገዲ ክልተ ሰሙን ኹን
4: ይኹን ዳሓንሱሲ ቋጥራሕ እዩ
5: ንሕና ብውሻጠ ንስኹም ብደገ ተሸባሸብ እዩ ኮይኑ
4: ተሸባሸብ ኮይና ኣሎ ሕጂ
5: ግና እያ ዝወዶ እዛውን ዓዲ ኣትዩ ክዘምድ ደኣ ጌና ዘይምነገርናዮ
4: እንዳ ዓዶምና ንዑብ ዕድመና ንዑብ መርዓና ስሒ ብገዛ እተው ኢሎም ኺ ንዓይ ከዓ ወዳድ መርዓ እንዳበልና ኣብዚ ከተፈልጥና ዋ ዓዲ ክትፈልጥና ትተንኮል በዓና እንዲ ክመስል ዳ ሕጂዳ እዚኣ ፅቡቕቲ ይኮነትን ሕጂ ትኸኢልና ጥራሕ ኣብታ ዘዛ ዓዶምና ጥራሕ ንግበር ሕጂ ናይ ሰውና ይትበሊ
5: ብሕልፊ ንዳየር ንዓይኖም መርዓ ከም ዝኸልእዎ ተፈሊጡ እሞ ድማ ኩሎም ወራዶ መርዓ እንተኸይዶም ከዓ ወ ግርም ነይሩ
4: ኣንቲ ክደፊ ግደ ፍፋሕ ከይተብለልና ስኺ ጥራሕ ሓብታ ከድክያ ዘለኺ ነጊሮም ኩለው ዶ ዎ እሞ ኣብኣ ጥራሕ ግደ ኣነ ከዓ ወራዶ መርዓይ ክኸይድ ስቕ በለ
5: ሳውን እንተሸንክረና
4: እንታይ ኮይኑ ሸንክረና ኣነ ብኡ በፂሐ ምስ መፃኹ እኮ ክኸዶ ኮዕሪ ቁፅር ኣቢለ እንታይ ከም ዝገበልና ክነግሮ እንታይ ኹን ክዳ ኣይትፍርሒ ኣይትፍርሒ ጥራይ ንስኺ ደስታ ኩስኩስታ በርበረኻ ድልኻ ኩላ ካልእ ሰብካ ይትሕልፍ እታ ገዛ ከምዚ ጥራሕ በለ እተውፅ ከምዚ ካይዳና ይንህ እወ ክሕጎስሉ ኩለዎም ኣነ ከዓ መሪሕ እዮሞ
5: ደገሸባክዲ
4: ጥራሕ ክዲ ታስታይክ ጥራሕ ዓንድሪ ጥራሕ ኣብቲ ውራይቲ ስኢልክ ጥራሕ ሸኮርተ ትበሊ ሓዝዮ ኩሉ ሓዝዮ ጥራሕ ኣነ ከዓ ሆ ላበልኩ ከዓ ኣትየ ሽባላቃል ሽባ ኣልኩ ኩላ ክሕዛ እየ ክዲ ጥራሕ
6: እንታይ ዓሊም ኢኻ ትበለኻ
7: ኮይታይ ዳየር ሓወይ ነዛ ዓይኖም ትበሃል እንዳተመርዓዋ ጋሙኡ ስቂሉ ብር ተበልኩስ
6: እሞ ዓልሚ ብግምጣር ብላ
7: እምኾ ኮይታይ
6: ዓይኖም ትበሃል ጎርዞ ተቐፊድ ኣብ ትሕተይ ክትኣት ኣለዎ
7: ሓቀሙ ኮይታይ እዛ ሓቁ ኳ መቐሰነ
6: ሩ ብዛዕባ ሓዉኻ ገዲፍካ ብዛዕባ ናይ ዓይኖም ምቕያር ሕሰ
7: እሞ ኮይታ

ናትራና ኣብ ምክእታል ዝውዓልኩም ክቡራትን ክቡራን ተኸታተልትና ትሕሶና ኣብዚ ከንዛዝሚና ኣብ ቀፃሊ ብካልእ ትሕሶ ኣብ ልክዕ ሰዓት ክኸውን ንርከብና ክሳብ ሽዑ ግን ከምትወትዎ እንብሎ ኣብ መደባትና ሓሳብኩም ትርኢትኹም ንቐፊታኹም ኣገዳሲ እሞ 12247 ናይ ስራሕ ቴሌፎንና ዕመታ ሰዓታትና ክድውሉና ድማ ክንቀበለኩም ከነግለኩም ድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋሎም ክትገግሽ ብምዃንና ቀሉን ዛሕልውን ደይቋርፅ ክራማት ይኮነልና ነዚ መፅሰሙን ሰባት ይበለና።

Gabba Man Nye.

ሰላም ሰላም፣ ከመይ ትቕንዩ? ኣብ ኩሉ ኩናት ዓለምና ብምዃን መደብና መለፍዮርና ንምክታል ተቕሪብኩም ዘለኹም ተዋተኸታተልቲ መለፍዮርና ከመይ ቀኒኹም? ፅቡቅ ማርፍዮርና ንሎምውን ከምንውን ንኣኹም ዘዘናግዖ ዘዛንዩ ከምኡን ይሕጉስ እዮም ዝበለቶም ትሕሶታት ኣዋሊዳ ኣብ ሰዓታ ደበኪላትና ዘላ ባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናቦኹም ዘሳሲዮ ኣነ ዘኽር መሓመድ ንበይ ባር ደጊመ ደጋጊመ መደብና ፈሊሙ ክሳዕ ዝዛዝም እዚይ ሓቢርኩም ክከታተሉ ንዓደምኩ ደጊመ ደጋጊመ ድማ ምሕስ ጅማር ክረምታዊ ዕረፍቲ ክኾነልና ድማ ይምነ ማለት እዩ ባርከስ ክተዋተኸታተልቲ መደፊሩና ንሎም እውን መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ክንፍልማ ኢና ኣርእስቲ ናይዛ ዜማ ድማ ሸዊ ሸዊት እትብል ሓንቲ ጥዕምቲ ዜማ ክጋብዘኩም ማለት እዩ ሞዘረባ ኸይንዋሕኩም ብቐጥታ ናፍታ ዜማ ክብለኩም እያ ኣንድማ ብድሕሪ ኣክምለሰኩም እየ ስናይ ምስትምቃር

ተዛጣን ዝኾነ ዜማ ዳግማይ ተረኺብና ኣለና። ኣብተባታኸተልቲ መለፊርና ምኸመይ ነስተማቕራ ፀኒሕና ፅቡቅ ከምዚ ክንካተላ ፀናሕና ወለድናሲ እቶም ኣብ ሂወትና ዓብዪ ተራ ዘለዎም ብኦም ተመሕና ከም ንኸይድ እተስምዕ ጣዕሚ ዜማ ኢና ክነስተማቕሪ ፀኒሕና ማለት እዩ እሞ ካብዛ ጣዕሚ ዝኾነ ዜማ ኣስዕብ ኣቢለ ድማ ናብ ታ ተቐፅል ትሕሶና ማለት ትሕሶ ብራቮ ይክብለኩም ንሎም ማዓንቲ ብራቮ ድማ ኣብ መንጎ ተምሃሮ ዘሎ ውድድራት ተምሃሮ ዞባ ማእከል ዝነበረ ውድድር

0: ዘርእየና ማለት እዩ። መቦቕታ ዘለዎ ኸይንዋ ሕኩውን ኣብ ብራቦ ክብለኩም እያ ንባብ ድሕሪያ ክምለሰኩም እየ። ሰናይ ምክልና
1: ዮዳን ብርሃነ ካብ ቤት ትምህርቲ ባና፣ ሶልያና ወደባት ካብ ቤት ትምህርቲ ብድቦ

ኤልናባይ ሳሙኤል ካብ ቤት ትምህርቲ ፍኖቶ ጥበብ ንኩላቶም ሓደ ድሙቕ ጣቂዒት ኣራይ ተወዳደርቲ ካብዚአን ናይ ዕጫ ወረቐት ኣለዋኹም ኣልዑሉ ናይ ዓንቲ ልዑሉ ኣራይ ንድሕሪት ንገለይ ንምለስን ኢና እቲ መደብ ተሰሪዑ ዘሎ ኤንግሊሽ ሳይንስ ሶሻል ስተዲ ሲቲዘንሺፕ ማቴማቲክስ ኢልና ሰሪዕና ኣለና ካብ ኤንግሊሽ ስጋዕ ብጀካ ማቴማቲክስ ኩለን 30 ሰከንድ እየን ማቴማቲክስ ግን 60 ሰከንድ ክትከውን እያ ስለዚ ኣብ ማቴማቲክስ ረጊኹም ወረቐት ክፍቀደኩም ይኽእል እዩ ክሰርዑ ኢኹም ዝኾነ ተምሃራይ ግን ረጊኡ ይስራዕ ኩላትኩም ንፉዓት ስለ ዝኾኑ መን ካብ መን ይበልፅ ንኸነውፅ እምበር ኩላትኩም ብሉፃት ይኹን ስለዚ መደብና ከይጅምር እዩ ወረቐት በፂሕናኹም ኣለዋ እቶም ወረቐት ነጊሮኩም እየ ሰለስተ ሕቶታት ኣለዋ ተቐዳመይትን ሳልሰይትን ጥራሕ ኹም ትነግሩኒ ታማእከለይቲ ግደፍዋ ኩለን ከዓ ኤንግሊሽ ሳይንስ ኣለዎን ተረድናኹም ነን ካብ መጀመርያ ትሕተትዋ ኤንግሊሽ ኣላ ድሕሪኡ ሳይንስ ኣላ ሰሪዕናየና ኣለና ሕቶና ንጅምር ኢና ናብ ኤንግሊሽ ኢና ንቅፅል ኩላትኩም ድልዋትኩኑ ክንጅምር ኢና ብኤንግሊሽ ኢና ንጅምር ተምሃራይ ዮዳን ብርሃነ ካብ ቤት ትምህርቲ ማታ ባና ቁፅሪ ክንደይ ቁፅሪ ሓሙሽተ ኤቾኪ ዝ ዩዝድ ዳሽ ራይት ቱ ኖትስ ኦን ደ ብላክ ቦርድ ኤ ቱ ቢ ፎር ሲ ኣት ዲ ዊዝ ሂምስ ኣም ሶሪ ሁከና ሰሪ ፎር ኣይ ኤንጂ ፎርማት እንድሕር ኣለ እንታይ ንጥቀም ፎር ንጥቀም ፎር ራይቲንግ ቱ ራይት ንብል ኦኬ ሶሌና ወደባት ናምበር ናይን ሺ ሊቭስ ኢን ከረን ዳሽ ሄር ግራንድ ፓረንትስ ኤ ቱ ቢ ዊዝ ሲ ኣት ዲ ኦን ዊዝ ኤክሰለንት ክላፌራን ሮኢ ካሰይ ናምበር ቱ ላስት ዊክ ዊ ወንት ቱ ባረንቱ ዳሽ ኤ ባስ ኤ ኢን ቢ ኦን ሲ ባይ ዲ ቱ ባይ ሺ ሚስስ ምሶሪ ኦን ኤ ባስ ኣርቲክል ኣለዎ ኣርቲክል ተለዎ ተጠንቀቕሉ ስሞል ቬክል ተኮይኑ ኢን ላርጅ ቬክል ተኮይኖም ከዓ ኦን ንጠቐም ኦንዶ ወይ እንዳተምሃርና ንኽኢል ሶሪ ዮርዳኖስ ገብረ ትንሰ ናምበር ስክስ ዶ ስኩል ኢዝ ዳሽ ዘ ሾፕ ኤን ደ ክሊኒክ ኤ ኦን ቢ ኢን ሲ ኣት ዲ ቢትዊን ኤክሰለንት ክላፕ ዮር ሃንድ ሉልያ ናምበር ሰቨን We will have a national exam dash June A in B on C at D4 A in excellent Okay Herani Anas number 1 I do not like going out dash night A on B in C4 D at excellent clap your hands taqiit taqiit elta la taqalo moral naqum number 8 the students went to dalak dashboard a on b in c by d with the students went to dalak dashboard a on b in c by d with excellent clap your hands okay lamik number 3 petros was born in aurdat dash 2003 a in b on c at

0: astoralimu. The vacuum space in a thermoflask prevents heat loss or gain by dash and dash. Yes, excellent. I told.
1: Number 27.
0: 27. List the cell organelles which are present in both plant cell and animal cell.
1: Cytoplasm, nucleus, cell membrane.
0: What's the three again?
1: Three of them, they're present in both of them.
0: If you have another, find out.
1: In both of them.
0: Yeah, both of them.
1: In both of them is cytoplasm, cell membrane, nucleus, mitochondria.
0: So, mitochondria, that's what you're talking about. Okay, next.
1: Number 20.
0: 21. The way in which heat energy transferred by current of liquids and gas is?
1: Convection.
0: Excellent. She answered. Okay, question?
1: Number
0: 23. Elements on the right part of the periodic table are?
1: Non-metals.
0: Excellent. 26. When light bounces back from its surface, it is called? When light bounces back from its surface, it is called? Bounce back.
1: Reflection.
0: Deflection.
1: Reflection.
0: Excellent. 19. The force exerted to a machine is called?
1: Effort.
0: Excellent. Number 22. Mitosis is a type of cell division takes place in dash.
1: Body cell.
0: Body cell. Excellent. Science wadina na social studies ngaydalana.
2: ብራቮ ዳግማይ ተራኺብና ኣለና ፍትዋ ተኸታተልቲ መለፍዮርና ሞነ ዝተዳልዩ ዝነበረ ትምሳር ፍልጠት ከም ይኹንካ ስለ ፀኒሕና ክንደይ ካብቲ ካሕተ ዝፀንሐ መሊስኩም እወ ብራቮ ንዓና ንመዘኻኸሪ ኢላ እንዳምፅያቶ ዝበዝሕ መሊስና ይኹንከውንካ ተስፋ ይገብር ማለት እዩ እምበር ፍትዋ ተኸታተልቲ መለፍዮርና ካብዚ ቀፂለ ናብታ ተቐፀልቲ ሕሶና እንዲኸብረኩም ቅድሚያ ግን ሓንቲ ሕፀ ዝበለት ዕላለ ይክዕለኩም ሓደ ተምሃራይ እዩ ወዲ 4 ዓመት ንመጀመርታ ግዜ እዩ ተምሃራይ መዋለ ህፃናት ማለት እዩ ንመጀመርታ ግዜ እዩ ትምህርቲ ዝኸይድ ነይሩ ሕጂ ትምህርቲ ክኸይድ ኣይደለየን እቶም ስ ዝርኡ ለሚኖም ለሚኖም ለሚኖም ናብ ትምህርቲ ከም ዝኸይድ ገይሮሞ ማለት እዩ ሽዑ ትምህርቲ ምሰብ ፅሕዎ እቶም ስ ዝርኡ እንታይ ኢሎም ከምዝተሃንፅኦም ከመይ ልውዕ ይኸውን ፈቲዎ ዶ ይኸውን ገለ ኢሎም ተሃንፅኦም ሽዑ ገዛ ምስ ተመለሰ ከመይ ፀኒሑ ምፅእቱ ኢሉስ ናይ ጣዕሞቱ ደርቢዎ ገለ ሳሎን ረፋዕ ኢልኸፍ ኢሉ ከመይ ነይሩ ትምህርቲ ገለ ኢሎም ስሓትዎስ እንተ ከመይ ክኸውን ሕጂ ከዓ እኳ ፅባሕ መፁካ እዮም ክብሉና ኢልዎም ይበሃል እዚ ቆልዓ እዚ እንታይ ስ 1ተ ወርሒ ሙሉእ ከም ዝበሃል ኣይፈለጠን ነይሩ ማለት እዩ ሞነስ እዚ ቆልዓ እዚ ናይ 2ተ ወርሒ ሙሉእ ዕረፍቲ ለካተ ዝበሃል እንታይ ምበለልኩም ተሓስቡ ከምቲ ትፈልጥዎ ሓንቲ ሕቶ ክሓተኩም ከምታዊ ዕረፍቲ እ ንፈታዊ ትምህርቲ ድዩ ዘሐጉሶ ወይስ ንፀላእ ትምህርቲ ንፈታዊ ትምህርቲ እዩ ዘሐጉሶ ምክንያቱ ፈታዊ ትምህርቲ ከምቲ ትምህርቲ ዝፈትዎ ነቲ ክሳይ ነቲ ዕረፍቲ እውን ክፈትዎ እዩ ፀላእ ትምህርቲ ግን ነቲ ዕረፍቲ ንትምህርቲ መኒዎ ንዕረፍቲ እውን ሰሙን ምስ ገበረ ጥራይ ክመንዎ ስለ ዝኽእል ማለት እዩ ማርከስ ፍትዋ ተኸታተልቲ መለፍዮርና ደጊመ ደጋጊመ ርሑስ ብጅማር ክረምታዊ ዕረፍቲ እናበልኩ ካብዚ ቀፂላ ናብሳት ስዕብቲ ሕሶና ይኸብለኩም ቅድሚያ ግን ሓንቲ ሓፃን መሰገሪ ተላስኒ ኣይተርሖ ኢኹም

ዝሓፀ መሰጋገሪ ዳግማ ተረክብና ኣለና። ብተዋ ተኸታተልቲ ንረፊርና ካብዚ ስዕባቢሎ ድማ እታ ኩልኹም ብሃንቀውታት ትፅበይዋ ትሕሰ ድራማ ይኸብለኩም። ናይ ሎሚ ድራማ ተወሳእትና ተቐሪቦም ተዳልዮም መፋነው ትብል ድራማ እዮም ሒዞብልና ቀሪቦም ዘለዉ። ከምቲ ኩልና ንፈልጦ ኣብ ክረምቲ ዝተፈላለየ ነገራት ኢና ንገብር። ትምህርትና ንዓፁ በለስ ንበልዕ። ሓንቲ ካብቲ ፍልይ ዝበልካ ተምሃሮ ናብ ሳዋ ይኸዱ ማለት እዩ። ኣሕዋትና፣ ጎረቤትና፣ ሓዝትና ናብ ሳዋ ነፋንወሉ ግዜ ተምሃሮ 11 ክፍሊ ድማ ናይ መፋነዊ ዝገብርዎ ፕሮግራማት ከመይ ከም ዝመስል ካብዛ ድራማ እዚኣ ክንከታተሎ ኢና ማለት እዩ። ብቐጥታ ናብ ድራማ ከብለኩም እየ። ሰናይ ምክትታል።

0: ነስ ገይልና ኩ ኣክትሪኦ ደለዎ
1: ከነርያ እንዲና መቸም ካብ ናቶም ከም ትበልፅ ክሳምን ኣለዋ
2: ንሶም ከገይሮም ድዮም ኣንታ ብዘይ መዘከርታ ሰብ ክወርድዮም መስለኒ
3: ክገብርዮም ሓንቲ ጓል ቅርቦ መሓዞኦም ረኪብያ ነይረ ነዝናህና ቪድዮ ርአያ ከዓ ፈትያቶ ግን ካብ ምዝራብ ዕቃበታት ገይራ ኣነስ ነዝናቶም ከማን ክርእዮ ምደለኹ
0: ክላ ከብዝና ናይ መፂ ድበጃኹም እዝናና ኮትሪእዎ ኣለኹም ኩሎም ረሳናት ኩሎም ርኣ ኪፍ ዝብሎ ደስ ክብልካ
2: ድሓን ካብ ብዙሕ ምዝራብ ናትኩም ካርእና ምሽ ንብላ ካብ ናትና እናቶምን ናይ መን ከም ትፅብቕ ሽዕ ንርኢ
0: ክላ ኣታ እምበርከ ክዛና ጉዕ ድኦም ኣነስ መርዕ ብደይ ስሕውኒ
3: ድሓን ፅባሕካ ተቐፂሮም ኣለዎ ዶ ገይል ኣኻ ጠራፊቶም መደብኩም እንታይ ንገርና ዘይንብላ
2: ፅብቕ

0: ኣታረ እዮም ኣታ እዚኦም ዳ ፍልይ ዝበለና እዮም ክገብርዎ ባልጆም ጠሪፎም ክኸዲኦም መስለኒ
1: ክላእ ነጊርናኩም እጆ ኣዋፅርያ ባፅዕ ንኽእል ኢልናኩም ንስኹም ግን ሙቐት ዘለኖ ሃሩ ዘሎ ኣይኩም ኣታሪፍኩምና ራእይዎ በሉ ተቐዲምና
2: ኣታ ሞ ባፅዕ ናይ ዝኸድካ ድዩ ኣብዚ እንኮ ቤላ ናይ መዘከርታ ግዜ ኢና ሓሊፍና
1: ክላ ኣግረፉና በጃኹም ሕጂ ኣብ ባህሬን ገለን ቃዛዝ እዮ ማለት እኳ
3: ኣታ ቀኒከሊኻ ኣጆኻ ካብሰኹም ምስ መፅኻ
2: ከይዲና ንባፅሑ ሕረዶ ንዘወሪና
0: ኣታታይ ዝግሪ ወደይ
2: ኣነ ግን ባፅሕ ዝኸዱ ይመስለኒ ኬድና ዘይንሓቶ
0: ሓቂ ክጓደይ ንና ኬድና ንሕተቶም እያ
2: እንታይ እንታይ ዳ
0: ማለት ፀራኒስኩም ናብ ቤትኹም ተበጊስኩም
2: ኣሃ ናብ ቤት ትምህርትና ቤት ትምህርትና እንታይ ኣሎ
1: ጓልይ ሓቂ ኢዶ ክነግረኪ ማራኒ እናተሸርሽልና እዚ ናይ ለፈዝ ምፍናዊ መደብኩም ከመይኹም ክትሕልፎ ፍሉ ኣባፅዕ እንድዮ ግን ከመይ
2: ናብ ባፅዕ ኣይኮነን ከምዝናትኩም ናይ መዘናግዕ መደብ ኣለና ዶ ተወሳኺ ከዓ
1: ባፅዕ
2: ዝኾነ ባልጃ ዝሓዘ ተምሃራይ ባፅዕ ድዩ ድኸይድ
0: እሞ ክዳውንትኩም ጠርኒፍኩም ናብ ቤት ትምህርትና እንታይ ኣሎ መቕናይኩም ዲኹም
2: ዋዚኣና እዚ ከምቲስኹም ዝገመትኩሞ ክናውንትና ኣይኮነን ዲቪዛታትና እዩ ዲቪዛታትና ድማ ብፅቡቅ ሓፂብና ኣስታሪርና ኣብዚ ባልጃ ዝገርና ኣለና
4: ብተወሳኺ ክንመሃረሉ ዝሓገና ጥራውስትን ካልኦት ጠቐምቲ ፅሑፋትን ምስ ዲቪዛና ጌርና ብሓደ ናብ ቤት ምና ንወስቶ ኢና
0: ብድሕናና ዝመፁ ምናልባት ተምሃሩ ተሸገሩ ከየልዎ ሞ ንዖም ክንዎም ክኣሲና
2: ብተወሳኺ ኣብ ቤት ትምህርትና ናይ ፅገናን ፅሬትን ወፍሪ ክንገብር ንዳይክተር ፍቓድ ክንሓትት ኢና
4: በዚ ድማ ዝጠቅም መዘከርታ ገቢፍና ሳዋ ክንበሉ መዲብና ኣለና

ነዛ ድራማ ከመይ ክንከታተላ ፅንሕና ብተዋ ተኸታተልቲ ንረፊርና ከምዚ ኣብዛ ድራማ ክንከታተሎ ፅንሕና ንሰብ ክንከይድ ከለና ንገብሮ ናይ ምዝንጋዕ መደባት ማለት እዩ። ምስለ ምዝንጋዕ ጥራይ ዘይኮነ ኣብ ውሽጡ ብዙሕ ቁም ነገር ዘለዎ ከምኡ ተዘካሪ ነገር ጌርና ክንከይድ ከም ዘለና በዚ መንገዲ እዚ ፊዮርና መኪናትና ኣላ ማለት እዩ። ንኣባላት 38 ዙርያ ብሰላም ምፅና፣ ንኣባላት 39 ዙርያ ድማ ነዞም ብሕጂ ሰባት ኸዱ ሰላም መንገዲ ክኾነልኩም ድማ በዚ ጋጣሚ እዚ ፊዮርና ምንዮታት ገልፀልኩም ኣላ ማለት እዩ። ባርከት ብተዋ ተኸታተልቲ መረ ፊዮርና ፊዮርና ንሎሚና ዳለቶም ዝነበረ ትሕሶታት እዞ ክከታተልዎ ፅናሕኩም እዩ ነይሩ። ትሕሶታትና ዓጊብኩም ተዘናጊዕኩም ከምኡ ተማሂልኩም ክትኮኑ ተስፋ እናገበርኩ ምርኻብና ኣብዝመፅእ ሰሙን ብመለሳት ዘለዎም ትሕሶታት ይኸውን። ክሳዕ ሽዑ ግን ሰሰናይ ንክሉና

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ
6: ሚሳል
7: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣነስ ናይ ምንታይ መርገሚ ወደይ ነይሩኒ ሙዚት እንታይ ዝኾንኪ ሎሚ ስካ ናይ በት ፍርዲ
1: ኣረ ይብሉ ሓንግርፎ ማይ ኣውዒልካ ኣለኹላ ናይ ነብስካ ተሓፀ
2: ሚካል ትግርና ደይኹም ክንዛርብ ደለኹ በይነይ ክደፍን በይነይ ክኸውን ደለ የብለክ ኣለኹ
1: ሓራይ በላይ ትሕረቕ
3: መን ክስጎጉኢልካ
4: ስለ ዝፈልጠካ ሚልዮን ኣብሓንቲ ስራሕ ንስኻ ብቆም ነዊሕ ፀኒሕ
2: ኣቲ ሚካኤል ዳሕኒ ግንታኻ ምዃኑ ክሰምዖ ስለ ዘለኒ ዋላ ስኻ ሕለፍማ ነቐሲ ኢላ ክርክበኪ
1: እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ

0: ከም መዓልቲ ደስ ኣይብልካን ድሓኒ ከመይክ
1: ህድ እንደበል ክንገረካ እዩ ኣይታወኽ
0: ጥራሕ ክም ናይ ግሊፈ መፅ እዩ ሚካልካ ፅበየ ንኮ ይደለ
1: እዚ ዘጋጠመ ሓደጋ ዲና ክንብሎ ዋላ እንታይ እንደ ኣነ ንስኻን ጥራሕ ኢና ንፈልጦ እዚ ዘጋጠመ ሓደጋ ማዕረ ክንደይ ከቢድ ምዃኑ ኣይጠፋእካ ንኸው
0: ማይክ እንታይ ከ ዘረባ ኩሉል ትብሎ ዘለ ተኽልካ ነተዛር
1: ጣዕን ዘይነሕፅሮም ሓደ ዕማም ክውሃበካ እዩ እዚ ሓሲበ ዘለኹ ዕማም ኣውሪደ ኣደይበ ንዓኻ ካሓሽ ኢለ ዝገብሮ ዘለኹ እዩ
0: እንታይ እሱ
2: ምስ ትምህርቲ ደእሞ ከመይ ክትገብሩ ኢኸ
3: እንታይ ዝፀግማ ኣሎ መደባትካ ተሰሪዕካ ኩሉ ኣይሸግረካ ስማዕ ባ ካብዚ ደርፊ ናይኮነው
2: ስመኒ ኣብዚ ማእኸል ሰብ ክደርፈልኪ
3: እንታይ ፀገማ ኣለዎ
2: መጀመርያ ሞዴል ንኮኒ ካይ ካይ ኣብዚ ማእኸል ኣብዚ ክተርፍ
3: ኣታሓቀሲ
2: ዳሓንቲ ና ከመይ ከ ሓደ ግዜ ዶ ብስኮላ ብሓሳብ ርኢ ንያ
3: ክገርመካ ኣብ ክላስ መተላለኽተ ድያ ፈፂማ ያ ሰላም ኢላት ንዘይተረጥ
2: ሕጂ ናእታይ ተረኺቡ
3: ከምዚ ፍሉጣ ሰባት ገለ ከምዚ ከማ ከምሻለከ ኣራይ ብጌፍ ዝቦ ሕጂ ንዓኻ ሰላም ክትብል ድያ ለኪማትኒ እምበር ምስኣል ዘለኹኒ ነግረካ ይገል እዩ ሕጂ ከምዚ ዓርከ ገለ መሲልካ ያ ብቕን እቶግ ኢላ ኣላ
2: መፅኻ እዛ ዝረባ
3: እባ ካብቲ ላዕለ ኣይቀፀልናየ ንበር ቆዳ መጀመርና ና መስለኒ
2: ተተረዲእ ክደዎ
3: ዝኾነ ርድኢት ገለ እኳ የብለይኒ እንድዩ ግና ስለምንታይ ኢኻ ድሌታትካ ብግልፂ ዘይትዘረብ
2: ሰሊና ክብለክ ዘይኮነ ከተም ብምንዲ ንዲ ዝግባእ ነይሩ ካብ ዘይኮነ ግን ዳ ኣነ ርከብ ንሕውነ ጥራይ ክኸውን ኣይደልኒ ዘለኹ
3: እንታይ ዳ
2: እወና ኣሲ ካብ ሕውነት ሓሊፍ ናብ ፍቕሪ ክሰጋገር ብሓደ ክንነብር መናብርቲ ክንከውን ናተይ ክትኮኑ ኹም ድልየተይ እንታይ ዳ ስቂልኪ መልሲ ደይ ብልክ ካሓትትክኒ
3: እንታይ እሞ ክብለካ ተሂኖክ
2: ሰሊና ገለ ባበል ዝበሃል የብልክን ፅቡቕ ተዘይብልክ ንኽዶ ፍቲ ምብፃሕ ኣካየደ ንበልክ ንኽድ
3: ንስ እንታሓን ገዲፍ እየ
2: ገዲፍ ክዮ ፅቡቕ ብሓደ ኣለና

0: እዚ ዝነግረካ ዘለኹ እሱ ወለ ሓደ ሰብ ክትዘራረበሉ የብልካ ዋላ ምስ ሚካል ማለት እየ። እዚ ከዓ ንዓኻ ክሓይሽ ኢለ ዝብሎ ዘለኹ እዩ።
1: እንታይ ኻ ክትብልል ኢኻ ፈፂመ

0: ድሓን ንዓሻ ደርጓሓሉ ካብ ኮነ እዚ ዝፈፀንካ የገበ ንዘለኣለም ሸፊናልካ ከይድ እንዳሕዳ ኮይነ ንስኻኻ ሙሉእ ምሕደራ ናይ ሃፍትኻ ናይ ገንዘብካን ከተረክበኒ ኢኻ
1: ከም ማለትካ ይቡ ከመይ እምበር ደ ክትፈልጠካ ሚካኤል ሓወ ኢኻ
0: ክልተ ማራፅ ኣለካ ክልተ ወይ ነዝብለካ ዘለኹ ምግባር ወይ ካብ ውሕዱ 20 ዓመት ህወትካን ሰበይትኻን ገዲፍካ ኣብ ሸላ ምንባር
1: ንዓይ ዳንኤል ሓውካ ዚ ዕሊፈ ክበካ ትብለን ኣለኻ
0: መቸም ህወተይን ሰበይተይን ባዕለይን ፈልጡ እዩ ትብለን እንትኸውን
1: ናይ ህወት ስድሓ ንኾነ ኾነ ባዕለ ኣለኹ እንተ ሚካል ንመፀኒ ሰብ ከምዘይፈቱ ግን ትፈልጥ ኢኻ
0: ሕጂ ፅቡቅ ተዛሪብካ ስለዚ ነዛ ንሓሲበ የ ዘለኹ መሪፅካ ኣለኻ ማለት እዩ
1: እንታይ ትተሓስቦ
0: ፅቡቅ ሓወይ ስለ ዝኾንካ ክጭክነልካ ይደልኒ ግን ዓስቡ ዘይብሉ ነገር ክኸውን ስለ ዘይክእል ድማ ሙሉእ ስልጣን ምሕደራ ናይ ሃብትኻን ናይ ንብረትካን ከተረክበን ኣለካ
1: ብኸመይ
0: ንስኻ ሓደ ናይ ኣእምሮ ፀገም ከም ዘለካ ኮንካ ካብ ቅድስቲ ማርያምን ቤት ፍርዲ መረጋገፂ ወረቐት ከነውፅ ኢና እዚ መረጋገፂ እንተደ ሒዝና ከዓ ንስኻ ከተመሓድራ ኣይትኽእልኒ ኢኻ ተባሂሉ ሙሉእ ምሕደራ ናይ ሃፍትኻ ንብረትካ ኣነርከቦ
1: ኣታ ክደፍር ኢኻ
0: ክትሓስብ ድዕድል ክበካ
1: ስምዓኒ ሚካኤል እዚ ሞ ክኸውን ኢልካ ፅጋ ከይተሓስብ ከይተሓስቦ ከማ

0: ሕጂ እንታይ ኣብ ካሊእ ክካሪካ መፅኢኻ?
1: ኣቲ ማማ ኣነ ኸይ ሓስብ እንዴ ዘለኹም ኩነታት እንዳረእኹስ እንታይ ይምልእኸሊኒ?
0: ዘለ ናይ ኩነታት ተዝርዳእካ ነሩ ከምዚ ኢልካ ዮም ተዛረብካነ ቁሩብ ዘለኹ ስቅያት ርዳእካ ድዩ
1: ሓቂ ሞ ንዛረብ ማማ እዚ ጌይርከየ ዘለኹ ተግባር መፍትሒ ድዩ ድሓር ከኣስ ባባ እንታይ ስለ ዝበደለ ክሳብ ክንዲ ዝቕፅዕ ዝከኣሎ ዝገብር ንፉዕ ኣቦዶ ይኮነን ከምቲ ንስኺ ትፈልጥዮ ከዓ ናይ ጥዕና ፀገም ኣጋጢሞዎ ሓደ ዓመት ኮፍ ኢሉ ሕጂ ሞ ከዓ ዋላ ንዓይ ክጨንቐን ጀሚሩ ዘሎ
0: ግደፈና በጃ ኸይደካ ናይ ውልቅኻ ከዓ ክትሓስብ ኣለካ ከምዚ ርእካ ዘለኹ ግን ፀግዕናት ኢኻ ኮንካ ዘለኻ
1: ኣነ ከቀራርበኩም እየ ዝፍትን ዘለኹ ማማ
0: ከምዚ ሓውካ ኣዋርሒ ኮይኑ ዘይሰርሕ ንስኻ ትኾንካ ከምኡ ኣብ ዛኣተኸ ይስራሕ ዶ ይትቀውም
1: እቲ ናተይ እንተኮይኑ ናይ ክልቲኹም ዘይምስምማዕ ዝፈጠሮ ፀቕጢ ናብ ዝኽሉ ብፅሕኒ ናይ ባባ ከዓ ሕጂ ስራሕ ጀሚሩ ኣሎ ዶ
0: ግዜ ምስ ሓለፈ ሕጂ ተግበር ኢኻ ትብለን ዘለኻ
1: ኣነ ዳኣ ንገዛ ናተመለሲ ነዚ ክስ ከዓ ሰር ዝ የብለክ ኣለኹ
0: ከምኡ ዝበሃል ነገር የለን ሕገይ ዝበኒ ውሳነ ተቐቢለ ሰላም ክረክብ ግደፈኒ
1: በቃ
0: በቃ
1: ማማ ንዓይ ከማን ከም ወዲ ክቕሩብ ክብረት ኣይትህብኒ እንታይ ብዛዕባ ኣይተሓስብ እንዲኸ
0: ዋ ብዛዕባ ኣይተሓስብ እንዲ ክኸልካኒ ወዲ ቴድሮስ እንታይ ክብለኒኸ ክትፅበ
1: ግደፍ ማማ ግደፍ ወዲ በይኒ ትግበርኒ ወዲ ከምዃነይ ካ ኣባይ ትረሰ
0: ወደይ ምዃን ካይትነግረኒ ኢኻ ሓራይ ዘምፀገገርካ ትኸይድ
1: ሕጂ ሞ ከዓ ብፍፁም ኣደይዲ ክኸማን ተጠራጢረ ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማዕ ኣይተፅቡኸ
0: ኢለካ ኳየ ተለኣኽካ ከምዝመፅኻ ድኣ መዓስ ጠፊእኒ

0: እዚ እንድሕር ኮንኪ ድሕሪ ሕጂ ከማን ክረክበኪ ይደልኒ። ምክንያቱ ከማ ከዓ ዓይነት ኣደላት ንክብል ከፍረኒ።
1: ወዲ ቴድሮስ ኣንተ ከብለኒ ክፅበ ስዲ ስድዎ ስዲ ድሓን ክንረአኢና
2: ማማረብሪፍ ክሪኸ ግምጥለኩ ዶ ድርበክ ዶ ቆርሽ ክሪኸ
3: ኣክለኒ ድሓንስ መውቀ ንሱ በዓል
2: ኣረ ዝኾነ ተደሊ ፈልፅዋኒ
3: ሓራይ ዘባ
2: ሳሎን ኣሎ
3: ኣራሽ

0: ኣነ ድሮ ስራሕ ጀሚረ ፅቡቕ ኣለኹ። ንስኻ ለውጢ ምፅእ ኣለኹ ትብልኺ ሕራይ ፅቡቕ። እንታይ እቲ ለውጢ ምፅእ?
1: ቴድሮስ ኣይትጋገር፣ ሰሪሐን ነፍሰይ ዘይከውን ኣይኮንኩን። እንታይ ይመስል ነይረ ድሮ ኣብዘን ሓፀርቲ መዓልታት እንታይ ይመስል ኣለኹ?
0: ይ ሙዚት ሓሲምና ብሓንሳብ ጥዒምና ብሓንሳብ ክንከውን ዘይኮንና ሚሒልና ቁርብ ቁርብ ዝዓወዲ ከማ ናይ ተሓስቡ ንዲኺ ስራሕ ከም ጀመርኩ ነገረክ ኣለኹ። ንስኹም ስራሕ ጀሚርኪ ሚልዮን ወድናውን ብዓቕሚ ይሰርሕ ኣሎ። ሰለስቲና እንተሰሪሕናስ ኣይኣኽለና እንትብል ንሕና ኮይንና ደኺምና እምበር ክንደይ ድኦም ብሓንቲ ደሞዝ ብዘይ ዝኾነ ፀገም ናብራ ዝመርሑ ዘለዉ። ገንዘብ ስለ ዘለዎም ግን ኣይኮነን ፍቕርን ምከኣልን ስለ ዝሓዙ እዮም።
1: ነጨምላኽ ወዲኻ ተመኒኻዮ ካብ መጀመርኡ እውን ኣነ ንስኻ ንምረኸብና ንሚልዮን ምምፃናን እኮ ንእስነት ኣጋጊና መልቆን ዓይነበር
0: ተጋጊና ዲና ኣይተጋገና ይፅናሓልና ሞ ወላ እንተተጋገና እውን ከም ጌጋና ንኽድ ኣይትበለ ጌጋ ብጌጋ ይረምኒ ሙዚት
1: እሞ ካብኡ እንተኣለብለካኣለኹ ድሓር ከዓ ኣብ ቤት ፍርዲ ውሳነ ፍትሒ ዝፅበይ ዘለዎ ሰብ ሓዳር እንተተላዘብኮ ቁም ነገር ይብሉ።
0: ወለዱ ከለዉ ዘኽቲሙ ክነብር ደስ ይልኪ ስነ ኣእምራዊ ሕማቅ ከም ዘሎ ምግላፅ ኣየድልየክን። ካብዚ ዝተላዕለ ድማ እዩ ኣብ ዋለዲ ሕማቕ ኣመለኻኽታን ፅልእን ሕዲሩ ዘሎ። ምዝረኸቦ ቀልጢፉ ገራጮ ዓቕሊ ይስእን። ኣብ ምንቲ ምንታይ እዩ ዝኽሉ ሙዚት
1: ቴድሮስ ስራሕ ኣለና ክገድፈካ
0: ሓደራ ግን እዚ ግዜ ከይከድ ፅቡቅ ጌርካ ሕሰብሉ
1: ወላ ሓንቲ ዝሕሰብ ይብሉ።
0: ኣብ ሓሳብክ ሰብይትእቶ ሙዚት በጃኸ በይኒ ኮይንካ ሕሰብ ከይደ ኣለኹ።

0: ሚካል ጓለ
1: ሚካል ጓለ ከመይ ቀንዲ ኸ ድሓ ንደቀኒ ክዛ ጓለ
0: ዳሓድሓድ ርከ ፅቡቅ እግዚኣብሔር መስገን በልበል ፅቡቅ
1: እንታይ ዝሰብር ቆልዓ ኣለዋ እዩ ክንዲዚ ንብረት ተሰይሩ ዘሎ
2: ኣቶሞቶ ይስቅደይ ትብሎ ወሊ ግርማ ከይኣተና ክንዛርብ
0: ከመይ ቀንዲኹምካ ዳሓንዲ ክዳለዩ ትምህርቲ ተዛዊርኩም
3: በዚ ቤተክርስትያን ዝፀንሕና
2: ሰቑሒልና ዘቆልዓ ዕልልና ንርአየ ኢልና
0: ክእል
1: ፈኢሎምከመይ
0: ቀንዲኹምካስፋሕ
2: ዳንኤል ከዳ የለን ድ
0: ናይ ንግሆ ስራሕ ረኪበ ኢሉ ውፅኢ ኢሉ ኣሎ
1: ዶ
2: እንታይ ደኣ ናይ ድሓንዲ ደኣ እዚ ፈናጅል ሽዋሕዋሕ ኢሉ
0: ድሓነ ፍንጃሊ ካብ ኢደ ሎ ተሰይር
1: እዚ ሰብር ቆልዓ ደኣ ከይተምፅእ
0: እንተልካ
1: እዛ ዝብለቂ
0: ባባ እንታይ ገይርካ ክንደይ ትምሕረኒ ወንታ እንታይ ገይርካ ሰላም ዶይ ትህበኒ ሮስነስኣ ክትዛሪብካ ንጎም ድራብ ገዛ ይመፅኸኒ
2: ኣንቲ ቆልዓ ካብ ምሳላ ፅርፅር ትብል ግዳቁም ነገር ደይ ትገብሪ
0: እንታይ ክገብር ዘለኒ እንታይ ክገብር ዘለኒ ስከ ንገሩኒ
1: ትገብረ ጋ ማዓስጠፊ እ ኣይንእሽተይ ንክደልኹ ወረ ክሳብ መዓሲ ዕድልክ እዳፀልመተ ክነብር
0: ሞ ንስኹም ሽለባማትኹም ንስኹም እንዲኹም ግድኹም ንትፈልጡ እንታ ክገብር ከም ዘለኒ ኣማኽሩ ንብለኩም ኣለኹም
2: እንት ሚካል ጓለ ቀስ ሞ በል እዛ ጓለ ኣብዓዋይ ትበሊ ካብዚ ገይር ስናዕና ሓንቲ ውላድና ኩ ኢኺ ንሕና ንዛረበክ ዘለና እዚ ጉዳይ እዚኮ ንፅቡቅ ክድኣ እምበር ንሕና ስለዝለበብና ስኽ ስለዝዓሸኸ ማለት ኣይኮነን
0: ዳሓንዳሓን ትክትብልዎ ዝደለኹም ፅቡቅ ገይሩ ተረዲእ ንሎ ሚካል
1: እሞ እንታይ ዳ ወይስ በዕሉ ንፈልጡ ኢልክና
0: ባባ እቲ ዘለኽዎ ፀገም ፅቡቅ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘለዎ ቀንዛካ ልዕለይ ክርድኦ ዝኽእል ሓደ ሰብ የለን
2: ወረ እንታይ ኢና ሕበበ ነብሎ ዘለና ኣቦኹ ዝብለክ ደሎ ሲ ንእሽተይ ኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ
0: እቲ ቓል ኪዳን ምሒለ ዝኣተኽዎ ኺዳን ከብለክ ኣለኹ ኣነኻ
1: ሚካል ኣብ ሓዳሩ እንኮ ረጋ ከምዝፀናሓካ ዝብል ምስለ ስርሕ
0: እዩ ፍትሒ ዮማ ካልእ ክትፍትን ድ ትዘረበኻ
2: እወቲ ሚካል ጓለ
0: እምቢ ከይትሓስብዎ ድሕሪ ሕጂ ካ እዛ ዘረባ እዚኣ ክሰምዓ ይደሉኒ
1: በቃ ኣኺልዋ መልሲ ክሳ
2: ምሕረት የውርደልኪ እንታይ ምክለኪ ኢና
1: ምክዳት ሰምዕ ቆልዓ ይኮነ ንዕመ

ዳንኤል ዝክድውለሉ ማንጎ ደፈጨና ዘይባሉ ክድውል ኒሚካልተ ነገራ ምናልባሽ ኒሚካልተ ነገርዋ ክሰርሕ ዝኽእል ሓድሽ ሓሳብ ቀሪባ ክፀናሃለ

0: ከመይ ቀኒ
1: ከናሓናቀና
0: ኣድያ ከ ዳሓንዶ ኮይና
1: ዳሓለ ኣብላኸ መስከን ሕጅስ ዳሓን ኣላ ሓንዲ ከዳ ደለየካ ኣለኹ ግድ ልካኒ
0: ሓቂኻ ስራሕ ግዲ በዝሓካ ኮይኑስ ክረኽበ

0: ቁርሲ ሓቀ ቁርብ ስራሕ ፀዕቐን ድሓር ከዓ ሕጂ ዝቐረበ ግዜ ንእሸ ናይ ኮርስ ናይ ሙዚቃ ጀሚረ ሲ ግዜ ምእኸል ኣብኒ
1: ድሓን ፅቡቕ ስራሕ ይስኣን ድሓር ከዓ ምእስነትካ ተከናውኖ ምስዓበኻ ዓስብ ኣለዎ ብዝኾነ ብዛዕባ ሰሊና ክዘራርበካ ደሊ
0: ብዛዕባ ሰሊና ዳ እንታይ
1: ሰሊና ንስምካ ካብ ኣፋይ ውፃዕቶ ይትፈልጥኒ ሄኖክ ከምዝገበረ ሄኖክ ከምዝገበረ ለና በለት ንቕለትካ ክዝርዝር ትበል
0: ወሪድኒ ኣላ እንታይ ገይረላ ሳር ገበረት ለ ደይ በዛ
1: ሄኖክ ብምህላዊ ኣቦይና ደይ ንሓዊ ዘይወለድለየ ይብልኒ እያ ትብል
0: እንታይ ኢኻ ክትብል ከይተረድአኒ
1: ብቐዳማይ ንድራሌልካ ምስ መጻኸ የተዓዚበካ ሓሚመልካ ና እምበር ናይ ሕማም ኣይኮነትን ነይራ
0: ብኸመይ
1: ዝሓመ ሰብ ዘርኦም ፅላኣት ሰብ ዘለዎ ዘርኦም ባህርያት በበይኒ እዩ ናትካ ከዓ ናይ ሕማም ዘይኮነስ ናይ ፅላኣት ሰብ እያ ነይራ ምሰሊና ተኸሪኹም ኒኹም
0: ኣይኣይተቐስናኣይተቐስና
1: ሓቂ ዳ ሄኖክ ድሕሪኡ ናብ ትካል ጌፅካ ይመፅኻ ትካል ካብ ዝኽፈት እውን መስካፍ ሕጂ ይረአኸ ሄኖክ ትፈልጥ ትኾነ ሰሊና ካልእ ዝዓበየ ፀገም ኣለዋ እዚ ድማ ምሳኻ ማለት ምስ ልዕሊ ማንም ትሪኦ ሰብ ንድሕር ዳኣ ተባኢሳ ተወሳኺ ፀቕጢ ክገብረላ ስለ ዝኽእል እየ ምሳኻ ክዛረር መሪፀ
0: ወ ሓቂ ከለ ካብቲ ድኳን ኣነ ይመፃኹም ግን ስለ ዝተባእስና ገለ ይኮኑ
1: ብግልፂ ንዛረብ ሄኖ ድሮ ኸማ ዝን ክትብል ጀሚራ ዘይነበረ ባህሪ እዩ
0: ወ ግን ሽግር ስምሳይ የብላን
1: ንሳኸ
0: ኣነ ሽግር የብለ እዩ
1: ኣነ ውን ዝኾነ ሽግር ክህልወኩም ኣይደልኒ ናይ ክልቲኹም ርክብ ኣብ ዝለዓለ ደረጃ ክበፅሕ ዝደሊ ሓተካ ዶ
0: ኣራይ
1: ብዛዕባ መፃኢ ስታይ ተሓስብ ማለት ሲ ብሰሊና ዘረካ ርክብ ብዛዕባ መፃኢኹም ስታይ ተሓስቡ
0: ሚኪ ሓቂ ብዘይ ሕበብ ክነግረካ ተኮይነ ኣነ ብልዕሊ ሰሊና ዘይወዳ ፍቕሪ እዩ ዘለኒ ማለት ሲ ኣብ ዝለዓለ ደረጃ ክሳብ መወዳእታ ብሓደ ክነብር ይድሌጠ እዩ ከም ሓሳብ እውን እዛ ሓሳብናተይ ሰብ ምስ ኣቕረብ ኩላ ክሳብ ሕጂ ግን መልሲ ይሃበትኒ
1: ድሓን ብዛዕባ እዚ ወላ ሓንቲ ፀገም የብሉ ግን ሓደ ነገር ክትፈልጦ ዝደልኹ ነገር ኣሎ
0: እንታይ እዩ ንሱ

ሰላም ከመይ ከምፅዩ ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 6 ሓሰ ሰዓት 9:30 ዝተዳለወ ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርግጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረኩም ኤርትራዊ ነበርቲ ቀጠር 10ይ ጉባኤ ኣብ ኣዶውሓ ኣቃኒዑ። ኣብ ዞባ ጋሽ ባርካ ብስነ ምምህርና ክስልጥና ዝፀንሓ ልዕሊ 600 መምህራን ቅድመ ትምህርቲ ተመሪቐን። ሰራዊት ናይጀርያ ብዘካየዶ ስርሒት ጅሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት እናፃውፅዩ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሰላማዊ ሂወት ንምፅምባር ዘኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርግጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ዝገምገመ ኣኼባ ብ5 ነሓሰ ኣብ መንደፈራ ተኻይዱ። ኣብቲ ካብ 12 ንኡዞባታት ዝተወከሉ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታትን ወከልቲ ጨናፍር ሚኒስትርታትን ዝተረኽብሉ መንፈቃዊ ገምጋም በብንኡስ ዝቡ ዝተሰላሰለ ዕማማትን ዝነበረ ብድሆታትን ቀሪቡን ተዘቲሉን። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምህር ቃልኣብ ተስፋ ስላሴ ኣብ ዘቕረቦ ፀብጻብ ዕላማ ኮሚቴ ምውጓድ ጉዳእቲ ልምድታት ኣፍልጦን ንቕሓትን ዜጋታት ብምዕባይ ኣብ ልዕሊ ደቂ ኣንስትዮን ህፃናትን ዝፍፀሙ ጉዳእቲ ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ከም ዝኾነ ብምጥቃስ ኣብ ዝሓለፈ 6 ዋርሒ ኣስታት 148,000 ዜጋታት ዝተሳተፍዎ ጎስጓሳት ከም ተካየደ ፍሊጡ። እቲ ጎስጓሳት ሳዕቤናት ጎዳእቲ ልምድታት ብመንፅር ኣካላውን ኣእምራውን ጥዕናን ሕግን ዘጠቓለለ ከም ዝነበረ ብምጥቃስ ሕብረተሰብ ጥዑያትን ኣፍረይትን ዜጋታት ንክህልውዎ ጎዳእቲ ልምድታት ኣብ ምውጋድ ተርኡ ክዕዝዝ ኣዘኻኺሩ ተሳተፍቲ ብወገኖም እቲ ኣኼባ ሓደ

0: ተመክሮ ክለዋወጡ ከምኡውን ፅልዋ ዝፈጥሩ ኣካላት ሕብረተሰብ ብምልላይ ጎስጓሳቶም ክሕይሉ ከም ዝሕግዞም ብምሕባር ጎዳእቲ ልምድታት ዝፍፅሙ ወገናት ኣራም ስጉምቲ ክውሰደሎም ተማሕፂኖም። ኣመሓዳር ዞባ ደቡብ ኣቶ ሃብታብ ተስፋ ፅና ብዝሃቦ መዛዚ ምቃል ልምድታት ኣብ ሓፂር ግዜ ክቕየሩ ትፅቢት ከም ዘይግበር ብምዝኽኻር ካብ ዞባ ክሳብ ዓዲ ተዘርጊሖም ዝርከቡ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታት ናይ ባህሪ ለውጢ ንምምፃእን ንምስራፅን ከይተሓለሉ ክሰርሑ ተላብዩ። ማሕበረኮም ኤርትራውያን ነበርቲ ቀጠር ብሓባር ናብ ብሩህ ፅባሕ ብዝብል ቴማ ብ31 ሓምለ ኣብ ኣደውሓ 10ይ ጉባኤ ኣቃኒዑ። ኣብቲ ብርክት ዝበሉ ኣባላት ማሕበረኮም ዝተረኽብሉ ጉባኤ ኣምባሳደር ኤርትራ ኣብ ሃገረ ቀጠር ኣቶ ዓሊ ኢብራሂም ኣብ ዘስምዖ ቃል ንተራን ኣብርክቶን ማሕበረኮም ኣብ ሃገራዊ መደባት ብምምጓስ ኣብ መንጎ ኣባላት ዝረአን ናይ ምትሕግጋዝን ስኒትን መንፈስ ንሓድነቶም ብዝበለፀ ዘደልልን ረብሓታቶም ዘገልግልን ስለ ዝኾነ ብዝሓየለ ክኩስኮስ ኣዘኻኺሩ። ተሳተፍቲ ኣብ ስራሕ ዝፀንሐት ኣካየዲት ኣካል ማሕበረኮም ኣብ ዘቕረበቶ ፀብጻብ ስራሕ ድሕሪ ዘካየድዎ ዘተን ክትዕን ተራን ኣበርክቶን ማሕበረኮም ንምዕዛዝ ኣብ ዝዓለመ ናይ መፃኢ መደባት ተረዳድዮም። ኣብ መወዳእታ ጉባኤኛታት ሓዳስ ኣካየዲት ኣካል መሪፆም። ኣምባሳደር ዓሊ ኢብራሂም ኣብ ዝተመሓላለፎ መዛዝ መልእኽቲ ጉባኤኛታት ንዘርኣየዎ ንጡፍ ተሳትፎ ድሕሪ ምምስጋን ሓዳስ ዝተመርፀት ኣካየዲት ኣካል ሓድነትን ምትሕግጋዝን ኣባላት ማሕበረኮም ንምድንፋዕ ከምኡውን እጃሞም ኣብ ሃገራዊ መደባት ንምብራኽ ኣበርቲዓ ክትሰርሕ ተላብዩ። ኣብ ዞባ ጋሽባርካ ብስነ ምምህርና ክስልጥና ዝፀንሓ ልዕሊ 600 ምምህራን ቅድመ ትምህርቲ ተመሪቓን ወኪል ኤሪና ኢብራሂም ዓሊ ንዘዳለዎ ፀብጻብ ኣዲብ ዓብዱ ከቕርቦ እዩ።
1: ኣብ ዞባ ጋሽባርካ ኣገልግሎት ቅድመ ትምህርቲ ምስፋሕ ብቕዓት ትምህርቲ ንምሕያል ብዝካየድ ዘሎ ፃዕሪ ኣብ ሓዳሪት ቤት ትምህርቲ ጎኘ ንሓደ ወርሒ ብስነ ምምህርና ክስልጥና ዝፀንሓ ልዕሊ 600 ሓደስቲ መምህራን ብ5 ናሓሰ ተመሪቐን። እቲ ብክልሲ ሓሳብን ግብርን ዝተዋሃበ ስልጠና ንኻልኣይ ግዜኡ ምዃኑ ዝሓበረ ዳይረክተር ኣሕዳሪት ቤት ትምህርቲ ጎኘ መምህር ክብሮም ኣስመሮም ሰልጠንትን ኣሰልጠንትን ዘረኣይዎ ተገዳስነትን ተወፋይነትን ሞጊሱ። ኣብ ሚኒስትሪ ትምህርቲ ሓላፍ ኣሃዱ ትምህርቲ ብርሕቐት መምህር መስፍን መሓሪ ብወገኑ ኣገልግሎት ቅድመ ትምህርትን ምስፋሕ ብሃገር ደረጃ መሰልጠን ማእከላት ቆይሙ ስልጠናታት ይውሃብ ከም ዘሎ ሓቢሩ። ሓላፍ ጨንፈር ትምህርቲ ዞባጋሽ ባርካ መምሪ ያሴን መሓመድ ድማ ዛጊት ብዝተኻየደ ፃዕሪ ኣብ ዞባጋሽ ባርካ 155 ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ናብ 438 ከም ዝዓበየን ልዕሊ 27,000 ተማሃሮ ኣገልግሎት ይረኽቡ ከም ዘለዎም ብምሕባር ኣብ ዝቕፅል ዓመት ቁፅሪ ትካላት ናብ 630 ብዝሒ ተማሃሮ ድማ ናብ 39,000 ክብ ክብል ፃዕርታት ይካየድ ከም ዘሎ ገሊፁ። ኣማሕዳር ዝባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪ ኣብ መወዳእታ ኣብ ዝሓለፈ ዓመት ጀመረት ካልኣት ቅድመ ትምህርቲ ናይ ምስራሕን ሓደስ ምምህራን ናይ ምስልጣንን መደባት ኣብ ምስፋሕ ኣገልግሎት ቅድመ ትምህርትን ምዕባይ ቁፅሪ ተምሃሩን ልዑል ኣስተዋፅኦ ስለ ዘለዉ ንምዕዋቱ ልዑል ኣበርክቶ ንዝገብሩ ዘለዉ ትካላትን ውልቀ ሰባትን ምስጋና ኣቕሪቡ።
0: ኣብ ንዞባ ሓልሓል ተራኮም ኣብ ምምዕባል ማሕበራዊ ኣገልግሎታት ንምዕዛዝ ዘተርክባት ካብ 27 ሓምለ ክሳብ 5 ናሓሰ ተኻይዱ። ኣብ መሓዳርቲ ንዞባ ኣቶ ግርማ ፀን ኣብርሃም ምስ ዓበይቲ ዓድን ኣነባበርትን ኣብ ዝገብሮ ርክባት በቢግዜኡ ዝዋደድ ዘሎ ትካላት ማሕበራዊ ኣገልግሎት ህዝቢ ብግቡእ ክጥቀመሉን ቀፃልነቱ ከውሕስን ኣብ ዝሕግዝ መድያት ብዕምቀት ተዘትዩ። ንተራን ኣበርክቶን ነበርቲ ኣብ መደባት ልምዓትን ድሕነትን ዝመጎሰ ኣቶ ግርማ ፀን ትግባረ ዝውጠን መደባት ብግቡእ ክከታተሉን ተጠቃምነቶም ንምብራኽ ሓበራዊ ርድኢቶም ካሕይሉን ኣዘኻኺሩ። ነበርቲ ብግዲኦም ከምዚ ዝበለ ርክባትን ዘተን ብስሩዕ ክካየድ መደበር ጥዕና መለብሶ ናብ ማእከል ጥዕና እተዓብየሉ ኩነታት ክናደ ከምኡውን ፅርግያ ከረና ስማት ፅገና ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ ዞባ ማእከል ኣብ ዝሓለፈ መንፈቕ ብዘጋጠመ 1327 ሓደጋታት ትራፊክ 28 ሰባት ክመቱ ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ፀብጻብ ፖሊስ ትራፊክ ይሕብር። እዚ ክንክን ተኮይኑ ኣብ ምብራኽ ኣፍልጦን ንቕሓትን ዘተኮረ ንጥፈታት ምክያድ የድሊ። በዚ መሰረት ንወነንቲ ዓበይቲ ናይ ፅዕነት መካይን ጎስጓስ ተኻይዱኣሎ። ወኪል ኤሪና ዮናታን ዕብዮ ንዘዳለዉ ትሕዝቶ ሚካኤል ሓድጉ ክቐርቦ እዩ።
2: ኣብ ዞባ ማእከል ንመራሕቲ ዓበይቲ ናይ ፅዕነት ምካይን ኩባንያ ሊሎ ትራንስፖርት ኣብ ድሕነ ተሽከርከርቲ ዘተኮረ ጎስጓስ ብ5 ናሓሰ ተኻይዱ። ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ኣብ ዝሃቦ መግለፂ ቀንዲ ዕላማ ናይቲ ኣኼባ ሓደጋታት ኣብ ሂወትን ንብረትን ዘውርዶ ጉድኣት ንምንካይ መራሕቲ መካይን ጥንቁቕ ኣመራርሓ ከዘውትሩ ንምዝኽኻር ከም ዝኾነ ገሊፆም። ኣብ ቀዳማይ መንፈቕ ናይዚ ዓመት ሕጊ ብምጥሓስ ካብ ዝተኸሳ 41463 ተሽከርከርቲ 28793 መካይን ልዕሊ 12,000 ድማ ብሽክለታታት ከም ዝኾና ብምጥቃስ ብጥቕላላ ልዕሊ 7.5 ሚልዮን ናፋ ከም እትቐፅዓ ኣፍሊጦም። ብዘይካዚ 1327 ሓደጋታት ትራፊክ ከም ዘጋጠመ ብሰንኩ ድማ 28 ሰባት ክመቱ ከለዉ 356 ሰባት ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ከምኡ እውን ኣስታት 10 ሚልዮን ኣፋት ዝግመት ዕንወት ኣብ ንብረት ከም ዝሰዓበ ኣፍሊጡ። ቀንዲ ጠንቂ ሓደጋታት ትራፊክ መሰሰቲኻ መኪና ምምራሕ፣ ኩቱር ናህሪ፣ ምልክታት ትራፊክ ዘይምኽባርን ርሕቀትካ ዘይምሕላውን ከም ዘጠቓልል ዝጠቐሱ ኣባላት ፖሊስ ትራፊክ ሕጊ ትራፊክ ብጥብቂ ክኽበር ተማሕፂኖም። ተሳተፍቲ ብወገኖም ዝተዋህቦም መግለፂ ኣብ ድሕነት ትራፊክ ንፀንሖም ፍልጠት ዝድርዑ ምዃኑ ብምግላፅ ብቕፃሊ ክካየድ ተላብዮም። ኣብ መወዳእታ ካየዲ ስራሕ ኩባንያ ሊሎ ትራንስፖርት ኣቶ ሓየሎም ነጋሲ ኣብ ዘስምዖ ቃል መራሕቲ ዓበይቲ መካይን ነቲ ብፖሊስ ትራፊክ ዝተዋህቦም ሓበሬቶ ኣኽቢሮም ዕለታዊ ንጥፈታቶም ከካይዱ ኣተሓሳሲቦም።
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንመበል 28 ግዜ ብዝካየድ ዘሎ ወፍሪ ተማሃሮ ንልምዓት ኣብ 3 ዞባታትን 20 ምምሕዳራት ከባብን ኣድማዓ ንጥፈታት ይሰላሰል ከም ዘሎ ተገሊጹ። ኣዋድ ናይቲ መደብ መምህር ፍሳፅን ተኬን የሪና ብዝሃቦ ሓበሬታ እቲ ወፍሪ ኣብ ንዞባታት ናቕፋ ፍዓበትን ጊንዳዕን ኣብ ዝርከባ 15 ነቕጣታት ይካየድ ከም ዘሎ ብምጥቃስ ምዕቃብ ማይን ሓመድን ምስራሕን ምፅጋንን ዛላታትን ከትርታትን ምቑራፅ ወረርቲ ኣግራብ ከምኡውን ምኹዓትን ምዝርጋሕን መስመራት ማይ ኣብ ጊንዳዕን ደንጎሎን ከም ዘጠቓልል ኣረድዩ። ኣብዚ ወፍሪ 7900 ደቂ ኣንስትዮ ዝርከቦም ልዕሊ 260 ተምሃሮ ኣለይቲ መምህራን ክኢላታት ሕርሻን ኣጋር ሓካይምን ይሳተፉ ኣለዉ። ተሳተፍቲ ኣብ ዝሃቦ ርእቶ ዝዕመም ዘሎ ንጥፈታት ውፅኢቱ ኣብ ባይታ ይርእይዎ ስለ ዘለዉ ዝሓየለ ከም ዝቕፅልዎ ኣረጋጊፆም። ዝኸበርኩም ተኸታተልቲ ዝስዕብ ኣህጉራዊ ዜናታት ሰራዊት ናይጀርያ ኣብ ዝሓለፈ ሳልስቲ ብዘካየዶ ሰፊሕ ስርሒት ጅሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት ናፃ ከም ዘውፅ ሓቢሩ። እቶም ቆልዓ ሰበይቲ ዝርከቦም ጅሆታት ካብ ዝሓለፈ ወርሒ ለካቲት ኣብ ዝተፈላለየ ከባቢታት ናይጀርያ ከም ተጨውዩ ሰመ ዝፀጥታ ገሊፆም። ቦኮ ሓራምን ካልኦት መንነቶም ዘይተፈልጠ ዕጡቃትን መባልቲ ገንዘብ ንምርካብ ነቶም ጅሆታት ሒዞሞም ከም ዝፀንሑ ዝቀላሕ ዘሎ። እዚ ከምዚ ኢሉ እንከሎ ኣብቲ ስርሒት ዓሰርተታት ዕጡቃት ሽበራውያን ከም ተቐትሉ ዝሓበሩ ሰመዚ እቲ ወተሃድራዊ ወፍሪ ይቕፅል ከም ዘሎ ኣረድዮም። ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወተሃድራውን ቅልውላው ተሪዮታት መሓዝ ጅሆ ዳርጋ ልሙድ ፍፃሚ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ። ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ከም ዘሎዮም ፀብጻባት ዝገልፁ። መንግስቲ ቱርኪ ንዕጡቃት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሲቪላውን ፖለቲካውን ንጥፈታት ንምፅምባር ዝኽእል ሕጊ ነዲፉ። እቲ ስጉምቲ መቐፀልታ ናይቲ ኣብ መንጎ መንግስቲ ቱርክን እቶም ዕጡቃትን ዕርቂ ንምግባር ክካየድ ዝፀንሐ መስርሕ ምዃኑ ተገሊጹ። በዚ ድማ እቲ ካብ 1980ታት ኣብ መንጎም ክካየድ ዝፀንሐ ዕጥቃዊ ግጭት ሰላማዊ ማዕልቦ ዝርከቦ ከም ዝመስል ናይ ቀረባ ተዓዘብቲ ይእምቱ። ኣንጻር መንግስቲ ቱርኪ ንልዕሊ 40 ዓመታት ዝቐፀለ ዕጥቃዊ ቃልሲ ዘካየደ ፒኬኬ ኣብ ወርሒ ግንቦት 2025 ዕጥቁ ከውርድ ከም ተሰማምዐ ፀብጻባት የረዱ። እቲ ሰላማዊ ተበግሶ ንቱርኪ ጥራይ ዘይኮነ ዞባዊ ኣገዳስነት ከም ዘለዎ እዩ ዝግለፅ ዘሎ። ካብ 1984 ኣብ መንጎ ሰራዊት ቱርክን እቲ ዕጡቅ ጉጅለን ብዝተካየደ ግጭት ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ፀብጻባት የረዱ። ሰሜን ኮርያ ተማሊ 5 ነሓሰ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። እቲ ሚሳይል ኣብ ከባቢ ማያዊ ግዛእታ ከም ተፈንጀረ ዝገለፀት ደቡብ ኮርያ ላዕላውነታ ንምውሓስ ኣድላይ ምላሽ ከም ትህበሉ ኣጠንቂቓላ። ሰሜን ኮርያ ግና ዘካየደቶ ፈተነ ኣካል ናይቲ ወተሃድራዊ ዓቕማ ድምድንፋዕ ክትገብሮ ዝፀንሐት ወተሃድራዊ ምንቅስቃሳት ምዃኑ ብምሕባር ንካልኦት ወገናት ባዕሉታ ከም ዘይፀሉ ኣነፂራ። ደቡብ ኮርያ ምስ ኣሜሪካ ሓቢራ ተካይዶ ዘላ ልምምድ ዘጠቓለለ ወተሃድራዊ ንጥፈታት ስጋት ከም ዝፈጠረላ እትገልጽ ሰሜን ኮርያ ነቲ ስጋት ንምግታእ ወተሃድራዊ ዓቕማ ብዓይነትን መጠንን ከተደልል ፀኒሓላ። ጃፓን ስራሕት ኣሜሪካ ዝኾነ ባሊስቲክ ሚሳይል ከም ዝፈተነ ዝኸሰሰት ሰሜን ኮርያ መልሰ ግብሪ ከም ትህበሉ ብ5 ሓሰ ምጥንቃቓ ዝዝከር እዩ። ህዝባዊት ሪፐብሊክ ቻይና ናብ ኣሜሪካ ክትልእኾ ንፅንሐት

ሲቪላውን ወተሃደራዊ መዓላታት ከገልግል ዝኽእል ፍርያት ከም ትድርሩ ተፍሊጣ። እቲ ስጉምቲ ንግዳውን ፀጥታውን ድሕነታ ንምሕላው ምዃኑ ዝገለፀት ቻይና ካብ ትማሊ 5 ናሓሰ ተግባራዊ ከም ዝኾነ ኣርድያ። ኣሜሪካ ካብ ህዝባዊት ሪፓብሊክ ቻይና ክትገብሮ ንፀንሕቲ ሸመተ ተንቀሳቐስቲ ሮቦታት ከም ዘቋረፀቶ ዝፍለጥ ኮይኑ ቻይና ረብሓታታ ንምሕላው ነቲ ስጉምቲ መልሰ ግብሪ ከም ትህበሉ ኣጠንቂቐ። ተወሲዱ ዘሎ ሕድሕዳዊ ስጉምትታት ንንግዳዊ ፍልልያት ክልቲን ሃገራት መሊሱ ክግፍሕ ዝኽእል ምዃኑ ይጥቀስ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብፀባት የረዱ። እቲ ምንቁልቋል ሳዕቤናት ናይቲ ኣብ መንጎን ተፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቅዳዊ ምዃኑ ኪላታት ይገልፁ። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ መልክዑ ከም እትቕፅሉ ሓፍሊጣ። እዚ ዝተገልፀ ሓድሽ ፀሓፊ ምክልኻል ብሪጣንያ ዌስ ስትሪንግ ትማሊ 5 ናሓሰ ምስ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዶ ዝርርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለፀ ዌስ ስትሪንግ ይቕሬታ ዝተገብረላ ደገፍ ብዓይነትን መጠንን ክብ ከም ተብሎ ኣረዲዩ ኣሎ። ከም ኣካልቲ መደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም ትገብርን ሰራዊት ዩክሬን ክትህቦ ዝፀንሐት ስልጠና ከም ተስፍዖና ነፂሩ። ብሪጣንያ ንዩክሬን ተወሳኺ ወተሃደራዊ ደገፍ ከም ትገብረላ ትገልፅ ዘላ ሩስያ ኣብ ልዕሊ ዩክሬን ተካይዶ መጥቃዕትታት ኣስፊሓቶ ብዘላትሉ እዋን እዩ። ብሪጣንያ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝለኣኸትላ ፀብፀባት የረድኡ። ኤውሮጳዊ ሕብረት ኣብ ዝሓለፈ 6 ዋርሒ ጥራይ ኣስታት 10 ሚልዮን ቶን ብመልክዕ ፈሳሲ ዝዳሎ ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ፀብፀባት ሓቢሮም። እቲ ኣሃዝ ምስ ናይ ቅድሚ ዓመት ተመሳሳሊ ኣዋርሒ ክነፃፀር እንከሎ ብ18 ሚታዊት ከም ዝወሰኸ እቶም ፀብፀባት ብተወሳኺ ኣረድዮም። ዝበዝሐ ካብቲ ዝተለኣከ ጋዝ ፈረንሳ፣ ቤልጅምን ስፓኛን ከም ዝዓደግዎ ክግለፅ እንከሎ ሩስያ ካብቲ መሸጣ 17 ቢልዮን ዶላር ኣታዊ ከም ዝረኸበት ተፈሊጡ። ኤውሮጳ ሕብረት ካብ ሩስያ ክሽምቶ ንዝፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቋርፆ ከም ዝኾነ እኳ ይገልፅ እንተሎ ክትግበር ዘሎ ተኽሎ ፀቢብ ምዃኑ ይእመት። ቅድሚ ምውላዕ ኩናት ዩክሬን ኣስታት 45 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ዝነበረ ኤውሮጳ ሕብረት ኣብዚ እዋን እዚ ናብ ኣስታት 14 ሚታዊት ወሪዱ ከም ዘሎ ፀብፀባት የረዱ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረ ኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣደውሓ ቃኒዑ። ኣብ ዞባ ጋሽባርጋ ብስነ ምምህርና ክስልጠና ዝፀንሓ ልዕሊ 600 ምምህራን ቅድመ ትምህርቲ ተመሪቐን። ሰራዊት ናይጀርያ ብዘካየዶ ስርሒት ሂወት ተታሒዞም ዝፀንሑ ልዕሊ 300 ሰባት እናፃውፅ እዩ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሰላማዊ ሂወት ንምፅምባር ዝኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መደባትና ሰላም።

0: ዋ ኣትስታዋ እንዳ ተኸመተኺ
1: ትወደከ ደቂስዶል ቀልጢ ፈመጺ
0: ኣነ ደኣ ዶንጌል እንዴ ተሰኪ ፈጸኒሒ እምበር ወድኽስ ደስ ኢል ወደቂስ እግሪ ፈመጺ
1: ሎም ደኣ ስክርታና ተቐንጢጡንዲ ደቅና ኣብጥቓና ንሕና ኣብጥቓ ደቅና እሙኸ እንዳ ስራሕና ኣብዛ ትካልና መውዓለ ህፃናት ኢሎም ካብ ዝገብሩልና እኳ ውሽጥና ቐስም ኢሎም እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና እኳ ውሽጥና ብሻቕሎት እዩ ዝውዕልን እዮም
0: ናተይ ሻቕሎት እሞ ኸዓ ሕልፍ ዝበለ እዩ ኣብ ገዛ ገዲፈ ዮ ክመፅእ ከለኹ ውነይ ኩሉ ምስ ውለደይ ስለ ዝኸውን ኣብ ስራሕ ብዙሕ ይድምዕኒ ነይረ
2: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ
1: ምሽላም ጥራ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
0: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡም ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
4: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
5: ለውጥን ምዕባልን ንምምጻእ
4: ከይዕረፈ ይሓስብን ይሰርሕን ሚሳል
5: ሚሳል
4: ሚሳል
5: ኣብ ኤርቲቪ
4: ኣብ ቴክኖሎጂ
5: ሕርሻ
4: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
5: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
4: ዕድመን ፆታን ብዘይፈሊ
5: ንዅሉ ፈጠራዊ ሓሳባት ከለሊ
4: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
6: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
7: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ
8: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
4: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
5: መደብ ሚሳል
9: ኣብ ቀረባ እዋን ኣብ ኤርቲቪ

0: መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሎ ምእንቲነ ናይ ሰለስተ ኢና ናተይ ናይ ወዲ ጎብዛይ ናይ መናጃ ምርጫ ይብልና ምክንያቱን ሓይልታት እውን ተዳኺመን እየን ከምዝብለካ ዘለኹ
1: ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሮም
2: ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ወፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅንዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ
3: ስርሒት ዓሰም ውግእ ደረብ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለት 2/4/1991 ናይ ዋዴ ውግእ ምዛዘመ ጸላይ ከይተወደበ እንከሎ እግሪ እግሩ ስዒቡ በይሉን ንምብጻሕ ስለ ዝሓሰበ ሽዑ ምሸት መንገዲ ዝፍትሽ ገለ ዓቕሚ ካብ ሃንደሳን ሓደ ሓይሊ ኣጋርን ሰለስተ ታንክታትን ንቕድሚት ሓሊፎም ኣብ ጋሓረ ከም ዝሓድሩ ተገይሩ ዕለት 3/4/1991 ድማ እዚ ናይ ቅድሚት ኣሃዱ ናብቲ ቅድሚት ከባቢ ደረብ በፂሑ ናይ ሓለዋ ነቑጣ ድሕሪ ምምስራት ኣብ ከባቢ ደረብ ውሑድ ሓይሊ ናይ ጸላይ ምህላው ገምጊሙ ብዕለት 4/4/1991 ኣጋ ምሸት ኣብ ዋዴ ተሪፉ ዝነበረ ዓቕሚ ናብ ደረብ ገስጊሱ ምሸት ኣብ ክሳድ ደረብ ምስ በጽሐ ኣብቲ ቦታ ዓሪዱ ዝነበረ ሓደ በርጌዝ ዝኸውን ናይ ስፓርታክያድ ፍሉይ ኮማንዶ ምስ ሰለስተ ታንክታት ማእከላይ ኣፅዋራትን ገይሩ ክከላኸል ፈቲኑ
4: ባዕር መጥቃዕትና ንቅፅል ኢና ገለ ኣህብታት ድሕሪ ለንኪ ክስዕባያን ቋንቋ ዝሓዝካያን ኣሃዱን ወዲ መሓመድን ዝሓዝዋ ናይ ሃንደሳ ኣሃዱ ከዓ ሒዝኩም ተበጎሱ ተባሂልና ዳርጋ ሰዓት 7 ናይ ምሸት ኢና ተበጊስና ካብ ጋሓረ ምስ ወፃና ታባታት ኣሎ እቲ ታባታት ብፅሕ ምስ በልና እዚአን እንታይ ፃዊዘና ለና ፀኒሐን ቴንቲ ከምዚ ዓበይቲ ፍሽቶታት ብታይም ቦምብ ዝትኮስ ጌረና ለና ፀኒሐን ብዝኾነቲ ዕድልና እንታይ እዩ ኣብቲ ቃንያ ድን ተጋግን ዋላ እንታይን ብዙሕ ከይተፀጋዕና ከለና ይተፈጂሩ ተፀጊዕና ነርና ትኸውን ሓያለ ማሃሰይቲ መሮ ዘለና ምክንያቱ ደረት ፅርግያ ኣብ ደረት ፅርግያ ገይረንኦ ስለ ዝነበራ ከቢት ስጋኣት መምፀልና ነይሩ ግን ቀልጢፊ ይመስለኒ ወይ ንሕና ድኒ ዞም ጌና ይደኖ እቲ ግዜ ኣኺልዎ እቲ ፍሽተታት ስለ ተባርዐ እቲ ሓደጋ ድሒና ማለት እዩ ብዝኾነ ቀፂልና ሙሉእ ለይቲ ክንከይድ ሓዲርና ኣብዚ ሃንደበታት ስለ ዝኾነን ክልተ ታንክ ትሪፍላ
3: ወገን ነዚ ኣብ ክሳድ ደረብ ዓሪዱ ዝነበረ ኣሃዱ ደፊኡ ክቕፅል ተኽእሎ እኳ እንተነበሮ ገለገለ ቦታታት እውን ኣብ ሓፂር ግዜ ዝሕዘሉ ጀሚሩ እንተነበረ ኣብዚ ግዜ ጸላኢ ኣብ ጸቢብ ጽርግያ ፈንጂ ስለ ዝተኸለ እታ ትመርሕ ዝነበረት ታንክ ወገን ስለ ዝተሃርመት መካናይዝድ ወገን ክሓልፍ ስለ ዘይከኣለ ምድንጓይ ተፈጢሩ መሬት እውን ናብ ምጉሑ ስለ ዝኸደ እንተወጊሕ ድማ ንመካይን መዕሸጊ ዝኸውን ይኹን ሰራዊት ክውዕለሉ ዝኽእል ስቱር ቦታታት ስለ ዘይነበሮ ወገን ኣብቲ ቦታ ሓደ በርጌድ ሓለዋ ገዲፉ ዝተረፈ ኩሉ ዓቕሚ ዕለት 5/4/1991 ናብ ጋሓረ ተመሊሱ ከም ዝውዕል ተገይሩ ጸላኢ ዕለት 5/4/1991 ሰዓት 10 ባዶባዶ ኣቢሉ ወገን ዘንሰሓበ መሲልዎ ክኸውን ይኽእል ንኽፍትሽ ሓደ ሻምበል ዝኸውን ሰራዊትን 5 ታንክታትን ኣሰሊፉ ተገዲሙ ኣብ ድብያ ናይትን ሓለዋ ተሪፉ ዝነበረ በርጌድ ወገን ኣትዩ ሓንቲ ታንኪ ብኣርቢጂ ተቓጺላቶ

ተንቢዱ ከትከለ ሓዲሙ ተመሊሱ ወገን ሽዑ ኣጋምሸት 16 ባዶባዶ ንዝቕፅል መጥቃዕቲ ክሕግዞ ዝኽእል ኣገደስቲ ቦታታት ምቁፅፃር ኣብቲ ኣብ ቅድሚ ዝነበር በርጌድ መጠነኛ መጥቃዕቲ ወሲዱ ገለገለ ተረተራት ሒዙ ሓዲሩ ዕለት 5 ወር 4 1991 ምሸ

0: ኣጋርን መካናይዝድን ኣወሃይዱ በርቃዊ መጥቃዕቲ ምስ ፈነወሉ ከየት ከለ ብህድማ ናብ ጎላጎል ወሪዱ ኣኳሊሙ ኣኽቢቡ ክጭፍልቆ እኳ ሓሳብ እንተነበረ ሞሊቑ ብህድማ ብዙሕ ከይከሰረ ንበይሉል ገዲፉ ናብቲ ድሕሪኡ ግንባር በይሉል ተባሂሉ ዝተፀውዐ በረኽቲ ቦታታት ናይ ዓስካሪ ብምድያብ ምስቲ ካብ ግንባር ደቀ መሓረ ዘምፆ ኣብኡ ዝፀንሐ 22 ክፍሎ ጦር ተደሪቡ ሒዙ ጅግና ህዝባዊ ሰራዊት ሓርነት ኤርትራ በለ 6491 ንበይሉል ሓራውፅኡ ነቲ ዓዲ ድሕሪኡ ብምግባር ኣብቲ ዘይምቹ ቅርፂ መሬት ንምክልኻል ግዜያዊ መከላኸሊ መስመር መስሪቱ
1: ኣብ ቤሉል መግለፂ እያ ሓንቲ ነገር ኣላ እንታይ እዮም ገይሮም ገሊፆምላ እቲ ኣራዳእና እውን ተረዳእናዮ ስጋለት ቀጣን ገይሮም እዮም ገሊፆምላ እቲኦም ዓፋር ማለት እዩ መስቲ ገረብ ዘሎ መስቲ ገለ ዘሎ መስቲ ዘሎ ጫካ ኣዝዩ ጥንቃቐ ዝደሊ የማን ፀጋም ከዓ ዘይርግፅ ዝተባሃለ ከቢድ ጥንቃቐ ጌርና ኢና ንቤሉል ከይድናዮ ንቤሉል መጥቃዕቲ ጌርና እቲና ቤሉል ከምዝሓዝና ይፈልጥና ንኸይድ ንሕና ቤሉል ድሕርያና ትሪፋ ከላ ቤሉል ከምዝሓዝና ቤሉል ክንረክብ ጎበፅ ሕና ፅጋዕ ይርና ኢና ቤሉል ሒሽኩማ ዶም ዝብል ከዓ ኣይሓዝና ኢና ንብል ኣብ መንጎ እዚ ኣብ መንጎ መራሕቲ ብርጌድን ኣብ መንጎ መራሕቲ ወጣ ትርክብ ተቋሪፁ ትጎልጎል ምዃኑ ማለት እዩ ስለ ተቋረፀና መስጉምቲ ንውሰድ ኢልና ተማኸይርና ማለት እዩ ንወስድ ስጉምቲ ሕጂ ዘይፈለጥናዮ እንታይ መፅእ 22 ክፍለ ጦር ክልተ ብርጌድ ኣብቲ እግርና ፀጊዕ ኣለዉ ዝኾነ ብገስ ንሰበልና ነፈርትን ገለን ገይረን ንሓንቲ ቦጠርኒ የዳኽማ ርክብ ንምስርት እሞ ንምሸት ይኹን መጥቃዕቲ ተባሂሉ ንምሸት ንፅበቲ መጥቃዕቲ ምሸት ፅራሪግና ምስ ከድና ነዚኦም ጎቦታት ንዕንሕዝ ንፅባ ሓይቱ ንግሆ ብጎልጎል ገይሩ ፀላእ ታንክታት ሸኸረ ንሪኦኹም ዘለኹም ናብኦን ኣቱ ቁሩብ ዘራርገና ድሕሪኡ ተወዳዲብና ንቤሉል ነተን ድፋዓት ተታሕየ ነሩ ንዓይኒ ሒዝና ኢና ጠውኢልና ዋ
2: ንሕና ንቤሉል ገፅና ክንቅፅል ፀላእውን ፀረ መጥቃዕቲ ክወስድ ምስ ሜካ ሓምሻይ ሞተራይዝድ ናይ ፀላእይ ኣብ መንገዲ ኢና ተራኺብና ኣብ መንጎ በይሉሉን ኣብ መንጎ እቲ ናይ ጋሕረ ዝበሃል ቦታታት ኣለዎ ስብርባ መሬት ኣብ ኢና ተራኺብና ኣጋጣሚ ተንኣህታትና ብምሉእን ስለ ዝተበገሳ እቲ ክብለኩም ፅናሕ ኳ ፅቡቕ ናይ መዋዳደብ ዕድል ሂቡና ስለ ዝነበረ ንፀላእቲ ወፊሩ ዝነበረ እውን ኣዝና ኢና ኣዳኺብናዮ ብዝኾነ ክወኪብና ዕለት 6 በይሉል ኣትና ማለት እዩ
3: ኣብ መወዳእታ ተረትር ናይ መወዳእታ ንቤሉል ዘግምግም ተረትር ገለ ሒዝናሉ ገለ ከዓ ረዳት መፂና ዳርጋ ከብ ዓምና ንላዓሊ ኮይና ንየማን እንዳመጠጠና እንዳመጠጠና ስለ ዝኸደ እተን ኣብ ጋሓረ ዝገዘፍናያን ኣህታት ብምልአን ባዕሎት ብመዝሓዞን ከም ድስዕባ ተገይረን ኣርኪበን ሙሉለይቲ ክዋጋእ ሓዲረን ንጎ ግን ንሕና ብዚ ፅርግያ ቤሉል ስለ ዘለና ትክልና ፅርግያ ምስ ሓለፍና ንቤሉል ዓዲ ገፅና ምስከና እቲ ትረትር ሒዝ ነበረ ፀላእ ከዓ ብኩይሊቱ ክደን ስለ ዝጀመረ ኣብኡ ከሎ ደሽ ኢሉ ውሪዱ ተታሓሒዝና ንቤሉል ናእቲና
4: ንቤሉል ክንቅፅል ከለና ኣብ መንገዲ ኣብ ፍርቂ ምስ በፃሕና ሄሊኮፕተራት ከዓልባኢለን ንመሬት ብዙሕ ፃዕሪ ገብራ ሕጂ እንታይ ምግባር ሓይሽ ዳ እዚ ሄሊኮፕተር ቡምባ እተዝህልዎን ምተኮሱልና ኣብ ጎልጎል እዚአን ግን እንታይ እዮም ብልሓተን ገለ ኢልና ንጠራጠር ሕጂ ውርድ ኢል ካብኡ ማይ ሸያኽ ነይሩ ቶም ኣምሓራ ክሰት ኢሎም ናብቲ ማይ ሸያኽ መፁ ማለት እዩ ሕጂ ንሕና ከዓኒ ኣብ ኣኹንኩም ፅንሕዎም እሞ ደዲ መፁ ሓዝዎም ተባሂልና ከዓ ንኸይድ ሕጂ ብኣማሓርኛ ንዛረቦም ሄሊኮፕተር ዳእታይ ኮይነነን ገለመለ ምስ በልና ኣንድ ሻለቃ ኣለ በዛ ሄደ ንዑ ንምውሳድ ኢለንን ዓሊመን ንክወስድኦ መፅን ይብሉና በዚኣ ከይዱሎ ብሉና በሉ ተበጎሱ ንበሃል ንሕና መስርዕ ንኸም ንጎይ ማለት እዩ ተበጊስና እዛ ጎቦ ውፅእ ክንብል ከለና ካብኡ ንንዮም ዝቐፀለ ሰብ ስለደየለ እዚ ሻለቃ ቁርፂ ቀይሩ ንድሕሪት እንዳኸደ ብኣሰር ከይንረኽቦ ናብ ዓርኮ ኮባይ ካኣቱ ኣብ ላዕሊ ክንበፅሕ ርኢነ ኬድና ብኡ ኮፍ ኢሉ ፀኒሕና ተን ሄሊኮፕተር ንዕኮዝዛ እዩ ንመፃ ነይረ ድሓር ንመፅእ እጂ ወደላይ ገለ ኢልናዮ ዕጥቁ ዝሽጉጡ ገለ መለ ፈቲሕና ሒዝናዮ
0: ምርብራብ ግንባር በይሉል በይሉል ካብ ዓሰብ ንሰሜናዊ ምዕራብ ኣስታ 6 ኪሎ ሜትር ርሒቓ ትርከብ ኣስታ 740 ብዝሒ ዝተቐማጦ ዝርከብዋ ታሪካዊት ዓዲ እያ በይሉል ብዕሙራ ግራብ ናይ ዓርኮብ ኮባይ ኣብ ዝተሸፈነ ገማግም ሩባ ዝተደኮነት ሓንቲ ካብተን ኣብ ገማግም ባሕሪ ዝርከባ ዓድታት እያ ብኣፈ ታሪክ ከም ዝንገር ቅድሚ በይሉል ከም ዓዲ ምምስራታ ኣብዚ ከባቢ ሉሉ ይርከብ ከም ዝነበረን ፀኒሑ ብካምሲን ተደብዲቡ ከም ዝጠፍአን ይንገር ብቋንቋ ዓፈር በይሉል ማለት ሉል ጠፍኡ ማለት እዩ ኣብ ማፃፃእ ናይ ዝሕጂ በይሉል ዝበሃል ዘሎ ዓዲ ከዓ ብኡ ዝመንጨወዩ ይበሃል ካብ በይሉል

0: ሰብ ንደቡብን ደቡባዊ ምብራቕን ገጽካ ኣብ 5 ኪሎ ሜትር ርሕቐት ዘይመልእ ብከቢብ ዶናጉላ ዝተረግረገ ዓስካሪ ተባሂሉ ዝጽዋዕ ሰንሰለታዊ በረኽቲ ቦታታት ይርከብ። ጸላይ ወገን ንዋዴ ምስ ተቖጻጸረ ንወደብ ዓሰብ ክሳብ መጨረሻ ክከላኸለሉ ዝኽእል ቦታ እዚ ናይ ዓስካሪ ገዛእ ቦታታት ምዃኑ ስለ ዘጽንዐ ካብ ኣብ ግንባር ደቀ ምሓረ ዓስኪሩ ዝነበረ 22 ክፍሎ ጦርን ኣብ ብግንባር ጊንዳዕ ካብ ዝነበረ 21 ክፍሎ ጦርን ምስ ሙሉእ ዓቕሞም ብነፈርቲ ዓሰብ ኣውሪዱ ናብዚ ቦታ እዚ ኣምፂዎም። እዚ ስጉምቲ እዚ ምውሳዱ ንወደብ ዓሰብ ከም ናይ መወዳእታ ስትንፋሱ ከም ዝርያ ዘመልክት እዩ ነይሩ።
1: ጸላኢ ዘለዎ ዓቕሚ ክፍትን መፅኡ ካብ ኣስመራ 17 ቅድም ስሒብዎ ኣሎ ክልተ ክፍለ ሰራዊት ካብ በዓል ጓዴን ድመፁ ኣለዉ። እንደገና ሕጂ ከዓኒ 22 ካብ ኣስመራ የምፅእ 22 ካብ ኣስመራ ኣምፅኡ ማለት ፈተናታት ዘከይድ እትናይ 22 እኳ ብዙሕ ዝገበሮ ፅልዋን ክሳኒ ኣይነበረን ፅቡቅ ተዓዊትና ኣሉ ገለ ታንክታት እውን ማሪክና ኣሉ። ቀፂሉ ኣይደንጎዮን ከዓኒ 22 ምስ ተዳኸመ 21 ከዓ መፅዩ
0: ጅግና ህዝባዊ ሰራዊት ሓርነት ኤርትራ በዕለ 6/4/1991 በይሉል ምስ ተቆጻጸረ ጸላኢ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛእ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹ ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጉል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛእ ቦታታት ንቁፅፅር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1 ወርሕን 3 ሰሙንን ካብ ዕለት 9/4/1991 ክሳብ ዕለት 25/5/1991 መሪር ውግኣት ኣካይዱ።
2: በይሉል ክንቅፅል ኣይከኣልናን ንላዕሊ ገጽካ ማለት ናብቲ ዝባነ ዝባና ዓሰብ ዘገምግም ቀፅሎ ተባሂሉ ነይሩ። ግን ምስ ዝነበርና ምድኻም ምስ ሓድሽ ሓይሊ ናይ ጸላኢ ምውሳኽ ስፓርታ ክያዲ ዋላ ካልእ ካልእ ብዝኾነ ዕለት 6 በይሉል ኣትዩ ተኣታትና ካብ ዕለት 6 ክሳብ ዕለት 25/5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ።
3: ንኣስታት 50 መዓልቲ ዝኸውን ኣብታ ግንባር ኣብታ በይሉል ኣብታ እግሪ ተረባሪብና መጥቃዕታት ናይ ቀፃል ናይ ፀረ መጥቃዕታት ነይሩ። ፀረ መጥቃዕቲ ንወስድ መጥቃዕቲ ይገብር መጥቃዕቲ ይገብር ብዙሕ ስልካታት ነይሩ። ብፀጋም ንሕና ኢና ነርና ኣብ መንጎቲ ሒዝናዮ ዝነበርናን ኣብ መንጎቲ ገምገም ባሕሪ ምስቲ ማዕበል ምስቲ ንፋስ ምስቲ ገለ ዝኾነ ጸላኢ ሰልዩ ኣትዩ ዝኾነ ይኹን ዝገበሩ ዕንቅፋት ኣይነበረን። ካብ ገለ ካብ ገለ ተሳሒቡ ንድሕሪት ከም ዝምለስ ተገይሩ።
0: ህዝባዊ ሰራዊት ሓርነት ኤርትራ በይሉል ምስ ተቆጻጸረ ድሕሪ ናይ 2 መዓልቲ ዕረፍትን ምውድድራባትን ንዕለ 9/4/1991 ሰዓት 5:30 ንጸላኢ ከጥቅዕ ስለ ዝመደበ ብመሰረት ዝተወጠነ ድማ ኣህዱታት ወገን ነናብ ዝተመደብሉ ሸቶታት ንምቕናዕ ካብ ድፍዓቱ ወፂኡ ኣብ ዝጠራነፈሉ ዝነበረ ግዜ ጸላኢ ብወገኑ ንጸረ ስልያዊ ተልእኮ ሓደ ሻለቃ ዝኸውን ናብ መዛግብ ወገን ብሸነኽ ገማግም ባሕሪ ስለ ዘንቀሳቐሰን ሰራዊት ወገን ካብ ቦትኡ ወፂኡ ብምፅንሑ ከፋት ቦታ ስለ ዝረኸበን ትኺሉ ሓሊፉ ሰዓት 24:15 ኣብ ልዕሊ ታንክታት ወገን ተኽሲ ኸፊቱ። ወገን ኩነታት ናይ ዝሰሊኹ ተርግእ ዝፈጸመ ኣህዱ ጸላኢ ከየህደአ መጥቃዕቲ ክፍጽም ስለ ዘጸግሞ ወጢንዎ ዝነበረ መደብ መጥቃዕቲ ኣቋሪጹ ናብኡ ኣድሂቡ። እቲ ሰሊኹ ዝነበረ ሻለቃ ብቦምባ ኢድን ኣርቢጅን ኣብ ልዕሊ ሓንቲ ታንኪ መጠነኛ ጉድኣት ኣውሪዱ። ሓደ ውጉእ ሓዲጉ ተኽሲ ምስ ተኸፍተሉ ናብ መበገሲ እዩ ተመሊሱ።
2: ሓደ ግዜ ኣብ መንጎ ትድፋዕናን ኣብ መንጎ በይሉሉን ዝነበራ ታንክታት ሓደ ሻለቃ ኹን ኣትይዎን መዓት ገል ጠምጠም ነይሩ ለይቲ እዩ። ብዝኾነ ካብተን ታንክታትና ዝወረደ ክሳራ የለን። ካብ ድሕሪት ኣህርታት ስሒብካ ነቲ ሓሊፉ ዝነበረ ሓይል ጸላኢ ከም ዝምለስን ከም ዝድምሰስን ተገይሩ።
0: ናይ ዕለት 9/4/1991 መደብ ውጥን መጥቃዕቲ ምስ ፈሸለ ወገን ነቲ መደብ ንዕለት 11/4/1991 ክቕፅል ኣሰጋጊርዎ። እንተኾነ ሕጂ እውን ጸላኢ ኣቐዲሙ ዕለት 10/4/1991 ለይቲ ሰዓት 1:00 ብሸነኽ ገማግም ባሕሪ ዘሎ ጎላጉል ብ2 ብርጌዳት ማለት 48 49 ናይ 22 ክፍሎ ጦር መጥቃዕቲ ፈኒዩ።
4: እዚ 22 ክፍሎ ጦር ከም ዝመፀ ፈሊጥና ብሓንሳብ ጥቕልል ኣብል በርባዕትኦም ብርጌዳት ወይ ጅንሱ እንታይ ገይርዎም ትገምገም ባሕሪ ኣለዎናና ኣብታ ዓገፋ ኣትዩ ታንኪ ሪኢኹም እንተለኹም 3 ታንኪ ተዋሒጠ ኣለዋ ወሪዱ በታ ዓገፋ ገይሩ ኣብ ማእኸሊ ኣትና ሱጂ ብባሕሪ ሒዝና ኣለና። ንድሕሪት ከፋት ነይሩ ብቅድሚት እውን ከፋት ነርና ገዝሐ ኣለዎ ብላዕልካ ኣለና።

0: ማይ ዓይና ኣለና እዚ ኣዝማል ግን ተነዩ ትኽእል ናውያት እዩ
1: ብባሕሪ ገይሩ ድሕሪት መፅእና ማለት እዩ ክልተ ብርጌት ዝኸውን ብቓላይ ገይሩ ክሳብ ማዓንጡ ማይ እንዳረገፀ ብቐጥታ ኣብቲ መጥባሕቲ ኣህዱና ዝነበሮን መኽዘና መኻዚኖና ስንቅና ዝነበሮን ኣትዩ ኣብ ውሽጢ እቲ ግንባር ከዓ መጥቃዕ ተኸፊቱ ኣብቲ ኣዝዝቲ ብርጌታት ብፍላይ ዝነበርናዮ ከዓኒ ናባና ኢለን ድመፃ ናይ ሰለይ ኣህዱ ናይ ፀላእይ ናብታ ምሳና ተጎዝጊዛ ዝነበረት ናይ ሞርታር ኣጋር ከቢድ ብረት ናብኡ ጥቂዐን ኩሉ ኩነታት ተሓዋዊሱ በይሉል ብድሕሪት ተኽሲ ቃልቃል ኢሉ ተዓርከወከባይን ገለበለን እንደገና መጥባሕቲ ኣህዱና እዩ ተኽሱ ዘሎ ኣብ ስንቅና እዩ ተኽሱ ዘሎ መሃዚና ናብ ቁጠባና ኣብ ምሳና ከኣብዚ ከዓ ንዓና ደጥቅዕ ከዓ መፅ እዩ ሕጂ ናባና ዝሓሰቦ እየን ናብቲ ሓይሊ ኣትየን እቲ ፅቡቕ ዕድል ንዓና ንምድምሳስ ዝነበረ ናብቲ ሓይሊ ኣትየን እቲ ሓይሊ ከዓ ገጢማትለን ፀፊዓትን ጨፍሊቃትን ማለት እዩ ተመልሲ ከማነ የነበረን እቲ ናይ ፀላእይ ሻለቃ ሕሪ መሬት ወጊሑ ስጋዕ መሬት ዝወግሕ ጫቕጫቕ ነይሩ መትሓዚ ተሳኢነወቲ ኩነታት መሬት ምስ በርሀ ኩሉ ገፅ ስለ ዝሃበና ነቲ ብድሕሪት ዝነበረ ብመዓኮርና ተጠው ዩ ዘሎ ናብ በይሉሉ ዝተቆፃፀረ ንዑ ዝዕግስ ሰራዊት ሰዲድና ኣብኡ ደምሲስናዮ ገለ ታንክታት ተማሪኸን እተን ተረፋ ታንክታቱ ክሳብ ሕጂ እውን ኣብኡ ኣለዋ ኣብቲ ሰልሚ ተታሒዘን 45 ዝኾና ታንክታት ገለ ቁሩብ ቁንጣሮ ካብኡ ተመሊሱ ማለት እዩ
2: እዘን ክሳብ ሕጂ ቅርሲ ወይ ኣሰር ናይቲ ድፋዕ ኮይነን ዘለዋ ታንክታት ናይ ቤይሉል ናይ ፀላይ ንሰን ዝተሸኽላሉ መዓልቲ ነይሩ ኣብዚ እውን ብቆንዱ ሓደ ክልተ ሻለቃ ኢና ንግምቶ ነቲ ቤይሉል ዝበሃል ዓዲ ኣረጊትን ሓድሽን እዩ ዝበሃል ዓዲ ከም ስሙ ኣብኣትዩ
3: ቤይሉል ምስ ሓዝና ንቤይሉል ንምምላስ 22 መፅዩ 22 እውን ፀረ መጥቃዕቲ ወሲድናሉ ፀረ መጥቃዕቲ ወሰ ንዑ ደገፍ ተኽሲ ክባ ድመፃ ዘን ተሸኺለን ዘለዋ ክልተ ታንኪ እታ ሳልሰይቲ ንዓ ክስሕብ ኢላ ድመፀት እያ ታንኪ ይኮነትን እዚአን ንዑ ደገፍ ክባኢላ ድመፃ ፀረ መጥቃዕቲ ስለ ዝወሰድና እሰን ናብ ሰልማእትን ተሸኺለን ንዕን ገዲፈንአን ከይደን ተኸባኺብና ኣብ እግሪ ናይ ቤይሉል ንሕዝ ማለት እዩ
4: ናይ መድፍዕ ሓንቲ ሓይሊ ናይ ዓዘን ኣብኡ ነራትና ንዓ ንምሕጋዝ ኢና ሓይሊ ሃብታብ ተኽልኣብ ብድሕሪት ንብገስ ኣብ ወዲ ከዓ ኮፍ ንብል ሪዘርቫ ምክንያቱ እቲ ውግእ ኣዝዮ ጠራጣሪ ስለ ዝነበረ እቲ ቦታ እውን እንዳፀበበ ከይ ስለ ዝነበረ ንዓ ንምሕላው ኣብኡ ኮፍ ንብል እዛ ሓይሊ እዚኣ ግን ኣብ በይሉል ውሽጢ ስለ ዝኣተወት ብባሕሪ ብመራኸብ ብቅድሚት ብዳብዳብ ብላዕሊ ካ ብንፈርቲ ብጣዕሚ ትውወኽ ነይራ ንሶም ካልይትን መዓልቲ እንዳተኮሱ ኣብኡ ታሪክ እዩ ተሰሪሑ መዳፍዕ ምስ ካሊእ ረሻሽ ንበል ታንከኛ ንበል ምስ ኣጋር ሰራዊት ንበል ምስኡ ተዘማሚዱ ሰለስተ መድፍዕ ኣብኡ ነይሮብቲ ውሽጢ እታ ሓይሊ ሒዛቶ ነበረት ሕጂ እንዳተኮሰት ኮርላ ሓንቲ መዓልቲ ኣብ ተኽሲ ክሎ ኣብ ርሱን ተኽሲ ክሎ ነፈርቲ መፃሞ ይኽሸፉ ምስ ተኽሽፉ ዝግበር ነገር የለን መድፍዕ ሓፍብልካ ክትዕል ትኽእል ኣይኮነ ክትኽወል ትኽእል ኣይኮነን ጥው ኢልኣ ቡምባ ሰዲዳ ምስ ግደፈት ኣብ ልዕሊ 122 ትዕልብ እሞ ገብረ ትንሳኤ ደምሲ ኢና ንብሎ ነርና ኣዝዩ ብሉፅ መድፋዕ እጂ ምስ ብፀይቲ መንእሰይ ሓሊማ ምስ ብፀይቲ ሶፍያ ዝበሃላ ኣዝየን ብሉፃት ተቐበልቲ ሕድሪ ዝነበራ ተጋደልቲ ብጅግንነት ሓሊፈን ማለት እዩ እቲ መድፍዕ ከዓ ካብ ሰራሕ ወፃኢ ኮይኑ ምክንያቱ ብቐጥታ ኣብ ልዕሊአን ስለ ዝዕለበትሉ ኣዝዩ ከቢድ ተፈራረድ እዩ ነይሩ
5: ለይቲ ውግእ ሓዲሩ መሬት ምስ በርሀ ወገን ፀረ መጥቃዕ ትፈኒዩ ንፀላይ ፀፊዕዎ ዕለት 11 ወር 4991 እውን ፀላይ ተመሳሳሊ መጥቃዕቲ ናይ 22 ክፍሎ ጦር ብርጌዳት 551 ኣሰሊፉ መጥቃዕቲ ካይዱ ወገን ድማ ፀረ መጥቃዕቲ ካይዱ ንፀላይ 10 ኪሎ ሜትር ዝኸውን ኣርሒቕዎ ወገን ነቲ ኣቐዲሙ ዝወጠኖ መጥቃዕቲ ምዝ ናይ ዕለት 11 ወር 4991 ኣተኣሳሲሩ ክቕፅሎ ስለ ዝደለየ ንፀላይ ካብቲ ዕሙር ኣግራብ ማለት ኣጌፋታት ኣልቂቑ ንበረኽቲ ቦታታት ናይ ዓስካሪ ንምቁፅፃር ዝዕላምኡ 5 ናይ ህጁም መጥቃዕትታት ኣካይዱ እንተኾነ ኣይሰለጦን ፀላ እውን በንጻሩ ዝተፈላለየ መጥቃዕትታት ኣካይዱ ኣይተዓወተን
6: ኣብ በይሉል ግን ፀላ ኣትኪሉ ንሕና ከዓ ደው ኢልና በይሉል ፅቡቕ ቦታ ስትራቴጂካዊ ዝኾነ ቦታ ኣለዎ ንፀላይ መከላኸሊ ክኸውን ትኽእል ንሕና ካብኡ ትሕት ኢልና ኢና ነቲ ቦታ ንሕዞ ፀላይ ምሸት ምሸት እዩ ድፍትን ከልቀና

0: መበገሲና ደጀን ኣዝዩ ርሑቕ ኢና ገዲፍና ዘለና መግቢ ካብ ሕርጊ ጎ ሒዝና ዝተበገስና ግረሲኒ ውጪ ኢልና ንፀውዐ ነበርና ንወፍሪ ዝኾና እሰን ግዜ በዝሒ ወንሲ ነቐዝ መሊአኒ ተነቐዝ ነጊፍካ ኢኻ ትምገበን ሰብ ምድሕ ተወጊኡስ ናይ ምድሓን ዕድሉ ይፀብብ ብሰንኪቲ ዘለዎ ናይ ፀሓይ ምቆት ማያዊ ኣካላት ናይ መፋፍሒ ተወገለ ኣልሜም ኣብኡ ዋጋ ከፊልና ኢና
1: ንሕና ዕብ እግሪና ፀላዕ በሪኺ ብፍላይ ዝነሃና በጦለኒ ካብኡና ውንቲ ሓይልና ናይቲ ሓይልና ጥራሕ ክገልፅ ንሸነኽ ባሕሪ ስለዝነበርናቲ ባሕሪ ኩሉ ጨው ቤተ ለይትን መዓልትን ብዘይ ዕርፍትኻ ትዋጋእ ኣይቋርፅኒ ትውግእ ቤቲ ማይ የለን ኩሉ ቆርበት ይኮይ ክዳና ቆርበት ይኮይኑ ጨው ይመሲሉ እቲ ምረት ኣብዚ እዩ እቲ ድኸበደ ምረት ዝነውሐ ግዜን ዝወሰደልና ኣቢሉሉ
2: ዕለት 12 ወርሒ 4991 ውግእ ብክልቲኡ ኣንጻራት የዕሪፉ ውዒሉ ወገን ኣተሓዝኡ ንምድልዳል ክሰርሕ ውዒሉ ጸላይ ብዕለት 13 ወርሒ 4991 ብየማናይ ክንፊ ናይቲ ግንባር መጠነኛ መጥቃዕቲ ፈቲኑ ኣይሰለጦን ኣብዚ ናይ ክልተ መዓልቲ ውግእ ወገን ንዓወት ዘየብክዖ ምኽንያት ጸላይ ኣብቲ ቦታ ናይ ቅድም ሰፊሕ ድፋዓት ክነብረን ከሎ ታንክታቱን ረሸሻትን ድማ ኣብ ውሽጢ ዓጌፋ ኣብ ዝተሰርሐ ጎዳጉዲ የእትዩ ብናይ ወገን ጸረ ታንኪ ከምዘይርከባ ገይሩ ይዋጋእ ስለ ዝነበረ በንጻሩ መካናይዝድ ወገን ክዝርግሓሉን ክንቀሳቐሰሉን ዝኽእል ኣዝዩ ጸቢብን ረግረግ ጭቃ ዘለዎን ወሰን ባሕሪ ስለ ዝኾነ እቲ ቅርፂ መሬት ንቀዋሚ ተኸላኻለይ ዝምችእ እምበር ንዘጥቅዕ መካናይዝድ ምቹእ ስለ ዘይነበረ መጥቃዕቲ ወገን ክዕወት ኣይከኣለን
3: ካብ ዓሰብእየን ዝበገሳ ነይረ ነፈርቲ ነፈርቲ ኣየርፖርት ከም ዘሎ ዓሰብ ዳርጋ ብዙሕ ሰብ ዝፈልጥ ነይሩ ኮይነ ይስምዓል ኣረብ ወገን ኣይፈልጥ ነ ነይረ ግን ቀልጢፈን ነፈርቲ እንዳተመላለሳ ኣብቲ ጎላጎል ካርማካ ክልዋ ኣብኡ ሰዶ ነበራ ዝመላለሶ ዝነበራ ብዝሕን ነቲ ነበረ ውግእ ፀቕጢ ዝገብራ ዝነበራ ዳርጋ ክዝክር ዝግብኦ ኮይኑ ይስምዓኒ ካብኡ ሓሊፉ ሓንቲ ላ ዝዝከረኒ ኣቤሉ ንኮለና ኣብ ባሕበሽ ዳርጋ ብድሕሪት መፅ ነይሩ ኣነ ካብቲ ናይ መእዘዝ ቦታ ነይረ ካብ ቁትር ተን ነፈርቲ ንታሓቲ ገፀን መብፃየን ልክዕ ማዕረ ዳርጋ ከምዚ ናይ ዝፓላሶ ደረጃ ይቲ ፓይሎት ዝመፅ ነይሩ ንሪኦ ኣለና ካስኮ ገልታት ኣለዎስ ኣብ ባሕበሽ ዮ ሹፍ ኢሉኒ እዚ ፓይሎት ረኪቡና ሽጋራ ሒዙሎ ኢሉኒ እታ ሽጋራ ከመ ዩካ ናይ ዝከረኒ ግን ክልተና ከምዚ ኢልና ንሰዶና ረሻሽ በዓል ኮይኑ ሃሪሙና ኣይሃርመና ንሓሊፉና ኮይኑ ማለት እየ
2: ወገን ድሕሪ ናይ 3ለስተ መዓልቲ ዕረፍቲ ዕለት 15 ወርሒ 4991 ወጋሕታ ሰዓት 5 ባዶባዶ ንጸላኢ ካብ በረኽቲ ቦታታት ዓስካሪ ጸሪጉ ናብቲ ድሕሪኡ ዘሎ ጎላጉል ኣውሪዱ ናይ ምክልኻል ዓቕሙ ከም ዝምህምን ንምግባር ዝዓለመ ሰፊሕ መጥቃዕ ትፈኒዩ ኣብዚ መጥቃዕቲ እዚ ክልተ በጠሎኒ ናይ ኮማንዶ ብርጌድ ባዶ 7 ተወሲኾኖ ስለ ዝነበራ ካብቲ ቅድሚኡ ቁሩብ ደሊሉ እዩ ነይሩ
4: ክልተ በጠሎኒ ደሎ ሕጂ እውን ሓንቲ በጠሎኒ ራማ ስለ ዝገደፍነ ካልኣይቲ በጠሎን ሳልሰይቲ በጠሎንን ሓንቲ ሓይሊታ ናይ ኣጋር ከቢድ ብረት ከምኡ እንቶም ሃንደሳን ስልያን እዮም ዘለዎ ማለት እዩ ዕለ 7 ወርሒ 4 ካብ ደቡብ ተበጊስና 5 መዓልቲ ወሲልና መገዲ ማለት
5: እዩ ኣጭሮ ንሕና ኣዋዲ ሰዓተና ኣቐዳሚት መዓልቲ ጋጣሚ ነፈርቲ ኸማን ሃሪማናና ሽዑ ኣዋዲ ብታርባ ዘዕረፍና እታ ሓንቲ በጠሎኒ ታናትያ ከማን ዝያዳ ኣፅዋርና ተጠያይትና ተተኮስና በሎ ናይ ርክምና ሬድዮ ስንቅና ኩሉ ጸላኢ ቃፂሎ ነይሩ
6: ውግእ ናይ ደንከል ንሕና ከም ኣሃዱ ዳርጋ ብቐርና እያ ተቐቢልሃና ክብል ክእል እየ ደንከል ካብ ጢዖ ክንብገስ ከለና ኣብ ውሽጢ 10 ኪሎ ሜትር ዘይከውን ልዕሊ 9 ሰዓት ወሲድና ተሓንቲ ማኪና ተኣቱ ንዓ ነውፃእ እንደገና ታደእተናያ ደውፃእናያ ከዓ መልሻ ተኣቱ ዳርጋ 9 ሰዓት ዝወሰደልና ግዜ ነይሩ ኩላና ካብ ጉድጓድ ዝወፃእና ውካርያ ኢና ንመስል ነርና ምክንያቱ ኣብ ኣድሕሪ ወጊሓ ከዓ ነፈርቲ መፅን ከዓ ካር መእኒን ታኦራላኡ ተውፅእ ነበረት ንባዕላ ረሲና ክትቃፀል ዘልያ ዝኾነ ግን ምሉእ ለይቲ ክንከራኸር ሓዲርና ውፅኢና ናኣፋንበየን ውዕልና ማለት እዩ ካብኡ ንዋደ ምስኣተና ውን ንሕና ንጎ ወጋሕታ ኣቲና መመውዓሊና ምስሓዝና ነተን በጠለኒና ንብረት ፅዕነን ነበራ ማካይ ነፋሪት መፅያ ቃፂላተ ይምዳድና ው ተቓፂሉ ሕክምናናው ተቓፂሉ ስንቅና ው ተቓፂሉ ገለ ናይ መራኸቢታት ትሕዝቶናዊ ናዊ ተቓፂሉ ኣብ ሓይሊ ክልተ ረድዮ ሒዝና ኢና ኣቲና
4: ዕለት 13 ከባቢ ከዓ

0: ኢሉልናቱ ሕጂ ንሕና በይሉል ምስ በፃሕና ግን እቲ ኣብኡ ዝነበረ ኣህቶታትና ንማይ በይሉል እንድሕሪኡ ገይሩ ኣብ ከቢድ ምትላኽ ናይ ፀላይ ፀኒሕና ተን ኣብኡ ዝነበረ ኣህቶታት ሕጂ ቅድሜናተን ኣህቶታት ነቲ በሪሕ ቦታ ናይ ኣስከሪን ክሕዛ ተደጋጋሚ ፈተነታት ኣካይደን ነይረን ግን ንኣስከሪ ክቆፃፀራ ስለ ዘይከኣላ ኣብቲ ዝነበሩ መከላኸሊ ቦታ ተመሊሸን እየን ክከላኸላ ፀኒሕናና ፀላእ እውን ቀፃሊ ምትላኽ ገብር እኳ ነበረ እኳ እንተነበረ ንዕ ንደፊኡ ግን ካብቲ ቦታ ከልቀቐን ኣይከኣለን ኣብ ከምዚ ዓይነት ኩነታት ከለዋ ኢና ሕጂ ንሕና ንበይሉ ንመፅእ ማለት እዩ ሕጂ ዕለት 14 እቶም ሓለፍቲ ነቲ ንዕለት 15 ንሕና ክነጥቃዓሉ ዝተመደበና ሃብታ ንምርኣይ ኮለላታት ኣካይድና ነርና ዕለት 15 ከዓ ኣስከርን መሓዝ ከም መደብ ተዋሂብና ተበጊስና ሃዱና
1: ኣብዚ መጥቃዕቲ እዚ ዝነበረ ኣሰላልፋ ወገን ክልተ በጠሎኒ ኮማንዶ ባደ 7 ብየማናይ ጫፍ ናይቲ ግንባር ክስለፍ ከሎ እቲ ካልእ 3 በርጌዳት ድማ ካብኡ ንፀጋም ብማእከል ናይቲ ግንባር ምስ ናይ የማን ምዕባለታት ተኣሳሲሩ ፊት ንፊት መጥቃዕቲ ክካየድ ተወጢኑ
0: ሕጂ እቲ ዓቕሚ ፀላይ ኣብኡ ኣሎ ዝተባሃለ ሓበሬታ ወሲድና ኣብኡ መጠን ካእተን ክልተ በጠሎ ናሃና ብፀጋምና በቲ ጎልጎል ዘጥቃዓ ገለገለ ኣህታት እውን ነረን እየን ግን ትቐንዲ ወሳኒ ኣንፈት መጥቃዕቲ ንዓስከሪ ስለ ዝነበረ ተን ክልተ በጠሎ ናሃና ናብኡ ተመዲበን
1: ናይ ፀላይ ኣሰላልፋ ኣብዚ ውግእ ድማ 22 ክፍለ ጦር 4ዮም በርጌዳቱን ምስ ተደረብቲ ሻለቃታቱ ፍሉይ ኮማንዶ ስፓርታኪያድ በርጌድ 2813 ከምኡውን ገለ ክፋል መበል 113 ቢኤም ባትሪ 3ተኛ ናይ 130 ሚሜ መድፍዕ ሻለቃ መበል 507 መድፍዕ ሻለቃ መበል 504 ታንከኛ በርጌድ ኣሰሊፉ ነይሩ ኣብዚ ናይ ዕለት 15 ውግእ እቲ ብየማን ጫፍ ዝኣተወ በጠሎኒ ኮማንዶ ባደ 7 ምስቶም ብፀጋሙ ዝኣተዉ 3 በርጌዳትን ሓደ በጠሎንን ኮማንዶን ከይተኣሳሰረ ንየማን ፍንትት ኢሉ ብሸነኽ ኣውቶቡስ ተባሂሉ እፅዋዕ ዝነበረ ታባ ንምብራቕ ዝውርውር ተረተር ሰጊሩ ኣብ ማእከል ምስ በፅሐ ከምቲ ኣብ መፅናዕቲ ተሓቢሩ ዝነበረ ሓደ ሻለቃሎ ዝተባሃለ ዘይኮነ ሓደ ብርጌድ ሙሉእ ፍሉይ ኮማንዶ ስፓርታኪያ ስለ ዝፀንሖ ብየማነ ፀጋሙ ተኽሲ ፃዕፅዕዎ ክቕፅል ኣይካለን ወገን ሸትኡ ክወቅዕ ዝያዳ ውሕስነት ኣንበልቢሉ ዝነበረ ድማ ናይዚ በጠሎኒ ግስጋሰ እዩ ነይሩ ድሕሪ ናይ ሓፂር ሰዓታት ውግእ ግን እቲ በጠሎኒ ከንሰሓብ ተገዲዱ
0: ኣስከሪ ደይበን እቲ ውግእ ተኸፊቱ ኣብኡ ኣዝዩ ደማዊ ዝኾነ ውግእ እዩ ተካይዱ ግን ከምቲ ኣቀዲመ ጥቀስኮ ኣፍልጦ ናይ ፀላእ እኹል ስለ ዘይነበረና እቲ ቅድም ዝተሓበረናን ኣብታባዕ ኣስከሪ ነተን በጠሎንታት ዝፀንሐን ግን ፍለል ነይሩ ኣዝዩ ብዙሕ ፀላይ እዩ ፀኒሕዎን ተዓፃፃፊ ዝኾነ ዳርጋ ናይ ኢድ ብኢድ ደማዊ ዝኾነ ውግእ ተኻይዱ ኣብ መወዳእታ ግን ምስቲ ብዙሕ ናይ ፀላእ ዝዳረግ ስለ ዘይኮነ ተኣቕምናሃና ተመሊሸን ኣብቲ ናይ መከላኸሊ ቦታና ኮይነን ኣብ ቦትአን ከዓ ርዳኸም ዘለዎ እንተገይሩ ማለት እዩ ድሕሪኡ ድፍኣትና ሒዝና ንዝመፅእ ናይ ፀላእ መጥቃዕትታት እናተኸላኸልና ኢና እቲ ግዜ ከነሕልፎ ጀሚርና
2: ንሕና ነቲ ቦታ እውን ሓደስ ኢና ንፈልጦ ኢናርኢና ንፈልጥና ዋላ ኩሻ ፋማን ሓንቲ መዓልቲ ርኢናዮ እታ ሕዛ ናይ ፀላእ ሕጂቲ ዝበረኸ ቦታታት ዝገፍሐና ንዓና ተዋሂቡና ብዓቕሚ ንሕና ዝሓሽና ኢና ሰንተ ዳኺመን እየን ዝኽእሉ ውግእ ፀላእ ከዓ ነቲ ቦታ ነቲ ዝያዳ ታርጌት ዝገበረሉ ትበረኽቲ ቦታታት እዩ ካብታ ጫፍ እናበረኸ እናበረኸ ከይዱ መጨረሻ ዝበረኸ ቦታ እዩ ንቆፃፀር ካብዚ ቦታ ንድሕሪት ገፅካ ምምላስ የለን ዋላ ስጋ ሓሙሽተ ሰብ ተርፍ ኣህዱ ንድሕሪት ቁሩብ መሬት እናገደፍና ከም ጥዕመና እናተዋጋእና ኢና ክንከይድ እምበር ምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ ተቐዳናይቲ መዓልቲ ሕጂ እንታይ እያ ነራታ ሸቶ ናይቲ መጥቃዕቲ ከምዝተገልፀልና ዝበረኸ ቦታ ፀላእ ተቋፂሮ ነበረ ሒዝካ ንዓሰብ ብደብዳብ ተርክበሉ ርሕቀት ክትበፂሓ ተቐዳ ናይ ዕለት 15 ዝብላ ዘሎ
3: በጠሎ ናይ በዓል ራያ ብሸነ ኸማ ናይ ግንባር ናይ ወዲ ባልዲን ኣብ ማእከል ካብ ወዲ ባልዲን ፀጋም ዘሎ ከኣኒ ቶም ኣብኡ ፀንሑ ሓይልታት ማለት እዩ ወዲ ጉብሳ ዝሓዛ ሓንቲ ሓይሊ ኣጋር ከቢድረት ናይ ሓገዝ ተወሲ ክትገብር ትምድብ ማለት እዩ ኣብ መንጎ ናይ በዓል ራያ ቦጠለንን ኣብ መንጎ ናይ በዓል ወዲ ባልዲን ቦጠለንን ሕጂ እቲ ኮይናት ከምቲ ዝተኣመመ ኣይሰለጠን ብፍላይ ናይ በዓል ራያ ቦጠለኒ እቱ ምሰብሉ ፀላኢ ልዕሊ ዓቕሞም ክሳብ ሓደ ክፍለ ጦር ዝኸውን እዩ ኣብኡ ዓሲሉ ፀኒዑ ክዕውቱ ኣይከኣሉን ቀልጢፉ ኣብ ከበባ የእትዋ ኣብ መውፃእ ፀገም ክኸውን ማለት እዩ ብዝኾነ እንዳተኸላኸሉ እንዳተዋግኡ እንዳተኸላኸሉ እንዳተዋግኡ ይወፁ ኣጋምሸት ኮይኑ ሓያል ምርብራብ እዩ ነይሩ ፀላይ ቅፃል ሞርታራት ድብድብ ነይሩ ፍጻምን ኣፍንጫዓተርን ብዛዕባ ኩነታት ገለ ክዘራረቡ ኢሎም ናብ ሓንቲ ቦታ ምስ ቀረቡ ሓንቲ ሞርታር መፅያ ንክልቲኦም ኣብኣታርሞም ኣብሃስውኡ ማለት እዩ
4: ፀቕጢ ናይ ማይ ፀገም ኣለዎ ማይ ካብ ርባ ተምፃእ ስጋዕ ዶምፁ ዋጋ ሓንሳብ ነቲ ጀሪካን ፍርቂ ገይሮም ሞመፁ ኣብ ፍሉሕ ማይ ይትቕየር ስለዚ ሲ ሓንቲ ካብቶም ማነጅሹ ምሳናት ነበሩ ሓንደ ብርሃን ዝበሃል ቆልዓ ነርና ብጫ ዓይና ንፅዎ ኣብዚ ቀዳማይ ወራር ናይ ወያነ ተሰው እዩ ሕድሪ ኢልኒ ማይ ክፀግብ ስለ ዘይክእል ኣብ ታዒላ ከይዲ ኢልኒ ክድለዮ ከይዱ ፀጊቡ ነብሱ ማይ ኣሊኽዎ ክዳኑ ገለ መሊእ ተሓፂቡ መፅኢ ጅዋላ ተተሰዋእኩ ፀገም የለኒ ኢለ ፀጊበ ታዒላ ክርእያ ኢልኒ
1: እቲ ብፀጋም ናይ ዝበጠሎኒ ብማእከል ፊት ንፊት ተሰሊፉ ዝነበረ ሰለስተ በርጌዳትን ሓደ በጠሎንን ድማ ሰዓት 5 ባዶባዶ መጥቃዕቱ ምስ ጀመረ ብኩሉ ወገን ንቀዳማይ መከላኸሊ መስመር ሰይሩ ፅቡቅ ግስጋሴ እኳ እንተረአየ ድሕሪ ሓፂር ግዜ ፀላኢ ብፀጋም ሓይሊ ደራሪቡ ንገለ ክፋሉ ንድሕሪት ክመልሶ ስለዝኸኣለ ኣስዒቡ ብየማንን ፀጋምን ነቲ ብማእከል ዝነበረ ከዋቅዖ ምስ ጀመረ ወገን መጥቃዕቱ ቋሪፁ ናብ ቦትኡ ክምለስ ኣገደድዎ በዚ ድማ ናይ ዕለት 15/4/1991 መጥቃዕቲ ስለ ዝፈሸለ ወገን ዓቕሙ ስለ ዝተጓደለ ውጋኣቱ ክሳብ ዝምለስዎ መከላኸሊ መስመሩ ኣብ ምድልዳልን መዛግቡ ኣብ ምስራሕን ኣትዩ ኣብዝሓፀረ ግዜ መዕቆብን መታኮስን ድፋዓት ብምስራሕ ንፅዑቕ ደብዳባት ፀላኢ ኣምኪንዎ
5: ተክለ ሰንበት ኪዳነ ዝበሃል ርስን ነይሩ መራሕ ጋንታና ሕጂ ድፋዕ ሓዲርና ናይ ንጎ ነይሩ እስከ ከመይ ሓዲርና ክንብሎ ኢና ኢሉ ረዲኡ ሒዙ ንቅድሚት የኸይድ ነቲ ድፋዕ ክርእሉ ሕጂ ሕዳርባይ ንብሎ ከራሪ እድሪስ ዝበሃል ዋርድያ ነይሩ ቀዳማይ ዋርድያ ሕጂ ረስን እንዳኸደ ከሎ ንቅድሚት እዛ ራድዮ ሒዙ ድንን ድንን ኢሉ እንዳኸደ ውጋእ ይነበረ እዛ ጥኢት ትመፅእ በዛ ፀጋመይቱ ልቡ በዚኣ ትታእቱ በዛ ጃኬቱ ገይራ ኣብ ውሽጢ ስቕቱ እዛ ጥኢት ሕጂ ከራር ያ ዶቶር ዶቶር ዶቶር ዶቶር ይብል ኣነ ከዓ ነራ ሓኪም ጋንታ ካሽዑ እንዳጎየኹ ይኸይድ ርስኒ ርስኒ ርስኒ ብለኒ ንታሕቲ ገፁ ፀዲፉ ወድቕ እታ ረድዮ ታሕቲ በፂሓ ኣነ ብኡ ብፅሕ ክብል ከለኹ ሕጂ ዘና ፀብዕቱ ቀጥቀጥቀጥቀጥቀጥቀጥ ብል ፍርፈር ብል ዝፀንሐኒ ኣይ ፀንሐን ሽዑ ከይደዚ ናይ ኢዱ ገለ ከምዚ ገይራ ሕዚ ገለ ምሰበልኮ ዓሪፉ ሕጂ ሓዉ ነይርዎ ኣብ ማኦ ምስ ናይ ማኦ በጠሎ ንክልተ ብርጌዳ 49 ናይ ክፍለ ሰራዊትና እንዳ96 ረስሚ ምስ ቀበርናዮ ልከ 15 ደቂቕ ከባቢ 20 ደቂቕ ንገብር ንታሕቲ ምስ ወረድና እቲ ሓዊ መፅእ ሓዊ መፅእ ተክለ ሰንበዳ የለን ይብለና ረስኒ ደኣኒ ናይ ሓለፍቲ ኣኼባ ኣሎ ሞ ኣኼባ ኢለ ከይዱ ንብሎ ማለት እዩ ሕጂ እምባ እብል ኩሽፍ ፅሊም ኢላ ገይሩ ነይሩ ብዜቶ ከምዚ ተሓንጊጥዋ ድሓን በለና ይመፅእ ነይሩ ሓውካ በልዎ በዚ የማንኩም ኢና ደለና ብለ ፈሊጥና የለና ንሕና ኣብታ ሩባ ስለ ደላ የለየ ናብታ ናይ ረዓኖ ብድሕሪ እስቴፋኖስ ባጡ ዝበሃል ወዲ ገዛማ እንዳጠለን መታ ዓቤትና ነይሩ ምስኣ ምስታበጠሎኒ ሕጂ ትማሊ ደኣ ከመይ ነይሩ እዚ ኩነታት ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረዳ ኢና ሰኪሕናና በዚ ዘለኹምሞ ግን ዕረፍቲ ይብሉ ንውግእ እዎ መፅእን እንደን ከምዚ ኢለን ገለ ሞዳ ሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ማይ ከነምፅ ምስ ተራኸብና ዋዕ ሰብ እምበር ለክ ይመና ኣልና ይብለኒ እንታይ ትዛረብ ኣለካ ወደ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬን ንባዓል ንዑ ለክ ይመና ኣልና ትማለ ባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ
6: ሚሳል
7: ኣብ ቀረባ እዋን ኣብ ኤርቲቪ

ፕላኔትና ብግቡኡ ዝበለጥናያ ይመስለና። ንገጽ ምድሪ ካርታ ገይርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋ እውን ተመልኪትና። እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎም። መሬት ጌና ምስጢራት ሒዛላ። ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጽባቐታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪኽ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቕጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጽባቐን እዮም ሞ ንከታተል። ኣብ ሕብራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ። ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርጹ ናይ ሑፃ እምኒ ቀስትታት፣ ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ ንዕዘብ ዴሊኬት ኣርክ

እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበፅሕ። ኣብ ገሊኡ ክፋላቱ ዝርአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበፅሕ ሚዛኑ ዝሓለወ ከውሒ እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት፣ ደባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሪንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራዩ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካ እዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 27,000 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋኸብቲ ከተዋግዕን ይኽእል።

ኣኻዊ ሕማም ፖፑነር ናይ ሩስያ። እዞም ሸውዓተ ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ ሸውዓተ ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዘንቃዕርሩ እዮም። እዞም ኣእማን ሓደ ካብቶም ሸውዓተ ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም ኣዝዩ ርሑቕ ቦታ ግን ዘጊት ብበጻሕቲ ቀጻሊ ክብፅሑ ዘይከኣል እዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ እዩ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም ሸውዓተ ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀፅ እምኒ ማለት ኳርትዛይት ዝቆሙ ስለ ዝነበሩ ንኩሉ ተፈጥሮኣዊ ፀገማት መኪቶም ንበይኖም ቆይሞም ተረፉ። ሽዱሽተ ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ፣ እቲ ሻውዓይ ግን ቅሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይርአ። እዚ ማን ፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣዖት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ ሸውዓተ ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብዚ ጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ ሸውዓቲኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ ንዘመናት ምስጢራውያን ጠንቆልቲ ጥራይ እዮም ናብዚ ቦታ ዝድይቡ ነይሮም። ሎሚ እውን እንተኾነ ናብዚ ቦታ ዝበፅሑ ሰባት ፍሉይ ሰላምን ቅሳነትን ከም ዝስምዖም ይዛረቡ።

ዳንሺያ ማለት በቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጽባቐን ኣገዳስነት ኣብ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕን ከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገረፉ ከም ዓበይቲ ንድፈታት ጥምብላሊዕ፣ ጠበብቲ በዓትታት ከምኡ ውን ፍሉያት ዓንዳ ኣእማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሺያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ

ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሻ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ጻዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ጸደፋትን ዓንዲ ኣእማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ጸበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከርስ ኣዝዩ ፈታኒ ግን ከኣ መሳጢ ቦታ እዩ። ዳንሽያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለጸ ቦታ እዩ። ብፍላይ ንግሆ ፀሓይ ክትበርቕን ምሸት ክትዓርብን ከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ጽባቐ ምዕዛብ ይከኣል። ነቶም በጻሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ጸደፍቲ ናይ ሰማይ መሳለል ማለት ስካይ ላደርስ ምርጋጽ ሓደ ካብቶም ነቲ ጽባቐ ከተደንቕ ዝሕግዙ ትሕተ ቅርጺ እዩ።

ምድረ በዳ ጆሹዋ ማለት ጆሹዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሩ ፍጹም ቅርጺ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርጺ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበጻሕቱ ከሰንብድን ከገርምን ዝጸንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪጹ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀጽ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተጸሪጉ ምስ እከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ወይዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕለቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውፍጢ እቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቱ ናይ እግሪ ዑደት መገዲ ኣለዎ። እዚ መገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝጽውዑ ፍሉያት ኣእዋም ጆሹዋ ማለት ጆሹዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሺ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸድፍታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ 3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣእማን ኮይኑ ቆመ። ገሊኦም ቁመቶም

ኣብ 300 ሜትሮ ንላዕሊ ይበፅሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮኣዊ ምርኢታት ምስሊ ንዕዘብ ዩዋን ጂያንጂ። እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉምብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከመ ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ 100 ገበላት መደየቢ

ኣይኮነንመን ኣብዚ እምባእዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቆመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ በፃሕቲ ናብዚ ቦታ ንምድያብ ልዕሊ 999 ናይ እምኒ መሳልል ክድየቡ ይግደዱ ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዘዘርግሐ ኮይኑ 430 ሜትሮ ንውሓት ዘለዎ ናይ ቬትሮ መስኮት ድልድል እዩ በፃሕቲ ኣብ ልዕሊኡ ክስግሙ ከለዉ ዘርእይዎ ፍርሕን ዘውፅዎ ናይ ስንባደ ኣውያትን ክፋል ፅባቐ ዝቦታ እዩ

እምኒ አልናስላ እዚ ኣብ ሰሜናዊ ምዕራብ ስዑድ ዓረብ ኣብ ጥቓ ቲማ ኦኣሲስ ዝርከብ ግዙፍ ናይ ሑፃ እምኒ 6 ሜትሮ ቁመትን 9 ሜትሮ ንድፍን ዘለዎ ኮይኑ ኣብ ማእከሉ ብዘገርም ልክዕነት ናብ ክልተ ተመቒሉ ይርከብ። ብዙሓት ሰባት እዚ እምኒ እዚ ብናይ ደገ ፍጥረታት ማለት ኤሊየንስ ወይ ድማ ብጥንታውያን ሰባት ዝተሰርሐ እዩ ኢሎም እኳ እንተኣመኑ፣ ተመራመርቲ ስነ መሬት ግን እቲ ምስንጣቕ ሙሉእ ብምሉእ ተፈጥሮኣዊ ምዃኑ የረጋግጹ። እዚ ኣብ ውሽጢ መሬት ብሰንኪ ዝተፈጥረ ሃንደበታዊ ጸቕጢ ማለት ቴክቶኒክ ፕሬዥር እቲ እምኒ ካብታ ድኽምቲ መስመሩ ተበጊሱ ዝተረገጸ ሑፃ እዩ። ንኣሽሓት ዓመታት ዝነፈሰ በረኻዊ ዝናብ ናብታ ንእሽቶ ንኻል ይኣቱ ነበረ። ኣብ በረኻ ምሸት ኣዝዩ ዝሑል ስለ ዝኸውን እቲ ማይ ናብ በረድ ይቕየር እሞ ነቲ ጋግ እናግፍሖን እናላገቦን ከደ። እቲ ዝዓበየ ተኣምር ግን እዞም ክልተ ግዙፋት ክፍልታት እቲ እምኒ ንሓድሕዶም ኣይተናኸፉን እዮም። ኣብ ክንድኡስ ኣብ ልዕሊ ክልተ ኣዝዮም ንኣሽቱን ቀጠንትን ናይ እምኒ ኣእጋር ተደጊፎም ብሚዛኖም ጸኒዖም ርከቡ። እዚ ድማ ብሰንኪቲ ጽንዓት ዘለዎ በረኻዊ ሑፃ ንፋስን ነቲ እምባ ካብ ታሕቲ ብዝያዳ ስለ ዝበላልዖ ዝመጸ እዩ። እዚ እምኒ እዚ ብሰንኪ ንድፉ ጥራይ ዘይኮነ ብናይ ጥንቲ ታሪክ እውን ሃብታም እዩ። ኣብ ገጹ ቅድሚ ኣሽሓት ዓመታት ብሰባት ዝተቐረጹ ናይ ሰባትን በረኻዊ ኣፍራስን ከምኡውን ናይ በረኻ ጠለቤዱ ስእልታት ተዓቂቦም ርከቡ። እቲ ከባቢ ጥንታዊ ናይ ሰባት መንበሪ ቦታ ኮይኑ ቀደም ንጉሶምን ነጋዶ ቅመማ ቅመማትን ዘዕርፍሉ ማእከል ነበረ። እዚ ማእከል እዚ ኣብ ጥንታዊ ናይ ዓረብ ግጥምታትን ኣፈታሪኽን ዓብ ስፍራ ኣለዎ። ብፍላይ ምስቶም ቅድሚ ምስልምና ዝነበሩ ፍሉጣት ተዋጋእትን ገጠምትን ከም በዓል ኣንሰራ ኢብ ሻዳድ ይተሓሓዝ። እዚ እምኒ እዚ ካብ ከተማ ቲማ 50 ኪሎ ሜትር ርሒቑ ኣብ ማእከል እዩ ዝርከብ።

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛት የላ ምስተዓደገ ተረሲዕ ብደገ
0: ተኸታተሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብርኹ መዓልቲ ምሕረት ኣውርጠሉ በጊሽ ዝመስል ሕጂ ፈጣሪ ምስ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራንስ ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ነሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ነሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

ሓሳብ ዋ ኩለንትናዊ ዕብት መንእስያትናን ሃገራዊ ሓድነትናን ዝረጋገፀላ ስፍራ እያ። ስለዝኾነ ዩ ድማ ካብ ዓመት ናብ ዓመት ዙርያ እንዳተቆፅረ ኣብላ 39 ዙርያ ሎሚ ናብ ሰዋ ዝበገስ ዘለዉ ብርክት ዝበለ ህዝቢ ከም ዝትዕዘብዎ ዘለኹም ኣብ ጎደናታት ብምውፃእ እዩ ንኣበላ 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ከፋንዎም ንዕዘብ ዘለና። እቲ ሃዋሁ እንታይ እዩ ዝመስል ብሓባር ክንከታተሉ ኢና ናብቲ መደብ ክነስክረኩም።

감사합니다.

Bye.

0: መጀመርታ ስመይ ሳሙኤል ኣለም ሰገዲ ቤት ትምህርተይ ከዓ ካልኣይ ደረጃ ቤት ትምህርቲ በባርካ እዩ። ሰዋ ሓንቲ ናይ ዲስፕሊን ናይ ኩስኮሳ ናይ መንእሰያት ዓላሚት ዝኾነት ቦታ እያ። ባይዘወይ ናብ ሰዋ መኻዴ ከዓ ሓጎስ ይስምዐኒ። ከምኡ ድማ ካብ ዓበይቲ ኣሕዋት እዩ ዝወረስኮ ብዙሕ ተመክሮታት ኣሎ ናይ ሰዋ ሰዋ እንታይ እንታይ ኣለዋ ሰዋ ምስ ሰባት ምርዳእ ትፈጥር ባርያት ዝተፈላለየ ዓይነት ሰባት ተፅንዕ ኮሚታታ ሰባ ትጠቅም። ካብ ገዛና ስጋዕ ሕጂ ሓሙሽተ እዮም ከይዶም ዘለዉ መበልሻልሻ ያነ ከይድ ኣለኹ። ብፅቡቕ ነጥቢ ሒዞም እዮም ተመሊሶም። ኣነ ውን በዓል ዓብ ተስፋ ያኹም ነጥቢ ሒዘ ክምለስ።
1: መምህር ሰመረ ገብሮ ልዑል ይበሃል። ዳይረክተር ቤት ትምህርቲ ብካልኣይ ደረጃ ባርካ ኮይኑ የሰርሕ ዘለኹ። ኣብ ኦሮንቴሽን ሕጂ ኤግዛም ውድእ መሰበሉ እንታይ ክመፅኦም ከም ዝኽእል ምስ መን ሕወፅኹም ዘለዎም ምስ ኣሕዋቶም ዘሎ ዘይድሊ ጭርቃን ከም ባህልኻ ቅሩብ ሰብ እንዳንበብካ ክትከይድ ከም ዘለካ ውፅትካ ካብ መላእ ኩርናዕ ናይዚ ሃገር እዚኣ ዝመፁ ስለ ዝኾኑ ምስኦም ተወሃሂድካ ናይ ምንባር ሰብ ሰብ ደብሎ ተወሃሂዱ ክነብር ከሎ ምዃኑ እዚ ኩሉ እዚ ሂብናዮም ኢና ከም ተምሃሮ ማለት እዩ። ሕጂ ሕውነት ብፃይነት እዚ ኩሉ እዚ ወሲዶም ኣለዉ። ዝያዳ ካ ኣብዚ ከዓ ሓወይ ሓብተይ እንዳሉ ስለ ዝመሃሩ ነበሩ እዚ እውን ናይ ደቂ ሓንቲ ሰበይቲ እካብ ኣይኮኑ ነሮም ና ከባቢ 2,000 ገለን ተምሃሮ ተሓዊሶም እዮም ትኾኑ ነሮም ኦልሞስት ናብ 880 እንትኾኑ ተምሃሮ ኢና ንሰድ ዘለና ሕጂ። ስለዚ ተዋሂዶም ክኸዱኹም ዘለዎም ስጋዕ ሳዋ ዘጋጥሞም ካብ ክላይመት ጀሚርካ ከጋጥሞም ዝኽእል ፈሊጦም እዮም ዝኸዱ ዘሎ ዞም ቆልዑ ዘለዎ ንኩሉ ነገር ድልዋት ጌርና ያ ነፋኖም ዘለና ስሩሓት እዮም እዞም ተምሃሮ እዚኦም። ንኩሎም ተምሃሮ ዓወቶ ሒዞም ክመፁ ብጥዕንኦም ክመፁ ሞራሎም ሓፍ ኣቢሎም ክመፁ ኢና ንሕና ንፅበ።
2: ይርከቢል ሳሙኤል ይበሃል። ኣብ ቤት ትምህርቲ ቀይሕ ባሕሪ መምህር ናይ ኬሚስትሪ ማለት እዩ። እዞም ተምሃሮ ንሰዋ ዝወርዱ ዘለዉ ድማ ኣካዳሚያዊ ጥራይ ደይኮነ ማሕበራዊ ሂወት ከመይ ዓይነት ብድሆታት የጋጥሞም ንዕኸ ብኸመይ ይሰግርዎ ብዙሕ ሰሚናራትን ኤንድ ምኽሪ ካብ መምሃራን ብኣካዳሚ ወገን ከዓ ኪኖቲ ካብ ሶኒ ክሳብ ፍራይደ ዝመሃርዎ ናይ ቀዳም ቀዳም እዳተምሃሩ ብዙሕ ሓገዛት ተኻይድሎም እዩ ማለት እዩ። እቲ ክሰንቅዎ ዝደልዩ ኣይሚን እቲ ክሰንቅዎ ዘለዎም ናይ ብመፅሓፍቲ ድዩ ወላ ብካልእ ሓሳባዊ ሓገዝ ድማ ተኻይድሎም ማለት እዩ። ንኩሎም ዝወርዱ ዘለዉ 39 ዙርያ ሰናይ መንገዲ ይግበረልኩም ኤንድ ብሰላም ናብ ብቤቶም ክምለሱ ማለት እዩ። ሹሪ ከዓ ንኩሎም ፅቡቕ ነጥቢ ሒዞም ናብ ብቤቶም ክምለሱ ዕድመን ጥዕናን ከዓ

0: ሸመይ ተመሪ ዝንበሃል ካብ ሳዑዲ ዓረብያ ጀዳ መፂና ሳዋ መፅአ ዘሎ እንታይ ዝበሃል እንዲ ከም ኩሉ መጠን ኤርትራዊ ጉቦይ ክፍፅም ምስ ህዝበይ ክላሊቀ ምስ ጎለትዮን ትሽዓተ ብሄራት ከ ፅቡ ገደ ክፈልጦም ክላሊ ዳርጋ ከም ጥራይ እዩ ጉቦ እዩ ስሳነ ሳዋ ክወርድ ዘሎይ ሳዋ ሙራዲስ ጉቦ እዩ ከም ኩሉ መጠን ኤርትራዊስ ጉቦ እዩ ሳዋ ሙራድ ምስ ህዝበይ ተላለየ መፅ እዚ ዓብ መክሰብ እያ እዚኣ ብጣዕሚ ዕድለይ ትርከብ ዕድል እያ ምስ ህዝበይ ተራዮ ምምፃእ ዓብ ዕድል እያ
1: መጀመርያ ሽመይ ቤተልሄም ገብሪሂወት ይበሃል ካብ ካልኣይ ደረጃ ቤት ትምህርቲ ሓርነት የመፀ ዕላዋና መጀመርያ ኣብ ትምህርቲ ዘተኮረ ማለት ስቐንዲ ነገርና ኣናስ ትምህርቲ እዩ መኸይድና ብምክንያት ክንፈልጥ ኣለና ተማይረን ነብሰይ ኮይነ ንስድራይ ካብኡ ካሊፈ ከዓኒ ሃገረይ ካሃንፅ ካልኣቱ ንኩሎም ንሳዋ ድብገሱ ዘለዉ ተምሃሮ ሰናይ ጉዕዞ ክብሎም ፈቱ
2: ሳዋ ደምሱር ናይ ኤርትራ ዘለ ሳዋ ምህለዋ ናይ ሓቂ ሓደ ክብሪ ዘለዎ ደቅማ ኮይዶም ትሽዓተ

ተረኺቦም ፋሊጦም ዓንቦም ሃገሮም መሬቶም ህዝቦም ክቶም ይኹሉ ክመፁ ከለዉ ናይ ባሓቂ ሰዋ ዓባይ ዩኒቨርሲቲ

ኣብ ራብሳ ገርግሽ ባሃል ሓላፊ ምፋር ኩባንያ መጓዓዝያ ሓራት ዞባ ማእከል። ንሕና ናይ ብሓቂ ካብ ዕለት 6 ናይ ወርሒ 7 ጀሚርና ፍሉይ ምድላዋት ነዚ ዝካየድ ዘሎ ናይ ጉዕዞ ናይ ሰባ ማለት እዩ ዝኾነ ነገራት ንኸየጋጥም ተባሂሉ ፍሉይ ምድላዋት ጌርና ፅቡቅ ከዓ ንኸይድ ኣለና ማለት እዩ። ክሳብ ሕጂ ፅቡቅ ጉዕዞ ይኽየድ ኣሎ ማለት እዩ። ከባቢ 570 መኪና ኣንቀሳቂስና ኣለና ክሳብ ሎሚ ማለት እዩ። እቲ ብወገን ቴክኒክ ዝግበር ቴክኒክ ናይ ብሓቂ ቀዳመ ሰንበት ከይበሉ ዝባብ በዓላት ከይበሉ ነዚ ጉዕዞ ንምስላጥ ክሰርሑ ቀኒዮም ማለት እዩ። ኩሉ እቲ ዘድልየን ፅገናታት ከዓ ገይሮምለን ኣለዉ ገይሮምለን። ንሕና ከዓ ብወገና እቲ ነተን መኪና ኣብ መንገዲ ንዘጋጥም ብልሽት ሪዘርቫ ወይ ከዓ ተጠባበቕቲ ጌርና ከዓ ዳሊና ንሰድድ ኣለና ማለት እዩ።

መምህር ዮሐንስ ሰሎሞን ይበሃል ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ኣሃዱ ካልኣይ ደረጃ ኣብዚ ናይ 39 ካብቲ ናይ ዓሚ 7912 ጥራይና ኣሳቲፍና ነርና ኣብዚ ናይ ዝዓመት እዚ ግን 8548 እዮም ከይዶም ዘለዉ ናይ 64 ዝኣክል ናይ 564 ዝኣክል ፍልሊ ወይ ወሳኪ ገሩ ኣሎ ኣብዚ ከነብል ንድሕሪ ኮይና መብዛሕትኡ ናይ ዞባ ማእከል ንከዳ እቲ ዝያዳ ቁፅሪ ናይ ደቂ ኣንስትዮ እዩ ንኣብነት ኣብዝ ሓለፈ ኣብ ክልተ ጉጅለ እዮም ዝኸዱ ኣብዚ ዳሓለፈ ጉጅለ 4248 ክኸዱ ከለዉ ኣብዛ ናይ ሕጂ ግን 4299 እዮም ዝኸዱ ዘለዉ ኣብዚ ተሳታፍነት ናይተን ደቂ ኣንስትዮ 56.2 ሚእታዊት እተን ደቂ ኣንስትዮ እየን ዝኸዳ ዘለዋ ዓመት

0: ትሰርሖ ስለ ዝኾነ ምስቲ ዝሓለፈ ተመክሮታት ኩሉ ካብ ዳሓራት ትሪኦም ኣለኺ እንዳ ዜና ንሪኦም ኣለና ፖሊስ ትሪኦም ኣለኺ ምምሕዳር ዞባ ማእከል ሕክምና ንገዛ እርሳ ዘና ኣምቡላንስ ከዛ ዘለዋ ኮታ ካልኦት ዘይተጠቕሱን ብምልኦም ዝሳተፍዎ ስራሕ ስለ ዝኾነ ወላ ሓንቲ ፀገም የብሉን ካብ ዓመት ንዓመት ከዓ እቲ ተመክሮታት እንዳኸደ ድኸይድ ንሕና ሓጉሳት ደቅና ሓጉሳት ተምሃሮና ሓጉሳት እዮም ንክዶ ኣሎ
1: ይሳቅ ያቆብ በሃል ሓላፍ ምቁፅፃር ንመፅዓት ፖሊስ ትራፊክ ዘባ ማእኸል ካብ ድሮ ምፅዓናት ሒዝና ፖሊስ ትራፊክ ዘባ ማእኸል ምስ መደበራትና ኮይና ኩሉ ኣባል ፖሊስ ከም ዝሳተፍ ጌርና ንድሕነት ብድሕነት ክንዲኸዳ እንዳተገብረ ስርሕራ ኣለሎ ሕጂ ከዓ እዘን መፅናና ዘለዎም ኣካይን ብዙሕ ኣለዎን ፀዓቕ ኣለዎን ንሕና ተቐቢልና ንዞባ ዓንሰባ ክነርከበና ካብ ዞባ ዓንሰባ ከዓ ናብ ዞባ እንዳተቀባበሉ ብውሑስ መገዲ ናብ ሰባ ከም ዝበፅሓ ንምግባር ተዳሊና ኣለና ማለት እዩ ኩሉ ፖሊስ ትራፊክ ካብ ዞባታት ስለ ዘሎ ዓጅቡስ ካብታ መፈፀምታ ናይ ሰባ ከብፅሑ ምዃኑ ሙሉእ ተኣማሚኖም ክበፅሑ ምዃኖም ንሕብር ማለት እዩ።

0: ዛት ሕብረተሰብ መሰረት ብምግባር ብዕርቂ ዝድቅስሉ ተኸራኸርቲ ድማ ካብ ሃልኪ ግዜን ገንዘብን ተናጊፎም ጉዳያቶም ብቐረባ ዝፈትሕሉ ባይታ ምጥጣሕ እዩ። እቲ ኣስተምህሮ ዝሃበ ካብ መደበር ፖሊስ ንእዞባ ሰንዓፈ ኣቶ ኤርምያስ ሓድጉ ሽማግለታት ዕርቂ ንሲቪላውን ገበናውን ጉዳያት ብግቡእ ኣለልዮም ኣብ ኣተሓሕዝኦም ክኽተልዎ ዘለዎም ሕጋዊ መሳልን መረዳእትኦም ካዕብዩ ብምስኽኻር ኣብ መንጎ ፍርድን ዕርቅን ዘሎ ፍልሊ ተገንዚቦም ርትዓዊ ኣገልግሎት ንምሃብ ኣበርቲዖም ክሰርሑ ተላብዩ። ሓላፊ ምክልኻል ገበን ኮፕራል ኣቶ ብርሃን ሃይለ ብወገኑ ኣብ መንጎ ሰባት ዝፍጠሩ ግርጭታትን ክርክራትን ብፍትሓዊ ሽምግልና ብዕርቂ ክድቅሱ ተራ ሽማግለታት ዕርቂ ወሳኒ ስለ ዝኾነ እቲ ኣስተምህሮ ኣብዚ መዳይ እዚ ኣገዳስነቱ ልዑል ምዃኑ ገሊጹ። ኣዛዚ መደበር ፖሊስ ንእዙባ ሰንዓፈ ምክትል ተለንተ ክፍለ ተስፋ ዮሃንስ ድማ ዕርቂ ንኹሉ ወገን ዝዕግብ ዘላቐ ፍታሕ ዘረጋግጽ ከምኡ ውን ቅርሕንቲ ብምፍዋስ ስኒትን ሓድነትን ዘውሕስ ካብቶም እንሕበነሎምን ቀጻልነቶም ብዕቱብ ክንዓይ ዝግባአናን ክብርታት ከም ዝኾነ ሓቢሩ። ተሳተፍቲ ብወገኖም እቲ ኣስተምህሮ ኣብ ኣተሓሕዛ ጉዳያትን ኣገዳስነ ሽምግልና ንዝጸንሖም ግንዛበ ዘማእዝንን ተመክሮ ዝድርዕን ብምዃኑ ቀጻልነት ክህልዎ ተላብዮም። ኣብ ንእዞባ ሰንዓፈ ኣብ ዝርከባ 23 ምምሕዳራት ከባቢ ብጠቕላላ 490 ሽማግለታት ተረቒሖም ዕማማቶም ኣብ ምስልሳል ይርከሙ።
1: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሕት የካይድ ከም ዘሎ ኣብ ቀዳማይ መንፈቅ 226 ዘሰላሰሎም ንጥፈታት ብምጥቃስ ሓቢሩ። ወኪል ኤርና ዮናታን ይዕብዮ ብዛዕባ ዝዘዳለዎ ዜናዊ ፀብፀብ ኣሎ። ያሲን ሳልሕ ካቕረቦ እዩ።
2: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ኣብ ቀዳሞት 6 ኣዋርሒ ሓያል ቁፅፅራዊ ስራሓት ከም ዘካየደ ገሊጹ። ግዜያዊ ሓላፊ ናይቲ ጨንፈር ኢንስፔክተር ኣርኣያዳኘው ንኤሪና ኣብ ዝሃቦ ሓበሬታ ካብ ጥሪ ክሳብ ሰነ 226 ኣብዘይ ሕጋዊ ንግዲ ናይ ተጠቃምነት ዕለቱ ዝወደቐ ሃለኽቲ ዕዳጋታትን ዋጋታትን ከምኡውን ካብ ሕጊ ወፃኢ ዝስርሑ ህንፃታት ብዝተኻየደ ናይ ምቁፅፃር ስራሕ ጉድለት ዝተረኽበን ትካላት ተኸሲሰን ብጠቕላላ ኣስታት 8 ሚልዮን ናቕፋ ከም እተቐፅዓ ኣብሪሁም። ብዘይካዚ ፍቓድ ንግዲ ንዘይሐደሳን ሕላፍ ሰዓት ክሰርሓ ዝተረኽባን ትካላት መስተን ለይታዊ ትሌትን ሚዛን ባኒ ዘጉደላን ፅሬት ዘይሓለዋን ትካላት ሕብስቲ ከምኡውን ዘይምኹኒ ወሰኺ ዋጋ ዝገብራ ትካላት መሸጣ ኣካል ናይ ገንዘብን ምዕሻግን ስጉምቲ ከም እተወሰደለን ሓቢሩ። ኢንስፔክተር ኣርኣያ ስዒቦ ኣብ 202 ዝወፅእ ኣዋጅ ምክልኻል ፌስታል ሓደ ካብቲ ዕቱብ ምቁፅፃር ዝግበረሉ ምዃኑ ብምዝኸር ኣብ ዝተጠቕሰ 6 ኣዋርሕ ፌስታል ሒዘን ዝተረኽባ 4 ትካላትን ጉድለ ዝተረኽበን 15 ትካላት መሸጣ ስጋን ብገንዘብ ከም እተቐፅዓ ገሊጹ። ኣብ መወዳእታ ንሓደጋታት ባርዕ ብዝምልከት ኣብ ዝሃቦ ሓበሬታ ኣብ ቀዳማይ መንፈቕ ብዘጋጠመ 54 ባርዓት ሓዊ 3 ሰባት ክመቱ ከለዉ 5 ከም ዝቆሰሉ ኣብ ንብረት ድማ ልዕሊ 35 ሚልዮን ናቕፋ ዝግመት ዕንወት ከም ዝወረደ ኣፍሊጡ።
1: ኣብ ዞባ ጋሽባርካ ብስነ መምህርና ክስልጥና ፀንሓ ልዕሊ 600 መምሃራን ቅድመ ትምህርቲ ተመሪቓ። ወኪል ኤርና ኢብራሂም ዓለን ዘዳለዎ ፀብፃባ ዲብ ዓብዱ ክቕርቦ እዩ።
3: ኣብ ዞባ ጋሽባርካ ኣገልግሎት ቅድመ ትምህርቲ ምስፋሕ ብቕዓት ትምህርቲ ንምሕያል ብዝካየድ ዘሎ ፃዕሪ ኣብ ሓዳሪት ቤት ትምህርቲ ጎኘ ንሓደ ወርሒ ብስነ ምህርና ክስልጥና ፀንሓ ልዕሊ 600 ሓደስቲ መምህራን ብ5 ናሓሰ ተመሪቐን። እቲ ብክልሲ ሓሳብን ግብርን ዝተዋሃበ ስልጠና ንኻልኣይ ግዜኡ ምዃኑ ዝሓበረ ዳይረክተር ኣሕዳሪት ቤት ትምህርቲ ጎኘ መምህር ክብሮም ኣስመሮም ሰልጠንትን ኣሰልጠንትን ዘረኣይዎ ተገዳስነትን ተወፋይነትን ሞጊሱ። ኣብ ሚኒስትሪ ትምህርቲ ሓላፊ ኣሃዱ ትምህርቲ ብርሕቐት መምህር መስፍን መሓሪ ብወገኑ ኣገልግሎት ቅድመ ትምህርትን ምስፋሕ ብሃገር ደረጃ መሰልጠን ማእከላት ቆይሙ ስልጠናታት ይውሃብ ከም ዘሎ ሓቢሩ። ሓላፍ ጨንፈር ትምህርቲ ዞባ ጋሽባርካ መምሪ ያሴን መሓመድ ድማ ዛጊት ብዝተኻየደ ፃዕሪ ኣብ ዞባ ጋሽባርካ 155 ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ናብ 438 ከም ዝዓበየን ልዕሊ 27,000 ተምሃሮ ኣገልግሎት ይረኽቡ ከም ዘለዎም ብምሕባር ኣብ ዝቕፅል ዓመት ቁፅሪ ትካላት ናብ 630 ብዝሒ ተምሃሮ ድማ ናብ 39,000 ክብክብል ፃዕርታት ይካየድ ከም ዘሎ ገሊጹ። ኣማሕዳር ዞባ ጋሽባርካ ኣምባሳደር ማሕሙድ ዓሊ ሑሪ ኣብ መወዳእታ ኣብዝ ሓለፈ ዓመት ጀመረ ትካላት ቅድመ ትምህርቲ ናይ ምስራሕን ሓደስ ምምህራን ናይ ምስልጣንን መደባት ኣብ ምስፋሕ ኣገልግሎት ቅድመ ትምህርትን ምዕባይ ቁፅር ተምሃሩን ልዑል ኣስተዋፅኦ ስለ ዘለዉ ንምዕዋቱ ልዑል ኣበርክቶ ንዝገበሩ ዘለዉ ትካላትን ውልቀ ሰባትን ምስጋና ኣቕሪቡ። ኣብቲ ናይ መዛዘኑ ስነ ስርዓት ብሰልጠንቲ ዝተዳለወት ንኣገባብ ኣመሃራ ቅድመ ትምህርቲ ዘንፀባርቕ ስእላዊ ምርኢት ቀሪቡ።
1: እዛ ዝዘተ ርክባት ካብ 27

ሓምሳን ክሳብ ሓሙሽተን ሓሰ ተኻይዶ ኣብ ማሕዳርትን ዞባ ኣቶ ግርማ ፅዮን ኣብርሃን ምስ ዓበይቲ ዓድን ኣነባብርትና ዝገበሮ ርክባት በቢግዜኡ ዝዋደድ ዘሎ ትካላዊ ማሕበራዊ ኣገልግሎት ህዝቢ ብግቡእ ክጥቀመሉን ቀጻልነቱ ከውሕስን ኣብ ዝሕግዝ መዳያት ብዕምቀት ተዘትዩ ንተራና በርክቶን ነበርቲ ኣብ መደባት ልምዓትን ድሕነትን ዝመጎሰ ኣቶ ግርማ ፅዮን ትግባረ ዝውጠን መደባት ብግቡእ ክከታተሉን ተጠቃምነቶም ንምብራኽ ሓበራዊ ርዲኢቶም ክሕይሉን ኣዘኻኺሩ ነበርቲ ብግዲኦም ከምዚ ዝበለ ርክባትን ዘተን ብስሩዕ ክካየድ መደበር ጥዕና መለብሶን ኣብ ማእከል ጥዕና እተዓብየሉ ኩነታት ክናደ ከምኡውን ፅርግያ ክረና ስማጥ ፅገና ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም ኣብ ንዞባ መንደፈራ ወፈርኡ ክረምታዊ ልምዓት ንዝተዋሃቦም ተልእኮ ብግቡእ ይፍፅሙ ከም ዘለዉ ሓላፊት ቤት ፅሕፈት ትምህርቲ ናይቲ ንዞባ መምህር ብላለ ርኣያ ገሊፃ እቶም ኣብ 16 ነቕጣታት ዝተዋፈሩ ልዕሊ 200 ተምሃሮን ኣለይትን ምዕቃብ ማይን ሓመድን ምትካል ፍልስታት ኣግራብ ከምኡውን ድሕነት ትራፊክ እዮም ዝዓሙ ዘለዉ ንሳቶም ኣብ ዝሃቦ ርእቶ ንዝተዋሃቦም ስራሕ ብኣለይቶም እናተማእዘኑ ብልዑል ሞራል የሰላስልዎ ከም ዘለዉ ብምብራህ ድርብ ረባሕታት ከም ዝረኸብሉ ሓቢሮም ብተመሳሳሊ ተምሃሮ ካልኣይ ደረጃ ንዞባ ናቕፋ ብመምህራንን ሰሞያ ሕርሻን እናተኣሊ ብቐንዱ ኣብ ምዕቃብ ማይን ሓመድን ዘተኮረ ኣድማዕ ንጥፈታት የሰላስሉ ከም ዘለዉ ወኪል ኤርኒና ሓቢሮም ካብ ኣለይቲ መምህር ጅምዕ ሳልሕ ብወገኑ 370 ተምሃሮ ዝተመደበሎም ነቕጣታት ተዋፊሮም ንዝተዋሃቦም ዕማም ብግቡእ የተግብሩ ከም ዘለዉ ገሊጹ መበል 28 ወፍሪ ተምሃሮ ንልምዓት ካብ 6 ሓምለ እዩ ን36 መዓልትታት ዝካየድ ዘሎ ዜናታት ውሽጢ ሃገርኹም ክትከታተሉ ፀኒሕኩም ኩራት ተዓዘብትና ድሕሪ መሰጋገሪ ዜና ወፃኢ ሒዘልኩም ክቐርብ እየ ዜና ወፃኢ ፕረዚደንት ዶናልድ ትራምፕ ኣሜሪካ ሕፅረት ተተኮስ ትጋጢምዋ ከም ዘሎ ንዝለሓኹ ሓበሬታ ኣሉታዊ ምላሽ ሂብሉ ሃገሩ ንነዊሕ እዋን ከዋጋኣ ዝኽእል በብዓይነቱ ፅዋርን ተተኮስትን ከም ዘለዋ ዝሓበረ ፕረዚደንት ትራምፕ እቲ ክጋዋሕ ዝቐነየ ሓበሬታ ጉጉይ ምዃኑ ኣነፂሩ ኣሜሪካ ብሰንኪ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ወፍረን ንዩክሬን ትገብሮ ዘላ ወታደራዊ ደገፍን መጠን ዝተኸዘነ ፅዋራን ተተኮስታን ከም ዝጎደለ ክእመት ፀኒሑ እዩ ኣብ ኣሜሪካ ዝመደበሩ ኣህጉራዊ ማእከል እስትራቴጂያዊ መፅናዕትታት ኣብ ዝቕንያት ህዝብ ዘውፅኦ ፀብጻብ ቅድሚ ኩናት ኢራን ልዕሊ 2300 ዝነበረ ቁፅሪ ፓትሪዮት ሚሳይላት ኣሜሪካ ኣብዚ እዋን እዚ ናብ ኣስታት 830 ወሪዱ ክኸውን ከም ዝኽእል ኣሚቱ ኣሎ ብዘይካዚ ኣሜሪካ 600ታዊት ናይቲ ዝነበራ ታድ ዝተሰሜ ዘመናዊ መስርዓተ መከላኸሊ ሚሳይላት ሃሊኻቶ ክትከውን ከም ትኽእል ግምታቱ ሂቦ ኣሜሪካ ነቲ ዝተራቐ ፅዋር ኣብ ደቡብ ኮርያ ኣዋዲዳቶ ከም ዝነበረ ዝፍለጥ ኮይኑ ድሕሪ ምውላዕ ኩናት ኢራን ግን ገለ ካብኡ ናብ ዞባ ማእከላይ ምብራቅ ከም ዘግዓዘት እዩ ዝግለጽ ፕረዚደንት ዶናልድ ትራምፕ ምስ ኩናት ኢራን ብዝተኣሳሰር 87 ቢልዮን ዶላር ህፁፅ ባጀት ክስላዕ ዝሓለፈ ወርሒ ሓምለ ንባይቶ ሃገሩ ምሕታቱ ዝፍለጥ እዮም ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣብ ዝቕፅል ዘሎ ኩናት ኢራን ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ተኣሚነ ቀጠርን ስዑድ ዓረብን ኣብ ድሕነት ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን እቲ ምርድዳእ ኒኩሌሳዊ ፀዓት ከውርዶ ዝኽእል ሓደጋታት ንምምካት ብሓባር ክሰርሓ ዝኽእል ከም ዝኾነ ፍሊጠን ብዘይካዚ እቲ ክልተዊ ምርዳእ ኣብ ልዕሊ ኒኩሌሳዊ ትካላተን ክስዕብ ዝኽእል ግዳማዊ ተፃብኦታት ንምግታእ ክተሓጋገዛ ከም ዘኽእለን ኣረዲአን ቀጠርን ስዑድ ዓረብን ዛጊት ኒኩሌሳዊ ትካላት እኳ እንተዘይብለን ኣብቲ ፅላት ገዚፎ ፍሪ ገብራ ከም ዘለዋይን ዝገልጻ ስዑድ ዓረብ ኣብ ግዝኣታ ንሰላማዊ መዓላ ዘገልግል ኒኩሌሳዊ ትካል ንምውዳድ ኣብ ዝሓለፈ ወርሒ ሓምለ ምስ ኣሜሪካ ከም ተረዳድአት ዝዝከር እዩ ዲሞክራስያዊት ሪፓብሊክ ኮንጎ ዘቤታዊ ዕዳጋ ንምርጋእ ሰደድ ንሓስን ኮባልትን ደው ከተብሎ ከም ዝወሰነ ተሓቢራ እቲ ብቐጥታ ተግባራዊ ኮይኑ ዘሎ ስጉምቲ ንመጠን ንምስራሕ ማዕድናት ኣብ ውሽጢ ሃገር ብምስፋሕ ኣታዊታት ክብ ዘብል ምዃኑ ሰብ መዚ ንግዲ ኮንጎ ገሊፆም ቀንዲ ተጠቃሚት ሰደድ ማዕድናት ኮንጎ ምዃና ዝንገረላ ህዝባዊት ሪፓብሊክ ቻይና በዚ ሓድሽ ውሳኔ ባዕሉታ ክትፅሎ ከም ትኽእል ይእመት ዲሞክራስያዊት ሪፓብሊክ ኮንጎ ብፍርያት ኮባልትን ናሓስን ምስ ቀዳሞት ሃገራት ዓለምና ከም ትስርዐም ፀብፀባ ዘረድኡ እቶም ክቡራት ማዕድናት ኣብ ምስራሕ ኤሌክትሮኒካዊ ኣቕሑ ኣገዳሲ ጠለብ ከም ዘለዎም ይግለጽ ፅላት ዕደና ብቐንዱ ድማ ሰደድ ክቡር ማዕድናት ኣስታት ፍርቂ ካብ ጃምላ ሃገራዊ እቶት ኮንጎ ከም ዝሽፍን ይጥቀስ ይኹን እምበር ኣብቲ ሃገር ብዘሎ ፀጥታዊ ዘይምርጋእ ፀጋታታ ብግቡእ ክትጥቀመሉ ከም ዘይከኣለት ናይ ቀረባ ተዓዘብቲ ይገልጹ

ሰራዊት ናይጀርያ ኣብ ዝሓለፈ ሳልስቲ ብዘካየዶ ሰፊሕ ስርሒት ጅሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት ናፃ ከም ዘውፅእ ኣሓቢሮም እቶም ቆልዓ ሰበይቲ ዝርከቦም ጅሆታት ካብ ዝሓለፈ ወርሒ ለካቲት ካብ ዝተፈላለየ ከባቢታት ናይጀርያ ከም ተጨውዩ ሰብ መዚ ፀጥታ ገሊፆም ቦኮ ሓራምን ካልኦት መንነቶም ዘይተፈልጠ ዕጡቓትን መባድልቲ ገንዘብ ንምርካብ ነቶም ጅሆታት ሒዞሞም ከም ዝፀንሑ ዝቃላሕ ዘሎ ዘንዚ ኢሉ እንከሎ ኣብቲ ስርሒት ዓሰርተታት ዕጡቓት ሽበራውያን ከም ተቐትሉ ዝሓበሩ ሰብ መዚ እቲ ወታደራዊ ውፍሪ ይቕፅል ከም ዘሎ ኣረዲኦም ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወታደራውን ቅልውላው ተርእዮታት መሓዝ ጅሆ ዳርጋ ልሙድ ፍጻሜ ኮይኑ ከም ዘሎ ናይ ቀረባት ዓዘብቲ ይጠቕሱ ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ከም ዘሎዮም ፀብጻባት ዝገልፁ ዜና ንምዝዛም ኣርእስታቱ ክደግመልኩም ኣብ ንኡ ዞባ ሰንዓፈ ንሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቦ ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሕት የካይድ ኣሎ ኣብ ዞባ ጋሽባርካ ብስነ መምህርና ክስልጥናት ፅንሓ ልዕሊ 600 መምሃራን ቅድመ ትምህርቲ ተመሪቓን ፕረዚደንት ትራምፕ ኣሜሪካ ሕፅረት ተተኮስ ትጋጢምዋ ከም ዘሎ ንዝለሓውካ ሓበሬታ ኣሉታዊ ምላሽ ሂብሉ ቀጠርን ስዑድ ዓረብን ኣብ ድሕነት ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪማን ዲሞክራስያዊት ሪፓብሊክ ኮንጎ ዘቤታዊ ዕዳጋ ንምርጋእ ሰደድ ንሓስን ኮባልትን ደው ከተብሎ ከም ዝወሰነት ሓቢራ ንሎሚ ቀትሪ ተዳልዩ ዝነበረ ዜናታት ኣብ ዝተዛዚሙሎም ዝተረፉ መድባት ኤሪቲ ብሓድገኩም ሰላም ማለት እዩ

0: ሰላም ከመይ ፅኒሕኩም ክቡራትን ክቡራን ተኸታተልቲ ዕለታዊ ዜና ስፖርት ሒዘልኩም ቀሪበ ዘለኹ ሮቤል በረኸት ንምክታልኩም ብኽብሪ ዕድም ሃገራዊ ፌደሬሽን ኩዕሶ እግሪ ዞባ ጋሽ ፓርካ ናይ ዓመተ 2026 ውድድራት ደቂ ኣንስትዮ ኣካይዶ
1: ፌደሬሽን ኩዕሶ እግሪ ዞባ ጋሽ ፓርካ ናይ ዓመተ 2026 ውድድራት ደቂ ኣንስትዮ ኣካይዶም ፌደሬሽን ኩዕሶ እግሪ ዞባ ጋሽ ፓርካ ተሳታፍነትን ተወዳደርነት ደቂ ኣንስትዮን ንምዕባይ ዘካይዶ ዘሎ ፃዕሪ ካብ ጋንታታት ተሰነይ ባሮንቱ ለጓዓን ሰባን ኣቆርደትን ዝተዋፅአ ናይ ዓመተ 2026 ውድድር ኣብ ባሮንቱ ተካይዶም ሃላፊ ጨንፈር ስፖርት ዞባ ጋሽ ፓርካ መምህር ተስፋይ ተኪኤን ፕረዚደንት ኩዕሶ እግሪ ዞባ ጋሽ ፓርካ ኣቶ ዮናስ ተወልደን ኣብ መዛዘሚ ናይቲ ውድድር ኣብ ዝሃቦ መግለፂ ስፖርታዊ ውድድር ደቂ ኣንስትዮ ከማዊ ሰረት ንምትሓዝ ዘድሊ ፃዕሪ ከም ዘድልን ኩሉ መሻርክቲ ኣካል መንግስትን ማሕበራትን ኣብርክትኦም ክሕይሉን ብምዝኽኻር ኣብ ዝተፈላለያ ከተማታት ተበጋጊሱ ዘሎ ስልጠናታትን ፕሮጀክትታትን ንምዕባይ ብዝለዓለ ስራሕ ክስራሕን ኣብ ቴክኒካዊ ብቕዓተን ክብ ንምባል ድማ ኩሉ ዜጋ ብትግሃት ክሰርሕ ተላብዮም ኣብቲ ናይ መዛዝሚ ውፅኢት ውድድራት ኩዕሶ እግሪ እምበኣር ብውልቂ ዝተዓወታ ብልፅቲ ሓላ ውሉዳት ሄርሜላ ተስፋ ጋብር ካብ ለጓዓን ሰባ ብልፅቲ ኣመዝጋቢ ሸቶ ሃና ተክኤ ብ6ዱሽ ሸቶታት ካብ ተሰነይ ብሉፅ ኣሰልጣኒ ሳሙኤል ተክኤ ካብ ጋንታ ተሰነይ ብልፅቲ ተፃወቲት ንያት ሃብቲ ካብ ለጓዓን ሰባ ብምዃን ነፍሲ ወከፎም 500 ኣፋ ሽልማት ተዓዲሎም ብጋንታ ብዝተረኽበ ውፅኢት ድማ ቀዳሚት ጋንታ ተሰነይ 10,000 ኣፋ ኣባይ ዋንጫ ወርቂ መዳልያ ካልአይቲ ጋንታ ለጓዓን ሰባ 8,000 ኣፋ ብሩ መዳልያን ሳልሴይቲ ጋንታ ባሮንቱ 6,000 ኣፋን ነሓስ መዳልያን ብምርካብ ውድድረን ክዛዝማን ከለዋ ጋንታ ቆርደት ብዲስፕሊን 2,500 ኣፋ ካብ ዝተፈላለዩ ሓለፍቲ ኣካላት መንግስቲ ተቐቢለን
0: ክረምታዊ ውድድራት ግራስሩት ዞባ ማእከል ቀፂሉሎ ውፅኢቱ ይስዕብ
1: ክረምታዊ ውድድራት ግራስሩት ብዝተፈላለየ ዓይነት ስፖርት ይቕፅል በዚ መሰረት ኣብ ውድድራት ኣትለቲክስ ትማል ሓሙስ ብዝተፈላለየ ርሕቐትን ኣብ ዝተፈላለየ ክሊ ዕድመን ኣብ ስታድዩም ኣስመራ ብዝተካየደ ውድድር ተዛዚሞም ፈለማ ውድድር ካብ ዘካየዱ ትሕቲ 13 ዓመት 50 ሜትሮ ንፍጻሜ እምበኣር ቀዳማይ ዮስ ኣብ ክፍሎም ካብ ጋለ ነፍሒ ካልኣይ ናኤል ኣማኑኤል ካብ ኤትራቨሎ ሳልሳይ ካሌብ ኢሳያስ ካብ 4 ስመራ ተዓዊቶም ኣብ ናይ ደቂ ኣንስትዮ ድማ ሚልየን ሚካኤል ካብ በሪኽ ንጓል ጋንታኣ ኣርሴማ ረዘነን ደሊና ዮሃንስ ካብ ዕዳጋ ሓሙስን ኣኸቲላ ውድድራ ቀዳሚት ኮይና ዛዚማም ኣብ ናይ 200 ሜትሮ ዕውታት ድማ ሃናኤል ኢሳ ካብ 4 ስመራ ቀዳማይ ኮይኑ ክዕወትን ከሎ ሱራፍኤል ምሕረትኣብ ካብ ኣኽርያ ያፌት ማና ካብ ማይ ተመናይ ድማ ስዒባሞ ተዓዊቶም ሆሳኣና ተስፋኣለም ካብ በሪኽ ኣብ ናይ ደቂ ኣንስትዮ ውድድር ዕውቲ ክትኸውንን ከላ ኣርሴማ ገብሪ ህይወትን ሚልዮን ሚካኤልን ክልቲኤን ካብ በሪኽ ድማ ተመላሪሐን ተዓዊተን ኣብ ናይ ትሕቲ 15 ዓመት 200 ሜትሮ ፍጻሜ ደቂ ተባዕትዮ ዮሴፍ ቢንያም ካብ ገጀረት ያፌት ቢንያም ካብ ዕዳጋ ሓሙስ ላሜክ ኣብርሃም ካብ ሰምበል ካብ ቀዳማይ ክሳብ ሳልሳይ ተርታ ብምሓዝ ተዓዊቶም ኣብ ናይ ትሕቲ 17 ዓመት 200 ሜትሮ ፍጻሜ ድማ ሙባረቅ ኣሕመድ ካብ ጋለ ነፍሒ ዮናታን በረኸት ካብ ዕዳጋ ሓሙስ ሰሎሞን ተኽለ ማርያም ካብ ጸጸራት ተዓዊቶም ኣብ ናይ ደቂ ኣንስትዮ ድማ ሳብሪን ኣብርሃም ካብ ኣኽርያ ንኣሚ ያቆብ ካብ በሪኽ ቢዘን ዮናስ ካብ ጋለ ነፍሒ ካብ ቀዳማይ ክሳብ ሳልሴይቲ ዕውታት ኮይነን ከምዚ ንከሎ ኣብ ዝተፈላለየ ሜዳ ዝሰላሰል ዘሎ ፀወታት ኩዕሶ እግሪ ድማ ኣብ ናይ ደቂ ኣንስትዮ ትሕቲ 17 ዓመት ቀፂሉ ነይሮም በዚ መሰረት ገዛ ባንዳ ንጎዳይፍ 5-1 ኣኽርያን ሰንበልን 1-1 ፀፀራትን ትራቨሎን 1-1 ብማዕረ ውፅኢት ክፈላለያን ከለዋ ገጀረት ንፓራዲዞ 4-2 ብዝኾነ ውፅኢት ስዒራታ ውድድራት ግራስሩት ሎሚ ዓርቢ እውን ብውድድራት ኩዕሶ እግሪ ናይ ካልኣይ ዙርያ ብናይ ትሕቲ 13 ዓመት ቀፂሉ ክውዕል እዮም
0: ቸልሲ ንስጳኛዊ ኣካፋሊ ዙብመንዲ ትደሊ
1: ቸልሲ ንዙብመንዲ ትደሊም ድሕሪ ምፍራም ብሩኖ ጉማሬሽ መጻኢኡ ኣብ ሓደጋ ከኣቱ ምጅማሩ ዝግለጽ እስጳኛዊ ኣካፋሊ ወዲ 27 ዓመት ማርቲን ዙብመንዲ ንወኪሉ ተገዳስነት ዓበይቲ ክለባት ሃገሩ ሪያል ማድሪድን ባርሴሎናን ኣብ ልዕሊኡ ኣሎንቱ ኮይኑ ከም ዝተበከሶ ኣብ ዝግለጸሉ ዘሎ ኣሰልጣኒ ቸልሲ ዣቫ ኣለንሶ የእሚኑ ናብ ስታንፎርድ ብሪጅ ብምግዓዝ ኣብ ከተማ ለንደን ክቕጽሎ ምምዳቡ ተፈሊጦም ኣርቴታ ብቆዋሚ ከሰልፎም ትፅቢት ዝግበረሎም ሰለስተ ካፈልቲ ኣርሰናል ኮይኖም ራይስ ጉማሬሽን ኦዲጋርድን እዮም ስለዚ መጻኢ ዙብመንዲ ኣብ ኢሚሬት ስታድዩም ኣብ ምልክት ሕቶ ኣትዩ ይርከብ ድሮ ኣብ ሃገራዊት ጋንቲኡ ስጳኛ ቦትኡ ሲኢኑ ዘሎ ዙብመንዲ ንዚ መጽእ ዘሎ ዓመት መመላእታ ወንበር ከየማሞቕ ብምስጋእዩ ቀዳሚቲ መዓልቲ ካብ ምፍራም ጉማሬሽ ብመጻኢኡ ክሓስብ ከም ጀመረ ዝግለጽ ዘሎም ዝሓለፈ ዓመት ብ51 ሚልዮን ፓውንድ መልቀቂ ዋጋ ካብ ሪያል ሶሲዳድ ናብ ኣርሰናል ዝተሰጋገረ እዚ እንዳካፈለ ዝከላኸል ዝቡ መንዲ ን5ሽ ዓመት ክሳብ 230 ምስ ኣርሰናል ውዕል ዘለዎ ኮይኑ መልቀቂ ዋግኡ ድማ ክሳብ 51 ሚልዮን ፓውንድ ክበፅሕ ከም ዝኽእል ይግለጽ። ኣብ ዝሓለፈ ዓመት ንኣርሰናል ኣብ ኩሉ 38 ፀወታት ፕሪምየር ሊግ ምስ ዝወከላ ደሚርካ ብሓፈሻ 54 ግጥማት ምስ 6 ሸቶታትን ክልተ ቀረብን ዘበርከተ እዩ። ቸልሲ ምዚ ኣሳሪ ኣካፋሊ ዝኾነ ዝርርብ ግን ኣይጀመረትን።
0: መስርሕ ምስ ጋር ያን ዲያሞንድ ተፈጺሞም
1: ብዝተፈላለየ ምክንያት መስርሑ ተዓናቒፉ ዝፀንሐ ወዲ 19 ዓመት ኣይቨሪኮሳዊ ናይ ክንፈ ጥቃዒ ያን ዲያሞንድ ማድሪድ ኣብ ዘውፃቅቶ መግለፂ 125 ሚልዮን ዩሮ ፀኒሑ ብቕዓቱ ሰራእዩ ዝውስኹ ድማ 15 ሚልዮን ዩሮ ብድምር 140 ሚልዮን ዩሮ ካብ ኣርቢ ላይፕዚግ ብወግዒ ከም ዘፈረመቶ ሓቢራ። መስርሕ ያን ዲያሞንድ ኣብ ታሪክ ሪያል ማድሪድ ዝኸበረ ፀወታይ ንምዃን በቂዕሎም። ኣብ ዝሓለፈ ዋንጫ ዓለም ንሃገሩ ኣይቨሪኮስ ካብ 4 ፀወታት ዝተሰለፎ ሓደ ግዜ ንሸቶ ቀረብ ገይሩን ኣብ ኣርቢ ላይፕዚግ ድማ ካብ 36 ፀወታት 13 ሸቶታትን 9 ቀረብ ንሸቶ ኣበርኪት እዩ ናብ ሪያል ማድሪድ ብወግዒ ተፀምቢሩ ዘሎም። እዚ ናይ ክንፈ ጥቃዒ ነቲ ብወዲ ሃገሩ ኒኮላስ ፐፕ ተታሒዙ ዝፀንሐ 80 ሚልዮን ዩሮ መስርሕ ምስ ጋርሴሩ ዝኸበረ ኣፍሪቃዊ ተፃወታይ ኮይኑሎም። ዲያሞንድ ኣብ ታሪክ ማድሪድ እውን ዝኸበረ ክገብሮ እዩ። ኣብ ታሪክ ማድሪድ ጁድ በሊንግሃም እዩ ብ134 ሚልዮን ዩሮ ዝኸበረ ተፃወታይ ጸኒሑ።
2: እቲ ጉዕዞ ኣብቲ እዋን ጥቕጥቕ ጸልማት እዋን ከውታ ምስ ጉዕዞ ገድሊ ኤርትራ ዝተበገሰ ንቕሎ እዩ። 1964 ሶር ኤርትራ ገና ኣባይታ ጥጡሕ መዓርፎ ከይረኸበ ኣይሽንኳይዶ ኣብ ባሕሪ ኣብ መሬት እኳ ደጀን ከይነበሮ ንመዓልታዊ ማዕንገል እኳ ንጋዳ ዝነበረሉ ደቂቕ ነቶም ምስ ባሕሪ ሌላ ዝነበሮም ካብ 10 ዘይበዝሑ ተጋድል ትፈልዩ ብምርቋሕ ናይ ገማግም ቀይሕ ባሕሪ ኣኻዱ ኢሉ ንባሕርያ ብውሱኑን ዘየለን ዓቕሚ ኣበጊስዎ። እቲ ዓቕሚ ውሱን፣ እቲ መሳርሒ ዘየለ፣ መኒኻ ተባሂልካ መንነት ካብ ዘይትረቕሓሉ እዋን ብናይ ጋንፅላ ጀላቡ ዝጀመረ ጉዕጾ። እዚ ቓላት እዚ ኣብታ ብሓይሊ ባሕሪ እትሕተም መጽሔት መልሕቕ ካብ ዝሰፈረ ጽሑፍ እዩ። እቲ ጉዕዞ ከምዛ መጽሓፍ ዝተቐሰቶ ዋላ እኳ ኣብ እዋን ድቕድቕ ጸልማት ይበገስ እምበር

0: ኣብቲ ጸልማት ዝነበረ ጩራ ብርሃን ኣዝዩ ጐሊሑ ስለ ዝተረኣዮም እዮም እቲ ሰውራ ይኹን እቶም ባሕርያ ዝነቐሉ። መደብ መዛግብ ታሪክ እውን ብወገና ናብዞም እቲ ባሕሪ ባሕሪ ኤርትራ ምዃኑ እቲ ባሕሪ ዋናታት ከም ዘለዎ ምእንቲ ኽረጋግጹ ነቲ ኣብ መሬት ዝልሕም ዝነበረ ምንቅስቓስ ስውራን ወተሃደራዊ ምንጥፍጣፍን ከይጐናደብ ከይጠሚ ዝዕጥቕን ዝትኰስን ከይስእን ጸግዒ ክኾንዎ ሽዑ ማዕሪ ማዕሪ እዩ ዝተበገሱ ገዳይም ተጋደልቲ ባሕረኛታት ካብቲ ብዙሕ ታሪኾም ገለ ቕሩብ ክተዘንቱ ሃቂና ኣላ። ንሶም ከምቲ ኣቐዲሙ ዝተጠቕሰ ብቕፅሪ ካብ 10 ዘይበዝሑ እተን ዝንቀሳቐሱለን ዝነበሩ ክልተ ብጣውላት ዝሰሪሐን ብጋንጽላ ማለት ብንፋስ ዝንቀሳቐሳ ንኣሽቱ ጀላቡየን ዝነበራ እቶም ሽዑ ማለት ኣብ 1964-65 ዝነበሩ ኣብ ተጋድሎ ሓርነት ኤርትራ ኮይኖም ኣብ ሱዳን ሕንጉያይ ዝበሃል ቦታ ከባቢ ስዋኪን ከም መበገሲኦም ገይሮም ካብኡ እናተንቀሳቐሱ ካብ ስዑድያ ዕጥቅን ስንቅን የመላልሱ ንትምህርቲ ይኹን ብስራሕ ንሶርያ ዝንቀሳቐሱ ተጋደልቲ የበጻጽሑ ነይሮም። ኣብ 1968 ድማ ነቲ ናይ ሱዳን መበገሲኦም ገዲፎም ንዓደን ከም ቀንዲ መደበሮም ገይሮማ። እዞም ባሕረኛታት ተጋደልቲ ከምቲ ሓደ ህፃን ናብ መሬት ሓመድ እናቕሓመ ዝዓቢ ንሶም ተወላዶ ከባቢ ቀይሕ ባሕሪ ብምዃኖም ማይ ቀይሕ ባሕሪ እናመዓጉ ዝዓበዩ ስለ ዝኾኑ ባሕሪ ንዕኦም መሬቶም እዩ ነይሩ። ክንዲ ዝኾነ ከኣዮም ብኣዝየ ናኣሽቱ ጀላቡ ንማያት ቀይሕ ባሕሪ ካብ ጫፍ ናብ ጫፍ እናተመላለሱ ካብ ሓሌብ ምድረ ግብፂ ክሳብ በርበራ ሶማል ካብ ገማግም ሱዳን ክሳብ ዓደም ንዘሎ ማያት እናሰንጥቑ ቃልሲ ሰውራ ዝቐጽልዎ። ንሶም ሎሚ ነቲ ዝሓለፍዎ ጉዕዞ ክዕልሉን ከለዉ ብዕድመ ስለ ዝደፍኡ ገሊኡ ይርስዕዎ ገሊኡ ድማ ከም ቀሊል ስለ ዝርእይዎ ብዙሕ ይዛረበሉን። ንሕና ብወገና ንሰለስተ ካብቶም ንባሕርያ ታተ ዘበሉን ካልኦት ብዙሓት በቢ መድረኹ ናብ ባሕርያ እናተጸንበሩ ንባሕርያ ዘህጠሩን ብምዝራብ ባሕርያ ካበይ ናበይ ንዝብል ሕቶ ብተኸታታሊ መደባት ክነብርህ ክንፍትን ኢና። እቶም ብኣካል ዝረኸብናዮም ገዳይም ኣባላት ባሕርያ ወዲ 15 ዓመት እንከሎ ስራሕ ባሕሪ ዝጀመረ ኣብ 1965 ተሰሊፉ 1967 ኣብ ባሕርያ ዝተጸንበረ ኮሎኔል ኣሕመድ ዑስማን መሓመድ ሳይቕ ዓባይ ከባቢ ባሕሪ 1968 ሓፋሽ ውድብ ኮይኑ ኣብ 1971 ኣባል ባሕርያ ዝኾነ ዓብዱ ሳልሕ ዓብዱልቃድር ካብ ህፃንነቱ ምስ ባሕሪ ዝዓበየ 1964 ተሰሊፉ 1968 ኣባል ባሕርያ ዝኾነ ኮሎኔል መሓመድ ኣሕመድ ባስኮ እዮም። እተን ከም ውሉዶም ተኸናኺኖም ንዕድመ ጉዕዞኦም ኣብ ባሕርን ንሽግሩ ማዕበሉ ኲናቱ ሰላሙ ብሓባር ምስኦም ሰለይ ዝበላ ጀላብኦም ሎሚ ኣስከሬነን እኳ ይረኸብናን። ሓንቲ ካብተን ገዳይም ብሽዖላ ትጽዋዕ ጥራይ ከም ቅርሲ ተሪፋ ኣላ። ንሶም ሕጂ ንዓኣ እናረኣዩን እናዳህሰሱን ንድሕሪት ተመሊሶም ነቲ መሪር ግን ከኣ ዕውት ነቲ ሓጐጽጐጽ ግን ከኣ ብጽንዓት ዝተገርቦ ጉዕዞ ብሓሳቦም ዓደን፣ ሱዳን፣ ሶማል ከምኡ ውን ማርሳታትን ደሴታትን ኤርትራ ይደህስሱ። እቲ ምስቲ ክንዲገብሮ ዝኸውን ማዕበልን ንፋስን ዝሕለፍዎ ቓልሲ እውን ቅጅል ይብሎም። ምስኦም ዝገበርናዮ ዓላል እውን ነቲ ቐደም ኣብ ውሽጣ ኮይኖም ዝሓለፈ ህይወት ሕጂ ኣብ ጽላላ ተጸጊዖም እዮም ኣዕሊሎምና።
1: ባሕርያ ኣብ 67 እተ ነገር ዘላ 65 ኣነ ተሰልፈ ሜዳ ነይረ 66 ፈለመ 67 ኣነ ባሕርያ ደይበ
2: ባሕርያ ከመይ ነይሩ ሽዑ ኣበይ ነይሩ ስቆር ብዛዕባ ስእል ሃበና ከመይ ፅኒሖም እንታይ መስሉ እዚኦም ባሕርያ
1: ዋ ዝነበሮም ብገዜጣ ብቴንዳን ድዩ ተኸይዱ ዝነበሩ ሞቶር ኣይነበረ ምዕባለ ኣይነበረን ብኡ ገይሮም ንህዝቢ ተመስሎም ብኡ ገይርና ንሰርሕ ነይ እወ እቲኣ ነገር ክብለካ ብገዜጣን ድዩ ብኡ ገይርና ንኸይድ ዓዲ ስዑድያ ንበፅሕ

0: ኣብዚ መድረኽ እዚ እተን ጀላቡ ካብ 2 ናብ 3 ጸኒሐን ድማ ናብ 4 ሰሲነን እተን ብጋንጽላ ጥራይ ዝስርሓ ድማ ብናይ ሞቶር ሓይሊ ብዝስርሓ ተተኪአን እቲ ጉዕዞ ካብ ዓደን ናብ ሱዳን ካብ ዓደን ናብ ደንካልያ ማለት ቤሉልን በርዓሶሎን ዝኣመሰሉ ተጋደልቲ ህዝባዊ ሓይልታት ዝነበርዎ ከባቢታት ዕጥቅን ስንክእን ከምኡ ውን ካብ ወጻኢ ክስለፉን ዝመጹ ሓደስቲ ተጋደልቲ ምምልላስ እዩ ነይሩ እቲ ቐንዲ ስርሐን።
1: ብሳ ዝነበረ መራክብ መጀመርታ ክልተ እየን ፈትሐን እስካይሆክ ነረን ሕጊ ዘሳይሆክ ንሽተ እያ ኩሉ ፍትሕ ዕብድ ዝብለት እያ 87 ቁ ትስከም እያ ዳሕረ እንታይ ጌርና ካልእ ሻዕ ባህሪ ኣሕመር ድሕራኻ መንሱር ድሕራኻ ንሕና ኣብ 73 ኣነ ምሳ 5 ሰብ ክልና ኩቤት ከድና እዛ ሓንቲ መርካብ ከምዚኣተና ምፅኢና ካብ ኩቤት ካስር ትበሃል ካስር ሕጊ 3 ኸይነን 4 ኸይነን ሕጊ ባንጓዓዙ ነርና
2: ባዕድኻ ጉዋታ ሻዕብያ ጃባታ ጉዋ ነደለት ኢና ፊ ደዋሒ ሃደ ነመ ነደለት ፊ ደዋሒ ሃደ ኮር ሒማር ዓደን ኮር ሒማር ዓደን ኮር ሒማር ባይሉል በራዕሶሊ ሃደ ሽክል ነጂብ ናስ ለጀጅ ምን ካርጅ ምሳ ያደረቡ ናነድልሁም ነጅብልሁም ወሂናክ ዓፊስ ማኩላት ሸብተ ዓላ ሃዳ ሓለ ካብ ማሽን
0: እቲ ካብ ዓደን ናብ ህዝባዊ ሓይልታት ዝነበረትሉ ከባቢታት ጥራይ ዝነበረ ጉዕዞ ምስ ምስፋሕን ምዕባይን ህዝባዊ ሓይልታት ዳርጋ ናብ ኩሉ ገማግም ባሕሪ ኤርትራ ተዘርጊሑ ብፍላይ ናብቲ ጸላኢ ኣጸቢቑ ክቈጻጸሮ ዘይክእል ከባቢታት ደብ ሱዳን ማምለት ከባቢ ራስ ቅያሳር ኣጽዋር ምርጋፍ ከምኡ ውን ውግኣት ተጋደልቲ ንሕክምና ንዓድን ምብጻሕ መዓልታዊ ዕማም እዩ ነይሩ።
3: እቲ ካርታ ንድሕሪ ኮይኑ ከምቲ ዓንተወይ ዝገለጽናዮ ኣብዚ ዓደን ኣሎ ካብዚ ተበጊሶም ሕጂ ኣብዚ ገማግም ናይ በዓል በሪጠ ወይ ድማ ናይ ራስ ቄሳር ምስ ናይ ዶባት ናይ ሱዳን ተሰነ ኣብዚ እዮም ዘራግፉ ነይሮም። ምክንያቱ ካብዚ ዝተፈላለየ ስንቂ ኣፅዋር ዝተሽዑ ዝነበረ ዝምድናታት ምስ በዓል ዓደን ማለት እዩ። ከምኡውን ሓደስቲ ብደገ ዝመፁ ንሜዳ ንምእታው ከምኡውን ካብዚ ውግኣት ንምውሳድ ዝነበረ ንሕክምናታት እዮም ዘመላልሱ ነይሮም እቲ ቀንዲ ስርሖም ማለት እዩ በተን ዝነበራ ጀላቡ እዚ ንሳቶም ኮርስ ገለ ሰውዮም ገለ ከዓ ብሂወት ኣለዉ ዛረቡ ክእሉ እቶም ቀንዲ ግን ንኣብነት በዓል ባስኮ ኣሎ ኣንፋራሕ ኣሎ ሰውኡ ኣንፋራሕ በዓል ማሕመድ ሳይቅ ሓሰን ሳልሕ ኣብ ሃሽም ዓብድፋግር ድሪስ ሰቂር ሓመድ ድሪስ ዝበሃሉ ወዘተ ኣለዉ ማለት እዩ ብሂወት ኣለዉ ብሂወት ዘለዎ ተሰውኡን ኣለዉ ማለት እዩ። ስለዚ እዞም ሰባ እዚኣቶም ኣብዚ ገለ ኣብ ቅድሚ ሰባዕታት ዝነበሩ ማለት እዩ ምስ መቋም ናይ ህዝባዊ ሓይልታት ከዓ መብዛሕትኦም ከዓ ተፀንቢሮም ማለት እዩ። ስለዚ እቲ ሂወት ቅድሚ ሰባዕታት ዝነበረ ሂወት ሰረት ዘለዎ እዩ ንኣብነት እጂ በዓል በዓል ባሃሽም በዓል ማሕመድ ሳይቅ በዓል ሓሰን ሳልሕ እዚኦም ኣብ ቅድሚ ሰባዕታት ነይሮም ድሓር ምስ መቋም ናይ ህዝባዊ ሓይልታት ዝመፁ ማለት ዝሰረቱት ነቲ ሓይል ነቲ ባሕርያ እዩ ማለት እዩ።
1: ዓብዪ ዳሓለ ኸለፊ እያ እዚ በሪቴ ኣብ ከባቢ ንዕሽግ ኣንሳ ብሪቴ ካብ ሳሒት ኢና እምበር ዝበዝሕ ዓብዪዳ ኸለፊ እያ ንራግፍ ነርና ዝበዝሕ ኣራጊፍና ውግኣትና ወሰድና ንኸይድ ነርና።
0: ባሕሪ ከም መሬት ሰንከል ከሊልካ ትድገፈሉ ወዲቕካ ትምርከሰሉ ደኺምካ ተኣሊኻ ትዕርፈሉ ይኮናን ንስኻ ብዝደልኻዮ ዘይኮነ ንሱ ብዝኣዘዘካ ትምራሕ። ብፍላይ ምስ ከምተን ስብራ ኤርትራ ዝውንነን ዝነበረ እንዛረበለን ዘለና ኣዝየን ንኣሽቱ ብዕንፀይቲ ዝተሰርሐን ምዕቡል መሳርሒ ዘይነበረንን ብኽእለትን ተባላሕትነትን መራሕተን ጥራይ ዝእለያ ዝነበራ ጀላቡ ምስ ግዜ ክትቀዳደም ዓበይቲ ንኳላት ውድብ ክትሽፍን እሞ ኸዓ ብብዙሓት ጸላእቲ ተኸቢብካ ሕጂ ብዕላል ኣዝዩ ቐሊል እዩ። እቶም ነዚ መድረኽ ዝዝሓለፍዎ ግን ድሮ ነቲ ሽግር ረሲዖም እንቋዕ ጥራይ ሸቶና ወቕዕና እምበር ንሱ ዝተሓሊፉ እዩ ካብ ምባል ሓሊፎም ብዙሕ ኣይዛረብሉን እዮም።

0: ጌርና ንመርሕ ኣብኡ ሕጂ ግዜ እንታይ መስለካ ንፋስ ንፋስ ድሕር ኣሎ ዲረ ዘተና ንእሽተ ንዓሓነ ወፅእ ንፋስ ድሕር ንፋስ ድሕር የለ ብኮኸም ጌርና ንኸይድ ኣብታ ቦታ ንደለ ዘለና ደብፅሓኖ
1: እዚ ጥራይ ሕቶ ከ ካልእ ኢኻ ኣብ 73 ንሕና ጠልዒና ረና ሓምሎር ምስና ጓዓዝ ነይሩ ሓምሳ ዓደ ፅርሓና ሕጂ ናይ ኣኸ ንሕና ውሒድና ኣለና ደኺምና ኣቆንሲሩሉ 16 ሰብ ሓደ ነርና ሰብ ዝኾነና እዩ
2: ክንደይ ነርኩም
1: 16
2: ኣብ ክንደይ መርከብ
1: ኣብ ክልተ መርከብ ንምቀር ነርና 8 ብ8 ኸይድ ሓር ሓደ ብዛ ሓንቲ ኣብኛው ትኸይድ ርሑቕ ንራሓ ካብሕድ በርከ ፀላእ ኣለና በዛ ዓማ ኣላ በዚ ከዓ ኢትዮጵያ እዚ ሃይል ስላሴ ዚ ሃይል ስላሴ እዩ መረከብ ኣለዎ ይበህል ነይሩ ንዓነ ይደለ ባሕሪ ክሳዕ እዚ ተክራ ይሓልፍ ነይሩ ንዓነ ክደል
2: መርከብ
1: መረከብ ናፀላ እዩ ሃይል ስላሴ ሕንሳት ንሕጊ ንገብር ያው ኣብቲ ባርቲ ንሱዳን ኣብኡ ንቐርብ ኣገና ኣይረኽበናን እዩ ዓማ ከዓ ንዓና ኣይትረኽበናን እዩ ንሓ ክፅ ካብ ዓደ ንሳቶም ኣይወፁን እዮም ንሳቶም ሓንቲ መርከብ ነራቶም እዞም ጀመ ተሓሪር ግን ባዕለን ምሽቅ ንተረኸብና ላኪን ኣይንዘራረብ እዩ ሕድና ሕጂ ብዚ ነገር ንፍፅም እዚ 73 13 ሰብ ሂቦምና ኣምፂኦምና ዓደ ቤቶ ቅርን እዝን ዑስማን ሳልሕ እዚ ዘርአ መንግስቱ መንግስቱ ከምሳ በረብ ዕማ ኣላ ይርሓሙ ብዙሓት ማለት ዓተሰብ ሰብ ሂቦምና እታ ማዕት ሰብቶም ክኽቡና ከለዉ ኣብ በሪተ ኮይሩ ሕጂ ኣሕመድ ሳይቅ ጀማ የለ ትሓረክ እዚ ቦታ ሕማቕ የለ እዮም እዚ ቦታ ሕማቕ የለ እዮም እዛ በሪት እዛ ንሳ እንታይ ኣብ ጠቃ ተክላ ኢሎ ሳ ፀላእካ ተክላይ
2: ኣለ
1: ተክላይ ነይሩ ሕጂ ሰርሓን ወዲና ኩሉ ወዲና ሕጂ ናይ ዓባድር ኢና ይብ ንስ ከማብር ከብተን ኣብቲ ሓንቲ መርከብ እዩ ኣባዚ ዓብድልሕጊ ስመር ኸይዘሎ ኣባድር ኢናዮ ጀማዓት ኣብረዶም እዞም ክልተ ኣብረት ከዮ መፃእ ቅልጥፍ ብሮማ ገይሩ ከትሃልዎ ከምዚ ሕጂ ኣሕመድ ሳይቅ ከምዚ ርእዎ ምረት ሕጂ ምረት ኮነ ከምቲ ገዛእቲ እያ እታ ምረት እቲ ባሕሪ ሓፂር እዩ ከምዚ ርእዩ ሰብ ከምዚ ክንርኢ እዩ ዋ ምስራዮ ኢትዮጵያ ኣባድር ኣርጃ ኢሉ ኣባድር ኣርጃ ኢትዮጵያ ኣርጃ ኢሉ ተባሉ መሊስዋ ንሱ ክበፅሕ ንሕና ከ ናትና ብረት ሰይ ምረት ድሉያት ኢና
2: እንታይ ነርኩም ብረት
1: ብራውን ነይሩና ኣርበጊ ስምን ነይሩና ካላሽናት ነይሩና ናቶ ኔርጋ ነይሩና ኩሉ ናትና ብረት ናትና ድፋዕ ድሉ እዩ
2: ኣብታ መርከብ
1: ካብ መደም ስሓላፍና ንዳለዩ ሉ
2: ኣብታ መርከብ ኮንኩምርከብ
1: ቃዓዳ ኣለዋ ፍ ኣለዋ ናራሻሽ ከዚ ኢሉ ና ብራውን ክርትያን ብሮንቶ እየን ሕጂ ንሱ ክበፅሕ ንሶም ክትክሱ ባስኮ ነገዚዩ ብዙሕ ለፈቶ ጀማዓት ኣሎ ክፈተሎም ክልተ መርከብ ኮየን መንሱርን ቀያሕ ባዕሪ ፈትሐ እየ ከፊትና ኣሎም ምስ ከፊትና ሎም ም ቱም ምስ በሉ ሳትና ሃንከር ነውፃና ወፅና ካቦም
2: ካብቲ ባሕሪ
0: ፀላኢ ኣብዚ ጉዕዞ
2: ታሪክ ናይ ሂወትካ ፀላኢ
0: እወ ረኺቡና ኣብዚ ንደንካል እያ ከምዚ ሃንደቤታዊ ተረኺብና ንሕና ንሱ ንሱ ብመርከብ ነይሩ ናይ ውጊእ ንሕና ብዛኣ ንእሽተ ነርና ሕጂ ከምዚአን ጠዋል ንሕና ንሓልፍ ዘለና ንሱ ሕጂ ጠጠው ኢሉ ነይሩ መብራህቲ ኣብርሁና ፈጥቀ ዘለካ ሃቦ ሃብናዊ
2: ረሻሽ
0: ከመይ ነበረ ሃቦ ካብኡ ረሻሽ ጌርና ደብኣብና ጠፊዩ ብኡ ጌርና ሃዲምና ንሕና ድሕሪኣ ደርብዩ ደርብዩ ኣበ ክረክበና ንባሕሪ ደርቢ ነይሩ ንሕና ፀፀጋዕና ኣብ ጠቃ ምሬት
2: እንተ ዝረኽቡኹም ኮ እንታይ ከም ክትገብሩ
1: ኣለና ድ ንጣፍያ ምስኦም
2: ተኸሱ
1: ዋ ንምንታይ እቲ ናትና ድፋዕ ሰምረ ምሳና ድሉ እዩ ከዓ ኩሉ ሻዓ ድሉ እዩ እንድሕ ዝረኺብና ምስሎ ንጣፋ ያ ጥልቆም እያ ጥልቁና ሓደ ካብ ክልተ እያ

0: ኣባላት ባሕርያ ኩሉ ትሕዝትኦም ጀላብኦም ዕጥቆም ብደረጃ ስውራ ስለ ዝነበረ እተን ዝውንንወን ጀላብ እውን ብዕንፀይቲ ዝተሰርሓ ካብ ናይ ሓንቲ ወይ ክልተ እነት ርፅዕነት ዘይሓልፍ ዓቕሚ ዝነበረን ምዕቡል መሳርሒ ዝጐደለን ብኡ መጠን ድማ ስራሕ ባሕሪ ኣዝዩ ሓደገኛን ኻልክ ዘለዎን እንተነበረ እቲ ስራሕ ግን ይዕመም እዩ ነይሩ። ከዋኽብትን ጨናን ንፋስን ክእለትን ተወፋይነትን ኣባላት ባሕርያ ተደሚርዎ ክንዲ ምዕቡል መሳርሕን ራዳርን ኮይኑ ኣንፈት ጉዕዞ ዝሕብረሉ እዋን ይተሓሊፉ።
1: ጀላቢ ሒዞም ዝነበሩ በዓል ባስኮ፣ ኣባድር፣ ዓሊ ብልዓ፣ ዓመፋርሕ ዝበሃሉ እዮም። ሕጂ እዚኦም ኣባላት ሓይሊ ባሕሪ እዮም። እቲ ሓይሊ ባሕሪ ይበሃል ከሎ ሽዖ ባሕርያ ትበሃል ነ ባሕርያ። ስለምንታይ ምጓዓዝ ትራሕያ ካብዚ ዘይከባቢካ ተኸውልካ ምስ ተለኮም ብፃሕ ትራሕ ነ እቶም ጀላቡ ብዕንጨይቲ ዝሰርሓን ጀላቡ ዋላ ይኮነ እምበር ቲ መቶረ ክደፋእን ዝኽእል ጥዑይ መቶረታት ስለ ዝነበራ ብኪለት እንተኮይኑ ላዕሊቶም ሰብ ኪለት ክተመፃይ ትኽእል ናብ ባሕሪ ብትንሶም ዝፈልጦ ከባቢ ብካርታን ብገለን ገለ ከይኮነስ ብከዋክብትን ገለ እዳ ተጋዓዙ ወላ ሕቲ ሒዝካ ዘለካ ኣንፈትን ተቀይርካ ብንፋስ ዝፈልጡ ዝኽእሉ ሰባት ስለ ዝኾኑ ኣብ ላዕሊ በስኮ ባሕሪ ሰብ ይፈልጥ ለየ ናይ ዘርብን እዩ
2: ምንህን ዓንደኩም ባር ምንህና ካዱ ከማን ሓገዝ ሰማ
0: ኣንፈት ጉዕዞ ብኮምፓስን ከዋኽብትን ንፈልጦ ዝተፈላለዩ ከዋኽብትን እናርኣና ንጓዓዝ ኣብ ሰማይ ኣርባዕተ ከዋኽብቲ ኣለዉ ዝሕብሩና ናይ ሰሜን ናይ ደቡብ ምዕራብ ምብራቕ ንርኢ እቲ ኮኸብ ብየን ይወፅእን ይዓርብን ንሪኦ ንዕኡ ርኢና ድማ ኣንፈት ጉዕዞና ንመርሕን ነተኻኽልን
2: ሓገል ምጉብ ሓገል ጅኑብ ኣርባዕ ተሽፈ ንጁም ለ የታልዕ ምን ሂነ ወይ ጀጂባ ኣንጁም ከማን እለ ዳክል ተሽፋ ኣርብዓ መካን ተሽፋ እስባብ ሃደ ከማን ዋሕድ ፎጋክ ንጁም በሰንታ ተረክድ ዓላ ኣርብዓ ንጁም ሃ ጉድር ኣልባሕር ፊ ሌል ያዕኒ ነመን ተግረብ ኣልበር ነመን ተግረብ ኣልበር
0: ዕምቀት ባሕሪ ብለይቲ ክንፈልጥን ክንዕሽግን እንተደሊና ካብታ ዝተበገስናላ ክንደይ ሰዓት ከም ዝተጓዓዝና ንፈለጥ እቲ ጉዕዞ ካብን ናብን ክንደይ ከም ዝወስደልና ንግምት ብድሕሪኡ ጃልባ ጠጠዋ ኣቢልና ዕምቀት ባሕሪ ብብሉዝ ዝተባህለ ነዊሕ ዕንፀይቲ ንዕምቀትን ጎንን እናዓቀና መሬት ከም ዝቐረብና ንፈለጥ ብኸምኡ ንጥቀም
2: ተርሚል ብሉ ኣልብሉ ሃደ ከም ተጋይስ ብኪደ ብልባዕ ከም ምትር ህቦ ተሹፍ ያዕኒ ከም ፊ ገዲር ተምሺ ኩሉማ ተምሺ ተርሚ ኩሉማ ተምሺ ተርሚ ልብሉ ተጋይስ ኣርባዓ ወላ ከምሳ ወላ ስታ ወላ ዓሸረ ከም ህወል ቁድር ኣልባሕር ፊ ብሉ ተርሚሃ ተጋይስ ተጋይስ ተጋይስ ተኩሽ
0: ባሕርያ ቀንዲ መደበሩ ኣብ ዓደን ዑማላብ ዝበሃል ደሴት ገይሩ ካብ 1970 ክሳብ 1977 ክሰርሕ ድሕሪ ምፅናሕ ብሰንክቲ ኣብ መንጎ የመንን ኢትዮጵያን ዝተፈጥረ ጥቡቕ ዝምድና መደበሩ ናብ ሱዳን ስዋኪን ዝተባህለ ወደብ ክጋዕ ዝተገዲዱ
1: መንጋዕዝና ደርጊ ምስ መፀአ ደርጊ ኮሚኒስት ስለዝኾነ ዓደን ምስ ደርጊ ኮይና ኣብ ሓፅር ግዜ ጓዓዙ ተባሂልና ጋዕዝና ከባቢ በና ዓባስን ሰዋኪን ኣቲና ማለት እዩ። ካብ ሰዋኪን ከማን ሰለስተ ወርሒ እዚ ኮርበረካ ዝዓፅወሎ ግዜ እቲ ባሕርያ ካብቲ ካብ ሶማሊን ካብ ዓደን እንትጓዓዙ ዝነበረት ንብረት ይኹን ኣብዚ ሜዳ ከማን ሽወያ እቲ ማዓስከራትን ንዖም ዘድልዮ ነገር ነዳድኡ ኹን ስንቂ ኹን ምላስ ከማን ስለተጀመረ ሰለስተ ወርሒ ቶከር ዝዓፅወሎ ግዜ ካብ ሰዋኪን ንዓጊግ ምምልላስ ነይሩ ምምላስ ናይ ስንግን ናይ ሰብን እቲ ኣድላይ ዝኾነ ጠለባት ናይ ሜዳ ማለት እዩ
0: ባሕርያ ናብ ሱዳን

0: ድሕሪ ምግዓዙ በቲ ዝነበረ ዓቕሚ ሰብ ጥራይ እቲ ዝነበረ ጻዕቅ ስራሕን ምንቅስቓስ ባሕርን ክዕመም ስለ ዘይተኽኣለ ዝያዳ ንምድልዳሉን ምዕባዩን ካብ ሜዳ ካብ ዝተፈላለየ ኣህዱታት ዓቕሚ ሰብ ናብ ባሕርያ ከም ጽምበርቲ ገይሩ እዚ ምድልዳል ዓቕሚ ሰብ እዚ ድማ ንኣቃወማን ኣወዳድባን ባሕርያ ቀይሩ ነቲ ኣኻዱ ከም ዝድልድል ገይርዎ እቲ ናይ ጉዕዞ መስመራት ድማ ኩሉ ካብ ስዋኪንን ካብ ስግር ባሕርን ናብ ሜዳ ብቐጻሊ ብምምላስ ካብቲ ዝነበሮ ዝያዳ ከም ዝዓብን ከም ዝሰፍሕን ኮይኑ
1: ካብ ስዋኪን ከም ቀንዲ ማዓስከር ኮይኑ ከዓ

0: ካብ ስዋኪም ንበዓል ጄዛን ንበዓል የመን ከምኡውን ንበዓል በርበራ ሶማል ማለት እዩ ኣብዚ እውን ምንቅስቃሳት ንገብር ነርና ማለት እዩ። ንኣብነት ንበዓል በርበራ ንንቀሳቀሶ ምስቲ ሽዑ ዝነበረ ሂወት ናይ ሶማል ፅቡቅ ዝምድናታት ምሳና ዝተፈላለየ ናይ ኣፅዋር ምትሕጋዛት ግበ ስለ ዝነበረ ካብዚ ንግማግማያትና ንበዓል ራስ ቄሳር ከባቢ ይኹን ወይ ድማ ኣብ ከባቢ ናይ ሱዳን ኣብዚ ነራግፍ ማለት እዩ ካብዚስ ናብዚ ነመላለስ ከም ዝነበርና
1: ኣብ ኩሉ እዚ ጉዕዞ እዚ ከምተን ዓይነት ጀላቡ ሒዝካ ንመዓልታት ክትቅፅል ምስ ማዕበልን ንፋስን ከምኡውን ምስ ፀላእይ እናተጓነፅካ ተልእኹኻ ክትፍፅም ምኽኣል ማለት ዘይህሉ ኣብ ንቡር ግዜ ማንም ሰብ ክብድሆ ዝኽእል ጉዕዞ ኣይነበረን። ንኣባላት ባሕርያ ግን እዚ ሽግራት ዝምፅዋርን ስጋርን ንቡር መዓልታዊት ዕድልቲ እዩ ነይሩ።

0: መደብና ትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዛ ጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ ብተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝደስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና
3: በሉ ብሩኽ መዓልቲ ምሕረት ውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራንስ ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

0: መደብ ናትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን
1: ኣደ ግደፍኒ ግደፍኒ በጃ ኸለኪ
2: ግደፍ ባና ዓሳብኩን
1: ሕጂ ኸ እንታይ ድየ
2: ንነብስኻ ሕተት ካባይ ካበዳኻ ሓሊፉ መን ክዛረበካ ይሓደድኻ መትከል ትኾነ ኣብሃውኻ እዩ
1: ተኾነኸ እሞ
2: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
1: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓስየ ንሱ ብዝበለን ጥራይ ክኸይድ መሳትወይ ባርዮም ንነብሶም ኮይኖም ንሱ ድሮም ይሕግዙ ኣለዉ ኣነ ግዳ
2: ናይ ባሃካ ሓሊኻልና እንተኾንካ ነዚ ቀትሪን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምኻ ገለ ኣበርክት ዮናስ
1: እምበኣር ንስኻ ኸም ኢልክኒ
2: ግደፍኒ በጃኻኢለካ ንነብስኻ ምሰል
1: ሕጂ ኸ እንታይ ደመሲሎ ኣለኸ
2: ላዕሊ ላዕሊ ትጠምት
1: ኣዲ ኣባህላኺ ተረዳእኒ
2: ዮናስ ወደይ ብልጭልጭ ንዒንትኻ ይዐውሮ ኣሎ ኣብ ትሕትኡ እባ እንታይ ከም ዘሎ ርአታ ዮናስ ወደይ
3: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፎን
1: ስለዚ
3: ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይተወሳኒ ነገር ክድግዳ ናብ ስራሕና ንመለስ
2: ሓቅሎ ዝወደይ ስምዓዮ
1: ስቕ ኢልካ በቃ ፍረዘይትህብኦም ዕድሜና ምሉእ ኮለን እንዳበለ ትወዲኣቶ
2: ምሳይ ድኻ ዮናስ ወደይ
1: ብነብስ
3: ዮናስ እዛኦም ህይወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸው ኢልካ ይኸውን ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን እያ
1: ኣታ መትከልሓ ወይ ነዛኦም ዕድሜኻ ምሉእ ተኻና ክንከያን ሓሊኸን ግን ወላ ሓንቲ ዝዕግ ፍረ ይብላን ነብስና ኸም ኣለ ኪማትና
3: ፃዕርኻን ጉልበትካ ናብ ውሃሂትካ ምስተዓመም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኽረና
4: ኣስመረተይ ከመይ ውዒልክን ድሓ እንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
1: መማገነት ከመይ ውዒልክን
4: ፅቡቕ ዮናስ ወደይ
2: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
4: ፅቡቕ ኣስመረተይ ድሓን ኢና ኣትን ኣስመረተይ ሎሚ ፅባሕ ክመፅእ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለክ ምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩኹን ቀኒ
2: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
4: እንክነበላ ዝሓዞኦ ሓዞኦ ተቐበላኒ
2: ዋይ ኣንት እንታይ ኣሰኪፍክን ነርና እንድዩ
4: ኣንትን ኣስሚረይ እዚ ራየናይ ኮይኑ ፀብሒ ደርሆ እንዳኣሉ
1: ኣንትን ማማ ገነት ክንደይ ጥዕምቃልኣ ተዛሪብክን ደርሆ
3: ኣደ ሓንሳ እስከ ሓንሳ እሞ ይትቀበል እያ ይህ ድኣስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
4: ወሪድ ንዶገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሑ ደርሆ እዩ ዳሓር ከዓ ተኸፊልካ ምብላዕ ፅቡቕ እዩ ኢለ የ እምበር ብኻልእ ኣይኮንኩን
3: ዳሓን ዳሓን ድሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከየት ካሃብ እዮም
1: ኣታ መትክልሓወይ እንት ኢኻ ዝዛርብ ኣለኻ ነዚ ዘረበስ ክትመልሶ ያበጃኻ ኸልየኒ በጃኻ ኢለካ
4: እዛናትካ ጠራዓርዓካ ኣነሲ ካብ ለውጡ ዘይብሉ 10 ግዜ ድግምጋም መግቢ ትበልዑ ገለ ለውጡ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
3: ብትካቦ ዝድልል ኣካላት እሞ ዘየድልየና
4: ለማኒት ኢኸ ማለትካ ድዩ
3: ንብድዕ ዝኸውን ልሳን የብለዩ
4: እንታይ ንምባል ዳኢኻ
3: የቐኒልና ንምባል
4: ኣየ ካብ ፍረ ዘይብልኦም 10 ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ፀጋታትኩም ምጥቃማ ይመሓሸኩምን
3: ስምዐኒ ትንፋስ እዛኦም ኣብ ደመር ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ
4: ኣይ ብዘይ ሓገዛ ኣይከውን እዩ እዚ ሕጂ ዘለኹምሞ እዋን ከዓ ኣዝዩ ከቢድን ፈታንን እዋን እዩ ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተፀጋዕ ነገራቱ
3: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና እኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና
4: ኣመና ምትራርሲ ፅቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ ሓደሓደ ግዜስ ልምልም ምባል ከድልየካ እዩ
3: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃና
4: መቸም ምዕባለታተይ ትሪዮ ትህሉ ኢኻ ኣብ ቀረባ ግዜ ገለታ ኣምራታዊ ዝኾነ ነገር ከርእካ እየ ኣበይልካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ
2: ይኣክል ይኣክል ዝዘረባ እምበር ኣነ ኸይፈላጥኩ ጠዋይ ልበሒዝ ክንህን ቀሪብክናኒ ህምዋ
3: ኣደ ኪኖቲ ፃዕዳ ፍሽኽታ ጸሊም ሰሓቕ ተሃቢኡ ኣሎ
1: መትከል ኣደ ኣቱም ሰባት እንታይኹም ትኾኑ ዘለኹም ክንዲ ክሕግዘኩም እየ ዝበለሲ ተሳውጉዋ
4: ዳሓንዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕው ይንዕኻ ምፀኒኻ ናይዚኦም ግንድሓን ወይለይ
2: ዮናስ ተንከስ ሞበል ካብዛ ገዛ ክንረአ ኢና ኪድሞ ድሓን
1: ፅቡቕ ዝገበረ መቸም ፅቡቕ ኣይፍደን እንድዩ
2: ኣጠቕላ ዘረባሃደይ ተዕርዮ
1: ኣደ ህድእ ሞበሊ ማማገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም ተሎ ኸ ባዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ ባዕልኩም ተሰዋጉ ዋ
3: ዮናስ ከም ስድራ ነፍስና ዝኽኣልና ኹርዓትኩም ክኸውን ዘብቅዐና መትከል ኣለና ብነፍስና ንሕደር ኢኸ ዝብል ትጭርሑ
1: ምንባር እኳ ሓንሳ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
3: ከም ቤትካ እምበር ከም ጎረቤትካ ዶ ንበር እዩ
1: ማእስኻ ግን ንዓይ ክሰምዓኒ
3: ብልብኻ ክትሓስብ ምጀመርካ
1: መትከል
3: ኣቤት ኣቤት ዮናስ ዮናስ ኣስተውዕል እስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጎይቶ ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪንዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ
2: ሓኩሎ ዘረባ ዓብሃውሃዶ ይሰምዕ
1: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹም ኣብ ዝከርተት እንዳበልኩ ዘሕልፎ ከደልኩም ኣለኹ ከደልኩም ከደልኩም ናብ ዓዲ ገነተይ
2: ኣተቕልዕ ንዓኻ ንደ ዮናስ
1: ዮናስ
2: ኣተሓሰዮናስ ናቤ ዮናስ
3: ዮናስ ንዓኻ ንደ
5: ኣይ ዮናስ ሓዊ ኪኖዚ ሕጂ ብልጭልጭሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልእ ሲ እንታይ ኮን ምበልካ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካ ነይሩ

0: ገነት ገነት ገነት እዚ ኩሉ መንገስተ ሰማይ ክቐምጠካ የልክኒ እዚ ኩሉ ዝደለካዮ ክበካ የልክኒ ገነት ገነት ሕጅዳ ናበይ ናይ ምድረበያ ደርቢኽኒ
1: ካብ ቤትካ ወፂኻ ፅቡቕ ይርከብኒ ንስኻ ድማ ካብታ መድሃኒት ኩሉ ዝኾነት ኦምኩም ርሒካ ከመይ ከመይ ፅቡቕ ትፅበ ካብ ሕጂ ድማ ጌና ናተይኮንካ ክትነብር ኢኻ
0: ገነት ገነት ግደፊ ግደፊ ቓልካ ሓልዉ ግደፊ
1: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተረዐየት ከደላ ዓድኻ ሎሚ ተመኒኻይ ትረኽባን ኢኻ ምኽንያቱ ንስኻ ግዙናተይ ባርዕኻ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓንዶ ውዒልካ
0: ክንደይ እኳ ፅቡቅ ስራሕ እሞ ከመይ ይኸደልካ ኣሎ
1: እለባምዓሙ ተሉ እዩ ነገሩ
0: ኣይሓዝኩ ኸዓ
1: እሞ ቃልወልባ እንተ ነጊረካ ድኣ
0: መቸም እዚ በፂሕኻዮ ዘለኻ ከም ስጉምቲ ተሓስቦ እንተለኻ ገናገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና እዩ ዝሕብነኒ
0: ሕጂ እውን ኣይሓዝኩ ኸ
1: ብሃም ዲኻ
0: ንመን ኢኻታ
1: ወቅዓዊ ቋንቋ እኮ የተጠቂም
0: ኣዘራርባ ኸንፁር ኣይኮነ
1: ንለባ ምኣምተሉ እኮ ኢለካ
0: መትከል ተቕመጥኽ እንዶ ተዛርብ
1: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለ እዩ እዚ ናተይ ዕማም ድኹም ኮይኑ ዝረኣየኩም እብለካ ኣለኹ
0: ናብ መምፅአ ኢዶ ኸኣቱ
1: ከምኡ ኸሃይሽ
0: ብኽብረትካ እዛኦም ዶ ክትበኒ
1: ጣዒትኸ ንየኒ ትቆም ኢኻታ
0: ነዚያ
1: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
0: ቀልዲ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ልስቲ ዘውረሱን እዮም ንዓመታት ክትቀመላ ድሕር ምፅንሐይ ሕጂ ድማ ብጌጋ ቕማረ ምሳኻ ፀንያ ሕጂ ግን ንብረተይ ክተረክበኒ
1: ኣባሓጎኻ ንፉዕ ደራሲ ፅውፅዋ እዩ ኣብዚኣ ግን ዓባይ ስሕተት ፈፂሙ ክተረጋግፅ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
0: ደኣን ድሓን ብዛዕባ ዝፀገም ዘለዎ ኣይኮነን ሕጂ ጥራይ ነዚ ን35 ዓመታት ፅቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፃማኻ ክበካ ዓስብኻ ንገረኒ
1: ካብዚ ዕቡድ ሕልምኻ ከበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
0: ስማዕ ንስኻ ንበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሕ ህዝበይን ጥራሕይ ክተርፍ ኣበደን
1: ኣነ ዶ ፀማም ዲኻታ እዛኦም ናኽና ናይ ዋናታ ተያብለካ ኣለኹ
0: መን ኢሉ
1: ኣነ ኢለታ ዝዝረአካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮናት ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
0: ስለዚ
1: ኣይኮነን እንዶ ክትሓስቦ እንተ ሓሊምካያ ጥራይ ኣሰራቦታትካ ክትስዕብ ኢኻ
0: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
1: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰራቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍራኻ ታለ ሕጂ ስራሓኒ
2: ኣተ ሰብ የለን ድዩ ወያነ ወደ ወያነ ወደ ወያነ ኣተ መትክር ወደ ንሓግዘኒ ወያነ ወደ ኣተይኖስ ወደ ወያነ ኣተይኖስ ወደ እንዳነገርኩኻ ወያነ ወደ ወያነ ወደ
1: ይደ ይሄ ናስሓወይ ኣተ ደ እንታይ ረኺቦ ይሄ ናስሓወይ እንታይ ኮይኑ ወይ ሓወይ ኣታ ተፃዊቶምሉ እንደማታ ኽላእ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
1: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤት ከኣቲኻ እንዲኻ እንካ ሞ እንካ ካብዚ ፍርኦም ህይወት ቅመስ ብድድ ክትብል ኢኻ ዝሓወ
2: ተቕበሉስ ወደይ ኣጆኻ ዮናስ ወደይ ኣጆኻ
1: ኣየ ዮናስ ሓወይ ነጊረካ እንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ህይወት ተፈሊና ትንፋስ የብልና ፈፂምና ክንነብር ኣይንኽእልኒ ኢና ሰምዓን ኣለኻ ኣብ ትሕቲ ዛፅላልኦም ብደመ ሰማዕታት ይዕፅምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ክብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብር ኣይንኽእልኒ ኢና ንሕና ዮናስ
0: ልክዕ ንዓና እውን ከምዚ

0: እንታይ ኢልካ
1: ትብፅሕኒ ኣብለካሎ
0: ኣነዶ እስከ
1: ድገማ
0: ኣብለካ ኣለኹ
1: ትብፅሓና
0: ይብፅሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታታይ ኣብለካ ኣለኹ ኣኮ ንዶኹ ብፅሓኩም ነቒፁ ዝወደቐ ቆፅላ ክትንከፍ ከማ ናይ ነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ኪጥፋ
1: ድሓ ኣነ እንተዘይ ኣሳለጥኩ እቲ ብድሕራይ ዝመፅእ ወለዶ ግን እንታይ ይገብር ክትሪአ እያ
0: ጥፋ ኣብለካ ኣለኹ ነዳይ ነዳይ እውን ነዳይ
2: ሰነፍ ሰነፍ ወሰነፍ
0: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ክንሪኦ ኢና
3: ነትገልሓ ወይ
0: ዮናስ ከም ዓለምና ንኹን ዲተሓሳስባኸ ንሕና ካብዛኦም ህይወት ተፈሊና ክንነብር ኣይንኽእልኒ ኢና ዮናስ ገላዩ ኮይንና ክንነብር ማለት እኮ እዩ
2: ሓቁሎስ ወዲ ዮናስ ወዲ እዛኦም ዋላ ድኣ ፍሪኣ ውሑድ ይኹን እምበር ጾምና ግን ሓዲርና ይንፈልጥኒ ኢና
0: ኣብዚ ዝሓየለ ዝመሰሎ ድላዩ ዝገብረሉ ሕጊ መዓሙቕ ውልቅያኖስ ኣብ ዝነገሰሉ ግዜ ብፍልጠትን ብሓይልን ሓያል ክትከውን ዘገድድ ዘበን እዚ ድማ ኢድ ንኢድ ተተሓሒዝና ጥራሕ ኢና ክንሰጉሮ ንኽእል ዮናስ ሕጂ እውን ነዛኦም ህይወት ደምና ንረሃፅና ንናኸፈልና ክንሕልዋን ከነልማዓን ክንግደድ ኢና ምኽንያቱ
4: ናትናይ ንህብን ዘይናትናይ ንደልን

ካብቲ መደባትና ከይረሳዕናዮም ድማ ኣለም ዮሃንስ ወዲ ገነጠው ከምኡውን ተኪ መኮነን ፃዕደ ብምዃን እዮም ነዛ መደብና ባኹም ከመሓላልፋ ውዒሎም ኣዝየ የመስግኖም። ኣብ ዝመፅእ ዘሎ ቅንያት ክሳብ ንረኸብ ሰላም ወሰናይ ዘለዎ ቅንያት ንኩላትና ኣብ ዘለናዮ ክኾነልና ድማ ተስፋ ንገብር። ኣሳደ ልሙሻሂዲን ሃከዘነኩም ቅድ ወሰልና ወእያኩም ኢላ ክታም ሓልቅትና ልልዮም ምን በርናምጅ ኣልኡ ደባይዋ ኢላ ጀዲድ ልቆያ ብኩም ነተመና ለኩም ኩሉ ኣሰሓ ወልዓፍያ እንሻ ላ ኢላ ልቃ

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቐርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም። ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
2: በሉ ብርኹ መዓልቲ ምሕረት ኣውርጠሉ ደቂሽ ዝመስል ሕጂ ዚ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ሕሞ ክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እና ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልሚ ኢና ሒዝና ክንቀሪብና ዘሎና ክሳብ ፍፃሚ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድመኩም ስሪዮ ዘለኹም እዋን ክረማት ማይ ዘንዩ ዘሎ ማይ እውን እናበርትዒ ዝኸይደ ዘሎ ናብዛ ስዒባ ኣተቐርብ ደርፊ ከነምስግረኩም

ፅጉማት ወገናትና ምሕጋዝ ሓደ ካብቲ ጉቡእን ዜጋዊ ሓላፍነትና ኮይኑ ክንሕፍም ዝግባአና እዩ። ኣብዛ ስዕባ ተቐርብ ትሕዝቶ መደብና እምበር ንዕሊ 30 ዓመታት ኣብ ቤት ትምህርቲ ዓይነት ስውራን ነዞም ዓይነት ስውራን ኣብ ምእላይን ምሕብሓብን ዝነጥፋ ዝነበረ ኣዴታት ናይ ሽልማት ስነ ስርዓት ተኻይዱ ነይሩ። እዘን ኣዴታት እዚአን ድማ ልክዕ ከም ውሉዳተን ገይረን ብምእላይንን ብምሕብሓብን

ዓይነ ስውራን ካብ ናይ ተፀባይነት መንፈስ ወፂኦም ምስ ሕብረተሰብ ተላልዮም ግቡእ ትምህርታዊ ዕድላት ረኺቦም ኣብ ደረጃ ብምብፃሕ ንሕብረተሰብን ሃገርን ኣብ ምግልጋል ክበቕዑ ክኢሎም እዮም። እዚ ድማ ሳላ ቐጻሊ ፃዕርን ጓስጓስን ህዝብን መንግስትን ዝነበረ ድሑራት ተሓሳስባ ዓይነ ስውራን ዜጋታት ኪንዕ ፅቡ ሻጠን ዘለዓለም ንኽላለዩ ዘኽኣለ ንቕሓት ክብፃሕ ስለ ዝተኸለዩ ቤት ትምህርቲ ዓይነ ስውራን ኣብርሃ ባህታ እምበኣር ነዘን ንልዕሊ 4 ዓመታት ዝበዝሐ ዕድመ ህወተን ዝወፈአሎም ዝሓብሓቦኦምን ኣሌቶምን መምህራኖምን ኣዴታት ናይ ምስጋናን መተባብዕን ምስክርነት ወረቐት ናይ ምሽላ መደብ ኣካይዱ ነይሩ። ንገለ ካብተን ኣዴታት ተመክሮአን ክካፍለና ኣጋይሽ ሞዛይክ ናይ ሎሚ ሰንበት ዓዲምና ኢና ኣሎና። ሰናይ ምክትታል

0: ወይዘሮ ኣስመረት ጸጋይ ካብ ገድልያት ሒዛ ክሳብ ዝእዋን ኣብ ሕትመት ብሬል ዓብ ኣበርክቶ እትገብር ዘላ ውፊቲ ዓደ ዓይነ ስውራን እያ። ንኣመሰራርታ ናይ ብሬል ትምህርቲ ኣብ ሜዳ ክትገልጽ ንከላ
1: 85 ብሬል ኣብ ሜዳ ተጀሚሩ ንሱ ከዓ ነቶም ኣብቲ ኩናት ሰንኪሎም ዓዊሮም ብቓል ጥራይ ዝወስድዎ ነበሩ ኣካዳሚ ስሩዕ ካየድ ስለነበረ ኣካዳሚ እ እሳቶም ብቓል እዮም ዝመሃሩ ነይሮም። ዓይኒ ዝርኢ ከዓ ከምቲ ንቡር ዳሓር ግን ሓላፊ ናይቲ ስንኩላን ዝነበረ ኣዝ ናይና ኣብ ሂወትና ምሉእ ደ ንርስዖ እ ስውእ እዩ መምህር ገብረ ብርሃን ይበሃል። ብጣዕሚ ኣብ ልዕሊ ስንክልና ዝነበሮ ሓልዮት ኣቦናዩ ኣዴናዩ ኩሉ በቃ ኣነ ገሊፀ ክመና ይወድዕኒ ከምኡ ስለ ዝኾነ ኣብቲ ከዳሚ ኹን ናብ ዝኾነ መዳይ ሓደ ስንኩልሲ ነብሱ ክኢሉ ከይድ ከም ዘለዎ ነንሕና ንዲና ንተኣላለ ሓደ ስንኩልሲ በቲ ስንክልና ካ ትፈላለየ ስለ ዝኾንካ እሱ ግን ተኣዝዩ ብሉፅነት ናት ነበረ ብልዕሊ ስንኩላን ኣዝዩ በቃ ንሓደ ስንኩልሲ ነብሱ ክኢሉ ከይድ ከም ደሊ ሕጅቡኡ ግን እሱ ፍልጦ ስለነበረ ምስ መምህር ከዓ ብምንባሩ ቅድሚ ምስላፉ ንዓነ ስውራን ትምህርቲ መታን ንክተኣታቶ ፃዕርታት ኣካይዱ ስጋዕ ሱዳን ከይዱ ፍዒት ትወሰኑ ሰባት እዮም ተማሂሮም እቶም ሓለፍቶምን ደረጃውን ትምህርቲ ዝነበሮም ነቲ ኮርስ ወሲዶ ሞ ካብኡ ድሕሪ ቲ ኮርስ ምውሳዱ ነቲ ትምህርቲ ክጅምር ምስ ኮነ ግን ተዓቕሚ ሰውን ካይ ውሕድ መታን ከዓ ኣብኡ ንክንኣቱ እውን ሓያለ ሰባት ተሰሓሂቦም ማለት እዩ ስጋብ 11 ነይሩ ብዙሕና ነቶም ኣዳለውቲ ነቲ ብሬል ሕትመት ነካይዶ ነበርና ማለት እዩ። ብሕሉፍ ሓሊፉ ስዕይ እቶም ዓይነ ስውራን እኳ ስጋዕ 65 ኮኑ ነይሮም እንዲኦም ገለ ግን ምሁራት ዝወፅኦም ካብ መብዛሕትኦም ግን ነቲ ምሁራት ኮይኖም ነቲ መፅሓፍ ተመሊሶም ከምብቦ ስለ ዘይክእሉ ኩሉ ነቲ ብሬል ተማሂርዎታ ዓይነ ስውር ድሕሪኡ ግን እቲ ደረጃ ትምህርቲ ዘለዎ ካብ ማይ ምነታ ጥፊትካ ስጋ ሸዋይ ክፍሊ ስሩዕ ነይሩ እቲ ልዕሊኡ ደሎ ግን ከም ታይፒን ድዩ ሙዚቃ ድዩ ተፈላለየ ኮምፒተር ገለ መለ ንክምሃሩ ወካብ ላብሬሪ ከይዶም ከዓ ከንብቡ ፅሑፋት ካብ ደገ ዝኣክልኣትዎም ላብሬሪ ነይሩ ኣብቲ ላብሬሪ ኣትዮም ደፅንዕሉ ደዝባ ደንብብሉን ካልእን ከዓ ኣብል ነይሩ። ንሕና እውን ባዕልና ነቲ ናይ ኣካዳሚ ጥራይ ዘይኮናስ ዝኾነ ፅሑፍ ኣብ ሜዳ ሕትመት ዝግበን ስነ ፅሑፋት ዝወፅእ ዝነበረ ኣዳሊናስ ኣብታ ላብሬሪ ከዓ ንሕና ንቐምፅ ኣብኣብ መፅ ሓደ ዓይነት ወር ከዓ ኣንቢቡ ተቢሉ ይኸይድ ማለት እዩ። ዋላ ካልእቲ ትረፍ ካብቲ ገርመኒ ዋላ ብሂወተይ ሕጂ ተግበርናዮ ዘለና ጋዜጣሲ ነይርን ድ ሜዳ ሸዕብ መፅያ ካብ እንዳ ዜና ዝተቐናዮም ነይሮም ሸዕብ መፅያ ንጎስ ኣታካሓቲምና ከዓ 1/7 ካብታ ላብሬሪ ንቐምፅ ስዕድ ኮነ ዓይነት ውር መፅ

0: ዜናስ ኣክንዲ ብሬድዮ ጥራይ ከም ህዝቡ ከዓ ጋዜጣ ኣንቢቡ ዝውዕለሉ ደረጃ ተበፂሑ ነይሩ።
1: ድሕርና ፅነት ኣብ ሜዳ ዝጀመረ ናይ ብሬል ሕትመት ስራሕ ምስ ኩሉ ንብረቱን ክሳብ ሽዑ ዝፈረዩ መፅሓፍቱን ሒዝዩ ናብ ኣስመራ ግዒዙ። ኣብቲ ቦታ ዝተመደበ ኣባላት ድማ ነቲ ዝፀንሐ ናይ መግዛእታዊ ስርዓት ካሪክለም ትምህርቲ ተቐይሩ ሓደስቲ መፅሓፍቲ ክሕተም ስለ ዝነበሮ ናብ ፅዑቕ ናይ ምድላው ስራሕን ተፀሚደን። እዘን ኣዴታት ንነዊሕ ዓመታት መብረ ከይደለያ ክሳብዚ እዋን ካብ ቀዳማይ ክሳብ 12 ክፍሊ ንዓይነ ስውራን ዘድሊ መፅሓፍቲ ኣብ ምሕታም ይርከባ።
0: ንዓና ፀቅ ስራሕ ኩሉ ግዜ ኣለና ግን እቲ መሳርሒ እዚ ኮምፒተር ኣለካ እቲ ታይፕን ክሳይ ትኾነን ኢኻ እቲ መሳርሒ መሳለጥ እያ ሕፀረት የብልና ንሓቂ ተሓፊቲ ናይ ጉልበት ሰብ ዘለይ ኮይኑ እሱ ስለ ደሎ ዋላ ወረቐት ይኹን ገለ ኹን ብሬል ኣዝዩ ከቢድ እዩ ክትረኽቦ ክቡር እውን ኩሉ ካብ ደገ ዩ ድመፅእ ናቶም ፋሲሊቲ ሰዋል ሓንቲ የላን ካብ ኤርትራ ዝፈሪ ካብ ደገ ከምኡ ስለ ዝኾነ ግን በዓል ስኮይ ገለታት ከዓ ዓብተር ኣለዎ ናብ ልዕሊና እቲ ፋሲሊቲ ዝኣክል ቀዲመን እየን ከም ኣንዝሰድኦ ዋላ እዚ ኮምፒተር ኣብ ዝመፅን እውን ሓፂር ሓፂር ኮርስባና እየ ህቡና እዮም ካብ ዝተበጊስና ንሕና ኣነ ክነግረክ ምስካላ እተይ ካብ ሕጂ ብቲ ስራሕ እዚ ኣቲና ዋላ እቲ ግዜ ምዕራቡ ከማንብለካ ብጣዕሚ ፍቕሪ ኣለና ምስ
1: ኣብ ቤት ትምህርቲ ኣብርሃ ባህታ ዝፈረዩ ዓይነ ስውራን ካብታ ፈለማ ካብ ወለዶም ተፈልዮም ሓዳስ ህወት ዝጅምሩላ ብዙሕ ናይ ሕዝሓትት መሰነኽላት እዮም ዝሓልፉ። ህላውነት መምህራኖምን ኣሌቶምን ድማ እቲ ቀላሲ ናይቲ ዝኸድዎ ዕውት መንገዲ ምዃኑ ወትሩ ይምስክሩ። መምህራን ምስ ሞግዚት ናይ ተምሃሮን ኣሌቶምን ብሓባር ንፀገማቶም እናተመያየጣ ስድራ ቤታዊ ዝኾነ ምሕብሓብ ከም ዝገብረሎም ይገልፃ።
2: ትምርኦ መሰበልኩት 83 ተኺለ ብዙ ቤት ትምህርቲ ኣትእየ ኣብቲ ሽዑ ግዜ እዚ ቤት ትምህርቲ ኣይፈልጦን እየ ነራኒ ዓይነ ስውራን ቤት ትምህርቲ ከም ዝነበረ ከማና ኣይፈልጥን እየ ነረ ግን እቱ ምስ በልና ቁርብ ስክፍ ኢልና ገብሪ ሂወት ዝበሃል ዳይረክተር ነይሩ እዚ ዋላ ሓንቲ ፀገም የብሉን ኣጅኹን ኢሉና ምስ ካልይቴ ኣብዛእቴ ሓርኣቲና ምስኣተና እቶም ዝነበሩ መምህራን ኣተባቢዑሙና ምስኣተማ ማለሲ ዋላ ሓንቲ ዕንቅፋት ኣይነበረና ኣብ ክልተ ቐነ ትብረኢላ ፅኒዕና ተገዳስለስነ ዝነበረ ክንእርምን ክንምህርን ጀሚርና ፍቕሪ ናይ ዓይነ ስውር እንዳሓደረካ ካልእ ንፈልጥኒ ኣነ ካልእ ክላስ ኣት የፈልጥኒ ካልእ ምሄረ የፈልጥኒ ንመጀመሪ ግዜ ዓይነ ስውር ምሄረ እንዳሓደረካ እንዳሓደረካ እዩ ዋላ ምስትስንክልኦ ንኦም ሲ ሂወትካ ምስኦም እንዳኸደ እዩ ዝኸይድ ብዙሕ ዓይነት ስንክልና እዩ ድመፀካ ኣእዳቦም ነብሶም ተጨባቢጡ ካብ ገዛ ተዓፂኦም ሰብ ከይሪኦም ዝዓፀውዎም ክሳብ ቋንቋ ናይ ኣዲኦም ዘይፈልጡ ከማን ድመፁና ነይሮም ኣብዚ መፂኦም ግን ሕጂ ተሓዋወሰ ብሄራት እዮም ዝመፁ ቢልንሳ ሁናይ ብምሉእ ናይ ተሓወሰ ቅድሚ ኣብ ደርጊ ግዜ እኳ ዋላ ኣምሓሩ ብብዙሕ ነይሮምና እዮም 8 ዓመት እየ ምሄረ ብግዜ ደርጊ ብብዙሕ ነይሮምና ድሕርና ፅነት ከዓ ናይ ሙሉእ ኤርትራ እዚኣ ጥራሕ ስለ ዝኾነ ዝተሓዋወሰ ብሄራት መፁ ናይ ቋንቋ ፍልል ኣሎ እቲ ቋንቋ ግን ንኣሽቱ ስለ ዝኾኑ ብሓንሳብ ኢሎምድዎ ስለምንታይ ኣይንፈላለዮምን ኢና ብሓንሳ ክትሓወሱ ንብሎም ቀልጢፎም ቋንቋ የፅንዑ ንኣሽትዮም ብጣዕሚ ምስ ስንክልኖኦም ካኣትዉ ከለዉ ኣዝዮም ዳርጋ ወርሒ ክልተ ወርሒ እንዳበኸዩ ዝረኦም እንዳደለዩ ዝኣትዉ ተምሃሮ ኣለዉ እንዳተባባዕናዮም እንዳቀባጠረናሎም እንዳተባባ ኣዝዮም ብሉፃት ተምሃሮ ዝኾኑ ኣለዉ ብሉፃት ብዲግሪ ዝተመረቑ ይኾኑ ገሊኦም ከ ኣእዳዎም ጨርሹ ክድስ ዝተይክእል እዚ እዳቦም ፈፂሙ ክሰርሕ ዘይክእል ተምሃሮ በዚኦም ብዙሕ እዮም ዝመፁካ ካብ ዝተፈላለየ ስድራ ቤቶም ገሊኦም ስንኩል ወሊድና ኢሎም ስለዚ ሽገሩ ዝዓፅብዎም ተምሃሮ ይመፁና ገሊኦም ከዓ ኣዝዮም በላሕቲ ይመፁ ዝተፈላለየ ስንክልና ዘለዎም በጀካ ዓይኒ ናይ እዝኒ ፀገም ዘለዎም ይመፁ ቀሪብና ተወቲፍና ንምህሮም ንሓደ ዓይነ ስውር ብሬል ክትምህረቱ ኮንካ በብሓደ ኢካ ትምህሮ ከም ክላስ ብሓደ ይኮንካ ንትምህር ሓደስ እንተወሓደ ርብዒ ሰዓት ስራ ደቂ ክትወስደሉ ኣለካ ስለዚ ብብዝሒ ብክላስ ክትምህር ኣይትኽእልን ኢኻ እጂ በብሓደ ስለ ትምህሮም ኢዶም ከመይ ይደስስ ኣእምሮኦም ከመይ ኣሎ እንታይ ዓይነት ስድራ ቤት ነይሮሞም እቲ መምህር ብዙሕ እዩ ዘፅንዕ ከምዚታት እናመፅ

ነዚታት እንዳተዓራርኻ ጥራሕ ብሬል ምምሃር ዓይነ ስውር ኮይኑ ጥራሕ ዘይኮነ ኩሉ ነገር ኢኻ ትምህር ኣብ ቤት ትምህርቲ ዓይነ ስውር።

0: ስራሕቲ ማለት እዩ። እጂ ተቅድም ማሽን ኣይነበራኒ ብኢድ ይሕፀብ ነይሩ። ማሽን በዚ ኩነታት ናይ ወያኒ መጀመርታ ወያኒ ክጅምር ከሎ ሽዕየ መፅንትን ማሽን በርቢኢድና ኢና ንሓፅም ናቅዱ ንሕና ሲ እቲ ምስ በልኩ ዚ ምስኦም ደቅና ስደ ንሪኦም ከም ውላድና ስደ ንሪኦም ካብዚ ወፂእካ ስንጃ ካልእ ስራሕ ድእቶ ኮይኑ ኣይስማዓናኒ ንሕና ከዓኒ ኣብዚ ኩሉ በፂሖም ክንሪኦም ከለና ካብዚ ወፂኦም ነፍሶም ክኢሎም ኣብ ውላድ በፂሖም ክንሪኢ ከለና ንሕጎስ ሕጉስ ንብል ጓዕ ውጓዕኩም ዘን ደቀ እንንጥዕና ንሃብኩም ና ንሕጎስ ብጣዕሚ ምስኦም ፍቅሪ ስለ ዘለና
1: እዚ ኣብ መንጎ ዞም ዓይነ ስውራንን ኣሌቶምን ዘለዎ ጥምረት ዘግህደልካ ሓቂ ኣሎ። ንሱ ድማ እቲ ኣብ ኩሉ ማሕበራዊ ሂወትና ደሚቑ ዝረአ ናይ ምትሕጋዝን ፍቕርን ዝኾነ ክብርታት ባህሊ ሃገርና እዩ።
2: ምስኦም ምስ ካልእ ስራሕ ዘሎ ይመስለኒ ኣነ ክሳብ ሕጂ ለሚድዮም እየ ምስኦም እየ በቃ ንኦም ጥራሕካ ትርኢ ምስ ስድራና ደቅና ሃማ ዳርጋ ይንፈልጦም ኢና ንብለሉ ግዜ ሰዓታት ኣሎ። መምህር ጥራሕ ይኮንክን ኣደ መምህር ኩሉ ሓላፍነት ኢካ ትሽከም መምህር ትኮይኑ ሓላፍነት ብምሉእ ናይ ስድሮኦም ብምሉእ ኣብዚ ኢና ዘለና ንሕና እሶም ካ ኣብዚኦም ስድራ ቤት የሎም እቲ ስድራ ቤቶም ክገብርሎም ዝግብኦም ብሓላፍነት ንሕና ኢና ንሶ ድሓርቲ ተመክሮ ናይ ስራሕ እቲ ፀገማት ዝመፅእ ተለልዮኻ ሓንቲ ግዜ ዝተፈላለየ ፀገማት ሓደ ዓይነት ፀገማት ይመፀከል ሕጂ ንሱ ብኸመይ ከም ትፈትሖ ከም ትኽእል ብተመክሮ ናይ ስራሕ እንዳለለካዮ እንዳተመከርካ እንዳኣፅረካዮ ክትመፅእ ኢኻ ፀገማ ይፈጥረልካ እዩ ኣዝዩ ግን ፍቕሪ ይሓድረካ እዩ ስንኩል ከተኣዕሪኻ እሞ ዓይነ ስውርኒኻ ኩሉ ነገሩ ዕሪኻ ኣብ ስራሕ ክትሪኦም ከል ምሳና ስርሑ ኣለዉ ንሕና ዝመሃርናዮ ምስ ምሰርሓ ስርሑ ላይብረር ኣሎ ሕጂ ኣብነት ናይ ፀገም ናይ እዝኒ ከማን ኣለዎ ሱ ከምኡ ከሎ ኢና ድምህሮ ነርና ብዙሓት ምሂርናዮም ኣብ ደረጃ እሞ ከዓ በፂሖም ሲ እንደገና ምሳና ክሰርሑ ከለዉ ኣዝዩ ዕጋበት ትበካ

0: ኣመወዳእታ ኣብታ ሞሳ ናይቲ ንልዕሊ ፍርቂ ዓመት ህወተን መስዋእቲ ዝኸፈላሉ ሞይአን ክብሪ ንምሃብ ዝተመደበት ዕለት ዝፈጠረትለን ስምዒት ከካፍላና ብምውካሲና ዕላልና ዛዚምናዮ
1: ብጣዕሚ ካብ ወረዶም ንላዕልዮም ድርኢና ኣብ ዳህሉ ሃልዮም መፂኦም ኣብዚ ሰላምቲኦምን ካልእን ካልእ ሕጂ ብፍሉይነት ኣብ ልዕሊና ንሕና ካኣኹም ኢና ነፍቅሮም ከም ዝግበልኩኺ መፁ ክለቡ ፅቡቅ ኢና ንቀባበል ፍሉይነት እዚ ናይ ትማልግ ናይተፀበና የሉ ንሕና ገሪመና ከማልክዕ ሃንደ በቲ ከዓ ስዒተ ነጊርና ብጣዕሚ በቸም ንዚዕ እዚ ቀሊል ክሳ ጌርና ይርአናዮን ኣዝዮም ክብሪ ሃቦም ኢና ኢልና ግን ክብሪ ሃቦም እቲ ከምዚ ዓይነት ኣኽብረቶም ዝገለፀልና ሰብስባዕኹም እዩ ንድሕር ዝኾነ ነገር ክሳይ ኮይኑካስ ዋላ ነታ ክሳይ ካብ ብክልተ ፊደል ጌር ተገሊፅዋ ኸማን ዳዓቤታ እንኳይ ትሳቶም ዝገበርዎ በርክቶ ማለት እየ ሕጂ ሳብ ደገን ኣብዚ ንደለዉ ብጣዕሚ ዝያዳ ንኸተባብዑን ዝያዳ ንቐፃሊ ከምኡ ዓይነት ንካልእ ክሳያት ክገብሩ ከዓ ዝያዳ ነተባብዖም ኣምላኽ ርከብዎ ፅቡቅ ገይሮምልናዮም ሓቅነቶምን ፍቕሮምን ገሊፆምልና
2: ኣብ ድብፃሕ በፂሖም እዚ ኩሉ ሓሳብ ሓሲቦምልና ንኣናሲ ብጣዕሚ ብልቢ ተሓዊስና ዕድመን ጥዕና ንሃቦም ንውሉድ ወለዶኦም እቲ ፅቡቅ ግብርን ተሰናይ ግብርን ኣይጋደፎም ኢልና እምበር ብጣዕሚ ተሓጒስና ኣመስጊና ኣመስጊናስ ንመስገና ይህብና እዮም ተሓሳባቶም ክብረት ሃቦም ዓፅሞም ተኽበር ኢልና እዮም
3: ብጣዕሚ ሕጉሳት ኢና ብጣዕሚ ተሓጒስና ስለምንታይ ደቅና ሲ እቲ ዘሕለፍናዮም ኩሉ ዘኪሮም ነዚ መደባት ዝውፅኦም ገንዘብ ኣይኮነን ተዓብዪ ዝገበርዎ እቲ ናህና ዘሕለፍናዮ ኩሉ ፀጋታት እዩ ዓብዪ ፀጋ እዩ ክትብሎ ከለካ ንካልእ ግዜ ከዓኒ ሕብረተሰብ ክሳብ ክንደይ ምትኣቶም ተዓቂቦም ኣብዚ ዝምሃሩ ነይሮም ክሳብ ክንደይ ኣብ ደረጃ በፂሖም ኣብዚ ቤት ትምህርቲ ከዓ ክሳብ ክንደይ ከዓ እዚ መንግስቲ ነዝዓሙ ተምሃሮ ከምዝሓልየሎም ኣብዚ ደረጃ በፂሑ ኣብ ኩሉ ፅሕፈታት በፂሖም ዝምሃሩ ዘለዉ እሱ ዕጋ በቲ ይበካ በቲ ዝገበርዎ ኣዝና ሕጉሳት ኢና ብጣዕሚ ኢና ተሓጉስና ዘሕጉስ እዩ ስለምንታይ ሞያ ካዮም ገሊፆምልና እቲ ናህና ሞያ እዮም ገሊፆሞ እቲ ዘሕለፍናዮም ኩሉ ነገራት ባዕሎም

ሰብ እንድሕር በቲ ሞያ ካ ባዕሉ ዝገልፀልካ ኮይኑ ንስኻ ከይገለፅካዮ ከለካ ዕጉብ ኢኻ ዝበለፀ ኣግባቤት እዩ እዚ ተምሃሮና ከምኡ ገይሮም ንዓና ክገልፁና ከለዉ ኣዝና ንሕጎስ

0: ሕሶታት መደባት ሞዛይክኹም ትከታተሉ ዘለኹም ክብራት ተዓዘብትና ኣስዒብና ድማ መደብ ኣሰራርሓ ምግቢና ሒዝና ልኩም ቀሪብና ዘሎና ካብዛ መደብ እዚኣ ንምሃር ክንህሉ ተስፋ ንገብር ርኢና ጥራሕ ክንሓልፎ ዘይኮነ እውን ልክዕ ከምዎ ክንሰርሕን ክንደግሙን ከለና ዝበለፀ ነገር እዩ ናይ ሎሚ ትሕሶኣ ኸ እንታይ ክኸውን ናብ መምህር ዝጋሪ ኸስግረኩም እየ ትከታተሉና
1: ኩራት ተዓዘብትና ከመይ ቀኒኹም ናይ ሎም መዓልቲ ንሰርሓ ዛዕተር እያ ትበሃል ድሰብ ሕሩጭ ዝኾነ ኣብ ገዛኻ ዘሎ ኢኻ ትገብር ንሕና ፊኖን ብርስን ቀይሕን እንደገና ድቋስ ናይ ኩሉ ዓይነት ናይ ስምስም ናይ ካሙን ናይ ዝተፈላለየ ቀመማት ንሱ ጌርና ኢና ክንሰርሖ ዘይቲ ከዓ ኦልዕሉ ክንርስዓት ዘይቲ ግባኣና ግን ኢድና ምሕፃብ እያ እዚኣ ብርስዓ እኳ የለን እንዲ መናብርትና ስለ ዝኾነት ድርስዓ የለን ብዕንጥልፍንጥንትና ጀሚርና ሓሰርትየ ምስ ሓፀብናዮ ከብዲኢልናኸ ፈግፊግና ንፍፀቦ
2: ብናይ ፓፓዮ ከተብዕጦ ትኽእል ብ

ራንሽ ክተብዕቶ ትኽእል፣ ብናይ በናና ክተብዕቶ ትኽእል። ዛዕተር እ ዛዕተር ክሰርሕ ደለ ዛዕተር እያ ሽማ። ጨው ሕጂ ክልተ ኩባያ ሓርጭ ፊኖ ገይረ ሓንቲ ኩባያ ምልእቲ ኸ ብርስን ብርስን ቀይሕ ሕጂ ውራይ ኢለ ሓሲኽ ከብዑጠ ብፅማቕ ናይ ራንሽ ፅማቕ ናይ ራንሽ ፅማቕ ናይ ራንሺ ገይረ ኣቢለ ከብዑጠ እየ። ሕጂ ናይ ፆም ስለ ዝኾነ ብሮ ይኮና ንገብር ናይ ፆም እየ ዝሰርሕ ዘለኹ። ዘይቲ ክንገብረሉ ኢና። ብዘይ ዘይቲ ስንኻሕዘካ እዩ። ጨው ገይረሉ ተደሊኻ ከዓ ሽኮር ክትገብረሉ ትኽእል ኢኻ። ፀበቐ ትሑሩጭ ዝተፈላለየ ዓይነት ዛዕተር ጌርና ፅቡቅ ጌርና ምሰብዓጥናዮ ኣብዚ ኢና ክንሰጦ። ኣብ ሰጢና መሰንከቲ መቕባት ጌርና ዛዕተር ተሪርቲ ኮይኑ ከዓ ኣይቁርጦምን እዩ ልስልስ ዝበለ ብዙሕ ከይተረረ ብዙሕ ከዓ ከይለስለሰ ዛዕተር ዛዕተር። ሕጂ እዚ ዛዕተር እዚ እንታይ ኢና ክንገብሮ? ምስ ቆረፅናዮ ኦይል ኦሊቭ ዘይቲ እዩ ስሕጂ ኦይል ኦሊቭ ዘይቲ ድሓር ከምዚ ጌርና ክንሰጥ ክንቆርፂ ኢና ዛዕተር እዚ ጌርና ንቆርፀ መሰንከቲና ቅብኣት ጌርና መሰንከቲና ቅብኣት ጌርና ፈርኖ ንኻርሲና ኢና ንፀንሕ እጅ ነዚ በዚ ኢና ነዳውሶ ሲ ኢና ክንለኽዮ ትፍልልዩ ሲ ዝልከ ሕራሕ ተመሊስና ካብዚኣ ክተርፍ የለን። ሕጂ ከምዚ ምስ መላእናዮ ኣብ መሰንከቲና ከምዚ ምስ ገበርናዮ እንታይ ክገብረሉ ሕጂ እቲ ዘብዓጥናዮ ኦይል ኦሊቭ ዘይቲ ጌርና ናይ ኩሉ ዓይነት ቀመም ህውስዋስ ናይ ካሙን ናይ ኮረሪማ ናይ ስምስም ሮዝባራ ሕጂ ከምኡ ታ ዝበሃሊቲ ቀመም እንታይ ጌርና ብኦሊቭ ኦሊቭ ጌርና ነብዕጦ ሕጂ ንዑና ንለኽዮ

እቲ ኩሉ ክሰጦ ወይ መጀመርታ ኣራንሺ ፀሚዮም ፅማቅ ገይረ ጨው ገይረ ሽኮር ገይረ ዘይቲ ገይረ ክልተ ኩባያ ሓርጭ ፊኖ ሓደ ኩባያ ሓርጭ ናይ ብርስን ገይረ ዘብዓጥክዎ ነዚ መስል ይበሃል። ኣብ ፈርኖ ወሊዕያ ኣለኹ ኣብ ፈርኖ የክእቱ

0: ባሬ ደስ ይላል ላታ
1: ዛዕተርና ደስ ይላል ዛዕተር
0: ከላይ ተኸልዐት ከዓ
1: ሓራይ

ሰራይ ባሪክ ብረት ዓዘብትና ናይ ሎም መዓልቲ ዝሰርሕትናያ ናይ ዛዕተር ሓርጭ ናይ ፊኖ ሓርጭ ናይ ብርስን ዝተጣሕነ ብርስን ቁሩብ ዘይቲ ጨው ጌርና ደብዓጥናዮ ቱቦ ጌርና ከዓ ሰጢጥናዮ እቲ ዘይቲ ኣብ ውሽጡ ዝገበርናሉ ምእንቲ ኣብ ክርምትና ክንበሓይ ከኸለና ከይስምዓና እሱ ፈሽክፈሽ ከይደብሎ ንሱ ጌርና ሰጢጥና ድሓር በታ መቁረፂት ጌርና ቆሪፅና እዮ ክሳብ ዝቀይሓልና ከዓ ኣብ ፈርኖ ኣብሲልናዮ ብክነብስሉ ከለና ግን ቆሪፅና ዳሕራይ እንታይ ጌርናሉ ዝተደቆሰ ስምስም ምስ ካሞን ምስ ኣዝሙት ንሱ ዝተወቐጠ ምስ ኦይል ኦሊቭ ዘይቲ ኣብዒጥና ንሱ ለኸይናዮ ጥዑም ጨና ስለ ዘለዎ ሓሊፍካ ሓሊፍካ ከዓ ቅብኣዊ ነገር ካኣቲ ዝምረፅ ስለ ዝኾነ ከምኡ ጌርናዮ ማለት እዩ ሕጂ ምስ ቁርሲ ክትቅርበ ትኽእል ምስ ድዘለካዮ ምስ ቡን ክትቅርበ ትኽእል ምሻ ክትቅርበ ትኽእል ንሕና ግን ምስ ብርጭቅ ቀሪብና እዩ ባሬ ኩራት ዓዘትና ናይ ሎም መዓልቲ ዝሰራሕናያ ናይ ዛዕተር ኩኪስ ነዚ ትመስል ዝመፅእ ዘሎ ሰሙን ብካልእ መደብ ክሳብ ንረኸብ ትሓንቀኒ እዩ

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: ሰላምታና ተቐበሉ ፈነወና ኣብ ምክትታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎሚ ዓርቢ 7 ነሓሰ ሰዓት 5 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ዘሎና ማክዳ ሓጎስ ምስ ኣራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክትታልኩም ብኽብሪ እናዓደምና ብቐንዲ ኣርስተ ዜና ንፍለም። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምምህርና ዝሰልጠና መምሃራን ቅድመ ትምህርቲ ተመሪቐን። ኣብ ንኡስ ዞባ ሰንዓፈ ንሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቦም። ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሓት የካይዳ ኣሎም። እስራኤልን ሊባኖስን ኣብ ኢጣልያ ዘካየድኦ ናይ ሻብዓይ ዙርያ ዘርብ ሰላም ብዘይፍረ ከም እተዛዘመ ተገሊጹ። ኣርጀንቲናን ኤኳዶርን ኣብ ሓያሎ ጽላታት ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን። ኣብ ታይላንድ ብዝተኻየደ መጥቃዕቲ ፎኪስ ብረት ብውሕዱ 7 ሰባት ተቐቲሎም። ዝርዝር ዜና። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣገልግሎት ቅድመ ትምህርቲ ንምስፋሕ ብዝወፀ መደብ ኣብ ኣሕዳሪት ቤት ትምህርቲ ፃብራ ናይ ሓደ ወርሒ ስልጠና ስነ ምምህርና ዝቐሰማ ካብ ንኡስ ዞባታት ኣዶብሓ፣ ቁሮራ፣ ሽዕብ፣ ኣፍዓበትና ኣፋን ዝተዋፅኣ 163 ሓደስቲ መምሃራን ብ4 ነሓሰ ተመሪቐን። እቲ ብምትሕብባር ሚኒስትሪ ትምህርትን ናይ ስራሕ መሻርክቱን ዝተዋሃበ ስልጠና ውጥን ትምህርቲ፣ ኣገባባት ምዘና ተምሃራይ፣ ስርዓተ ትምህርቲ፣ መምህር ክገብሮ ዝግብኦ ኣተሓሕዛን ናብየቱን ከምኡውን ሜላታት ምልላይ ፀገማት ተምሃራይን ኣገዳስነት ስሉሳዊ ዝምድናን ዘጠቓልለ ነይሩ። ሓላፊ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብወገኑ እቲ ስልጠና ብዝተፈላለየ ምክንያታት ናይ ቅድመ ትምህርቲ ዕድል ከይረኸቡ ዝፀንሑ ቆልዑ ኣብ ከባቢኦም ክመሃሩ ባይታ ዝፈጥር ምዃኑ ብምጥቃስ ሕብረተሰብ ብሓፈሻ ወለድኻ ብፍላይ ልዑል ኣድህቦ ክህብዎ ኣተሓሳሲቡ። ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ብልጫታትካ ዓቂብካ ንዝረአ ፀገማት ፍታሕ ምንዳይ ንምዕባለ ትምህርቲ ሓጋዝ ምዃኑ ብምጥቃስ መምሃራን ፍልጠቶም ናብ ተምሃሮ ብግቡእ ከሰጋግሩን ሙሉእ ርእሰ ምትእምማን ዘለዎም ህፃናት ከፍርዩን ኣዘኻኺራ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ዓመተ ትምህርቲ 2025-2026 ብዝተገብረ ወፍሪ 225 ሓደስቲ ነቁጣታት ቅድመ ትምህርቲ ተኸፊተን ኣስታት 14,000 ቆልዑ ዕድል ትምህርቲ ከም ዝረኸቡ ሰነዳት የነፀሩ። ክቡራት ተኸታተልቲ ናብ ካልእ ዜና ምስ እንሰግር ኣብ ንኡስ ዞባ ሰንዓፈ ኣብ 23 ምምሕዳራት ከባቢ ንዝነጥፉ ሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቡ። ወኪል ኤሪና መሓመድ ኣይፈራሕ ንዘዳለዎ ፀብጻብ እልልታ ሃብተ ማርያም ከተቕርቦ እያ።
1: ኣብ ንኡስ ዞባ ሰንዓፈ ኣብ ሕብረተሰብ ንዝኽሰቱ ክርክራት ብዕርቂ ኣብ ምድቃስ ንዝነጥፉ ሽማግለታት ኣብ ዕለታዊ ስርሖም ዝሕግዞም ኣስተምህሮ ብ5 ነሓሰ ተዋሂቡ። ዕላማ ናይዚ ኣብ 23 ምምሕዳራት ከባቢ ንዝነጥፉ ሽማግለታት ዕርቂ ዝተዋሃበ ኣስተምህሮ ዘጋጠሙ ክርክራት ኣብ ክብርታት ሕብረተሰብ መሰረት ብምግባር ብዕርቂ ዝድቅስሉ ተኸራኸርቲ ድማ ካብ ሃልኪ ግዜን ገንዘብን ተናጊፎም ጉዳያቶም ብቐረባ ዝፈትሕሉ ባይታ ምጥጣሕ እዩ። እቲ ኣስተምህሮ ዝሃበ ካብ መደበር ፖሊስ ንኡስ ዞባ ሰንዓፈ ኣቶ ኤርምያስ

0: ይሓድጉ ሽማግለታት ዕርቂ ንሲቪላውን ገበናውን ጉዳያት ብግቡእ ኣለልዮም ኣብ ኣተሓሕዝኦም ክኽተልዎ ዘለዎም ሕጋዊ መሳልን መረዳእትኦም ካዕብዩ ብምስኽኻር ኣብ መንጎ ፍርድን ዕርቅን ዘሎ ፍልሊ ተገንዚቦም ርትዓዊ ኣገልግሎት ንምሃብ ኣበርቲዖም ክሰርሑ ተላምዮም። ሓላፊ ምክልኻል ገበን ኮፕራል ኣቶ ብርሃን ሃይለ ብወገኑ ኣብ መንጎ ሰባት ዝፍጠሩ ግርጭታትን ክርክራትን ብፍትሓዊ ሽምግልና ብዕርቂ ክድቅሱ ተራ ሽማግለታት ዕርቂ ወሳኒ ስለ ዝኾነ እቲ ኣስተምህሮ ኣብዚ መዳይ እዚ ኣገዳስነቱ ልዑል ምዃኑ ገሊጹ። ኣዛዚ መደበር ፖሊስ ንእዙባ ሰናዕፈ ምክትል ተለንተ ክፍለ ተስፋ ዮሃንስ ድማ ዕርቂ ንኹሉ ወገን ዝዕግብ ዘላቐ ፍታሕ ዘረጋግጽ ከምኡ ውን ቅርሕንቲ ብምፍዋስ ስኒትን ሓድነትን ዘውሕስ ካብቶም እንሕበነሎምን ቀጻልነቶም ብዕትብ ክንዓይ ዝግባአናን ክብርታት ከም ዝኾነ ሓቢሩ ተሳተፍቲ ብወገኖም እቲ ኣስተምህሮ ኣብ ኣተሓሕዛ ጉዳያትን ኣገዳስነት ሽምግልና ንዝፀንሖም ግንዛበ ዘማእዝንን ተመክሮ ዝድርዕን ብምዃኑ ቀጻልነት ክህልዎ ተላብዮም። ኣብ ንዕዘባ ሰንዓፈ ኣብ ዝርከባ 23 ምምሕዳራት ከባቢ ብጠቕላላ 490 ሽማግለታት ተረቂሖም ዕማማቶም ኣብ ምስልሳል ይርከሙ።
1: ጨንበር ሕግን ስርዓትን ዞባ ማእከል ጥሕሰስ ሕጋታትን መምርሒታትን ንምግታእ ቁፅፅራዊ ስራሓት የካይድ ከም ዘሎ ኣብ ቀዳማይ መፈቅ 226 ዘሳላሰሎም ንጥፈታት ብምጥቃስ ሓቢሩ ዊክሌሪና ዮናታን ዕብዮ ብዛዕባ እዚ ዘዳለዎ ዜናዊ ፀብፀባሎ ያሲን ሳልሕ።
2: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ኣብ ቀዳሞት 6 ኣዋር ሓያል ቁፅራዊ ስራሓት ከም ዘካየደ ገሊፁ። ግዜያዊ ሓላፊ ናይቲ ጨንፈር ኢንስፔክተር ኣርኣያ ዳኘው ንኤሪና ኣብ ዝሃቦ ሓበሬታ ካብ ጥሪ ክሳብ ሰነ 226 ኣብዘይ ሕጋዊ ንግዲ ናይ ተጠቃምነት ዕለቱ ዝወደቐ ሃለኽቲ ዕዳጋታትን ዋጋታትን ከምኡውን ካብ ሕጊ ወፃኢ ዝስርሑ ህንፃታት ብዝተኻየደ ናይ ምቁፅፃር ስራሕ ጉድለት ዝተረኽበን ትካላት ተኸሲሰን ብጠቕላላ ኣስታት 8 ሚልዮን ናቕፋ ከም እተቐፅዓ ኣብሪሁም። ብዘይካዚ ፍቓድ ንግዲ ንዘይሐደሳን ሕላፍ ሰዓት ክስርሓ ዝተረኽባን ትካላት መስተን ለይታዊ ትሌትን ሚዛን ባኒ ዘጉደላን ፅሬት ዘይሓለዋን ትካላት ሕብስቲ ከምኡውን ዘይምኹኒ ወሰኺ ዋጋ ዝገብራ ትካላት መሸጣ ኣካል ናይ ገንዘብን ምዕሻግን ስጉምቲ ከም እተወሰደለን ሓቢሩ። ኢንስፔክተር ኣርኣያ ስዒቦ ኣብ 202 ዝወፅእ ኣዋጅ ምክልኻል ፌስታል ሓደ ካብቲ ዕቱብ ምቁፅፃር ዝግበረሉ ምዃኑ ብምዝኻር ኣብዚ ዝተጠቕሰ 6 ኣዋርሕ ፌስታል ሒዘን ዝተረኽባ 4 ትካላትን ጉድለት ዝተረኽበን 15 ትካላት መሸጣ ስጋን ብገንዘብ ከም እተቐፅዓ ገሊጹ። ኣብ መወዳእታ ንሓደጋታት ባርዕ ብዝምልከት ኣብ ዝሃቦ ሓበሬታ ኣብ ቀዳማይ መንፈቕ ብዘጋጠመ 54 ባርዓት ሓዊ 3 ሰባት ክመቱ ከለዉ 5 ከም ዝቆሰሉ ኣብ ንብረት ድማ ልዕሊ 35 ሚልዮን ኣቕፋ ዝግመት ዕንወት ከም ዝወረደ ኣፍሊጡ።
1: ኣብ ንዞባ መንደፈራ ወፋሮ ክረምታዊ ልምዓት ንዝተዋሃቦም ተልእኮ ብግቡእ ይፍፅሙ ከም ዘለዉ ሓላፊት ቤት ፅሕፈት ትምህርቲ ናይቲ ንዞባ መምህር ብላለ ኣርኣያ ገሊጻ። እቶም ኣብ 16 ነቑጣታት ዝተዋፈሩ ልዕሊ 1200 ተምሃሮን ኣሌትን ምዕቃብ ማይን ሓመድን ምትካል ፈልስታት ኣግራብ ከምኡውን ድሕነት ትራፊክም ዝዓሚ ዘለዉ ንሳቶም ኣብ ዝሃቦ ርእቶ ንዝተዋሃቦም ስራሕ ብኣሌይቶም እናተማእዘኑ ብልዕሊ ሞራል የሰላስልዎ ከም ዘለዉ ብምብራህ ድርብ ረብሓታት ከም ዝረኸብሉ ሓቢሮም። ብተመሳሳሊ ተምሃሮ ካልኣይ ደረጃ ንዞባ ናፋ ብመምሃራንን ሰሞያ ሕርሻን እናተኣለዩ ብቐንዱ ኣብ ምዕቃብ ማይን ሓመድን ዘተኮረ ኣድማዕ ንጥፈ ታት የሰላስሉ ከም ዘለዉ ወክል ኤሪና ሓቢሩ። ካብ ኣሌይቲ መምህር ጅምዕ ሳልሕ ብወገኑ 370 ተምሃሮ ኣብ ዝተመደበሎም ነቕጣታት ተዋፊሮም ንዝተዋህቦም ዕማም ብግቡእ የተግብሩ ከም ዘለዉ ገሊጹ። መበል 28 ወፍሪ ተምሃሮ ንልምዓት ካብ 6 ሓምለ እዩ ን36 መዓልትታት ዝካየድ ዘሎም። ዝስዕ ብዜና ሃገራት ወፃኢ እዩ። ክቡራትን ክቡራንን ተኸታተልትና ንምክታልኩም ደጊመ ብክብሪ ዕደም ኣብ ዜናታት ወፃኢ እስራኤልን ሊባኖስን ኣብ ከተማ ሮማ ኢጣልያ ዘካየድኦ ናይ ሻብዓይ ዙርያ ዘርብ ሰላም ብዘይፍረ ከም እተዛዘመ ተገሊጹ። ወከልቲ ክልቲኤን ሃገራት ኣብ ዝቐረበ ነጥብታት ክረዳድኡ ከምዘይከኣል እዩ ዝሕበር ዘሎ። እዚ ናይ 6 ነሓሰ ዝርብ ማፀልታ ናይቲ ብመንጎኘት ኣሜሪካ ቀዲሙ ዝተኻይደ 6 ዙርያታት ርክብ ምዃኑ ተፈሊጡ። እስራኤልን ሊባኖስን ብ15 ሓምለ ኣብ ኢጣልያ ኣብ ዘካየድኦ ሻርሻይ ዙርያ ዝርብ ዝጥቀስ ፍረ ከምዘይተረኽቦ ፀብፀባት የረድኡ። ክልቲኤን ሃገራት ኣብቲ ኣቐዲመን ዘካየድኦ ርክባት ስራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ተኽሲ ክግበርን ምንቅስቃስ ሕዝብላ ዕጥቁ ከውርድን ኣብ ዝርከቦም ነጥብታት ከም እተረዳድኣ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ኣዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ንትግባረቲ ስምምዕ ምስ ምውራድ ዕጥቂ ሕዝብላ ተተሓሕዞ ብምህላዊ ድማ በቲ ካልእ እቲ ስምምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ የመት። እስራኤል ንዝተበፅሐ ስምምዕ ምቁራፅ ተኽሲ ብምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ መጥቃዕትታት ከተካይድ ምፅናሓ እዩ ዝፍለጥ። ኣርጀንቲናን ኤኳደርን ፀጥታ ምክልኻልን ንግድን ኣብ ዝርከብዎም ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ከም እተፈራርማ ሓቢረን። እቲ ስምምዕ መራሕቲ ክልቴን ሃገራት ትማሊ 6 ነሓሰ ኣብ ከተማ ኩቶ ኤኳደር ኣብ ዘካየድዎ ዝርርብ ተኸቲሙ። ክልቴን ሃገራት ፅላታት ምክልኻልን ፀጥታ ንምድንፋዕ ሓብራዊ ወተሃደራዊ ልምምድን ስሩዕ ፀጥታዊ ምምኽኻርን ከካይዳ ምዃነን ኣብቲ ርክባ ነፂረን። ብዘይካዚ ኣርጀንቲናን ኤኳደርን ዞባዊ ፀጥታ ንምውሓስ ምትሕጋዘን ከም ዘስፋሓ ፍሊጠን ኣለዋ። እዚ ከምዚ ንከሎ ክልቴን ሃገራት ኣብ 2025 ኣስታት 2 ቢልዮን ዶላር ንዝነበረ ንግዳዊ ምልውዋጥ ኣብ ዝመፅእ 3 ዓመታት ብልዕሊ ዕፅፊ ንምዕባዩ ከም ዝሰርሓ ገሊፀን። ኣብ ታይላንድ ኣብ ቤት ትምህርቲ ብዝተኻየደ መጥቃዕቲ ፎኪስ ብረት ንፈፃሚኡ ሓዊስካ ብውሕዱ 7 ሰባት ተቐቲሎም። በቲ ሎሚ 7 ሓሰ ዝተፈፀመ መጥቃዕቲ ሁስያት ዝርከብዎም ልዕሊ 30 ቆሲሎም ብምህላዎም ቁፅሪ ምዉታት ክዛይድ ከም ዝኽእል ግምታት ኣሎም። መበገሲ ናይቲ መጥቃዕቲ ዛጊት እኳ እንተዘይተነፀረ ነዊሕ ምድለዋት ዝተገብረሉ ክኸውን ከም ዝኽእል ግና ሰመት ፀጥታ ታይላንድ ሓቢሮም። ነቲ ጉዳይ ብዝምልከት ፅዑቅ ምርመራ ይካየድ ከም ዘሎ እቶም ሰመዚ ገሊፆም ኣለዉ። መንግስቲ ጃፓን ኣብ ደቡባዊ ክፋል ሃገሩ ተኸሲቱ ብዘሎ ብርቱዕ ህበብላዊ ማዕበል ዝለዓለ ናይ መጠንቀቕታ መልእኽቲ ኣመሓላሊፉ። በዚ መሰረት እቲ ተፈጥሮኣዊ ሓደጋ ከውርዶ ዝኽእል ክሰራታት ንምግታእ ልዕሊ 40 ሚልዮን ነበርቲ ናብ ውሕስ ከባቢታት ክግዕዙ ትእዛዝ ተመሓላሊፉሎም። በቲ ልዕሊ 140 ኪሎ ሜትር ኣብ ሰዓት ብዝሕንበብ ንፋስ ዝተሰነየ ዶልፊን ዝተሰመየ ህበብላዊ ማዕበል ሎሚ 7 ነሓሰ ልዕሊ 500 በረራታት ክስረፅ ከሎ ብርክት ዝበለ ኣብያተ ትምህርትን ካልኦት ትካላትን ንጥፈታትን ወንዚፈን ከም ዝውዕለ ተቓሊሑ። እቲ ማዕበል ናብ ግሮብቲ ሃገራት ክልሕም ከም ዝኽእል ክኢላታት ሜትሮሎጂ ኣሚቶም ኣለዉ። ፕረዚደንት ዶናልድ ትራምፕ ኣሜሪካ ሕፅረት ተተኮስቲ ኣጋጢምዋ ከም ዘሎ ንዝለሓኸ ሓበሬታ ኣሉታዊ ምላሽ ይብሉ። ሃገሩ ንነዊሕ እዋን ከዋጋእ ዝኽእል በብዓይነቱ ኣፅዋርን ተተኮስትን ከም ዘለዋ ዝሓበረ ፕረዚደንት ዶናልድ ትራምፕ እቲ ክጋውሕ ዝቐነያ ሓበሬታ ጉጉይ ምዃኑ ኣነፂሩ። ኣሜሪካ ብሰንኪ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ወፍርን ንዩክሬን ትገብሮ ዘላ ወታደራዊ ደገፍን መጠን ዝተኸዘነ ኣፅዋራን ተተኮስታን ከም ዝጎደለ ክእመት ፀኒሕ እዩ። ኣብ ኣሜሪካ ዝመደበሩ ኣህግራዊ ማእከል ስትራቴጂካዊ መፅናዕቲ ኣብ ዝቕንያት እዚ ኣብ ዘውፅኦ ፀብፀብ ቅድሚ ኪናት ኢራን ልዕሊ 2300 ዝነበረ ቁፅሪ ፓትሪዮት ሚሳይል ኣሜሪካ ኣብዚ እዋን እዚ ናብ ኣስታተ 830 ወሪዱ ክኸውን ከም ዝኽእል ኣሚትሎም። ብዘይካዚ ኣሜሪካ 600ታዊት ናይቲ ዝነበራ ታድ ዝተሰመየ ዘመናዊ ስርዓተ መከላኸሊ ሚሳይላት ኣኽሊኻቶ ክትከውን ከም ዝኽእል ግምታቱ ሂቡ። ኣሜሪካ ነቲ ዝተራቐቐ ኣፅዋር ኣብ ደቡብ ኮርያ ኣዋዲዳቶ ከም ዝነበረት ዝፍለጥ ኮይኑ ድሕር ምውላዕ ኪናት ኢራን ግና ገለ ካብኡ ናብ ዞባ ማእከላይ ምብራቅ ከም ዘጋዓዘተ እዩ ዝግለጽ። ፕረዚደንት ዶናልድ ትራምፕ ምስኪናት ኢራን ብዝተኣሳሰር 87 ቢልዮን ዶላር ህፁፅ ባጀት ክስላዕ ኣብ በዝሓልፎ ርሒ ሓምለ ንባይቶ ሃገሩ ምሕታቱ ዝፍለጥ እዩ። ኣሜሪካ ካብ መወዳእታ ዝሓልፎ ርሒ ለካቲት ኣብ ዘቕፅል ዘሎ ኪናት ኢራን ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ተኣሚና እያ። ቀጠርን ስዑድ ዓረብን ኣብ ድሕነት ኒክለሳዊ ፀዓት ዘተኮረ ናይ ምርድዳእ መዘክር ተፈራሪመን። እቲ ምርድዳእ ኒክለሳዊ ፀዓት ከውርዶ ዝኽእል ሓደጋታት ንምምካት ብሓባር ክሰርሓ ዘኽእለን ከም ዝኾነ ፍሊጠን። ብዘይካዚ እቲ ክልተኣዊ ምርድዳእ ኣብ ልዕሊ ኒክለሳዊ ትካላትን ክስዕብ ዝኽእል ግዳማዊ ተፃብኦታትን ንምግታእ ክተሓጋገዛ ከም ዝኽእላ ኣረድየን። ቀጠርን ስዑድ ዓረብን ዛጊት ኒክለሳዊ ትካላት እኳ እንተዘይብለን ኣብቲ ፅላት ገዚፍ ወፍሪ ይገብራ ከም ዘለዋየን ዝገልፃ። ስዑድ ዓረብ ኣብ ግዝኣታ ሰላማዊ መዓላ ዘገልግል ኒክለሳዊ ትካል ንምውዳድ ኣብ ዝሓለፈ ወርሒ ሓምለ ምስ ኣሜሪካ ከም እተረዳድአት ዝዝከር እዩ። ናይ መወዳእታ ዜና። ዴሞክራሲያዊት ሪፐብሊክ ኮንጎ ዘቤታዊ ዕዳጋ ንምርግጋእ ሰደድ ዘይተመስርሐ ንሓሰን ኮባልትን ደው ከተብሎ ከም ዝወሰነ ሓቢራ። እቲ ብቐጥታ ተግባራዊ ኮይኑ ዘሎ ስጉምቲ ንመጠን ምስራሕ ማዕድናት ኣብ ውሽጢ ሃገራ ብምስብሑ ኣታዊታት ክብ ዘብል ምዃኑ ሰመዝ ንግዲ ኮንጎ ገሊፆም ቀንዲ ተጠቃሚ ተሰደድ ማዕድናት ኮንጎ ምዃና ዝንገረላ ህዝባዊት ሪፐብሊክ ቻይና በዛ ሓድሽ

ውሳኔ በአሉታ ክጽሎ ከምትኽእል የመት ዴሞክራሲያዊት ሪፐብሊክ ኮንጎ ብፍርያቱ ኮባልትን ናሓስን ምስ ቀደሞት ሃገራት ዓለምና ከም እትስርዕን ጸብጸባት ዘረዱ እቶም ክቡራት ማዕድናት ኣብ ምስራሕ ኤሌክትሮኒካዊ ኣቑሑ ኣገዳሲ ጠለብ ከም ዘለዎም ይግለጽ ጽላት ዕደና ብቐንዱ ድማ ሰደድ ክቡር ማዕድናት ኣስታት ፍርቂ ካብ ጃምላ ሃገራዊ እቶት ኮንጎ ከም ሽፍን ይጥቀስ ይኹን እምበር ኣብቲ ሃገር ብዘሎ ፀጥታዊ ዘይምርግጋእ ጸጋታታ ብግቡእ ክትጥቀመሉ ከም ዘይከኣለት ናይ ቀረባ ተዓዘብቲ ይገልጹ ዜና ንምዝዛም ክቡራት ተኸታተልቲ ኣርእስቲ ዜና ክንደግም ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምምህርና ዝሰልጠና መምሃራን ቅድመ ትምህርቲ ተመሪቐን ኣብ ንዞባ ሰናዓፈ ንሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቡ ጨንፈር ሕግን ስርዓትን ዝዋ ማእከል ጥሕሰስ ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሓት የካይድ ኣሎ እስራኤልን ሊባኖስን ኣብ ኢጣልያ ዘካየድኦ ናይ ሸባዒ ዙርያ ዘርብ ሰላም ብዘይፍረ ከም እተዛዘመ ተገሊፆም ኣርጀንቲናን ኤኳዶርን ኣብ ሓያሎ ፅላታት ብሓባር ክሰርሓ ዘኽእለን ስምምዕ ተፈራሪመን ኣብ ታይላንድ ብዝተኻየደ መጥቃዕቲ ፎኪስ ብረት ብውሕዱ 7 ሰባት ተቐቲሎም ክቡራት ተኸታተልቲ ሓፈሻዊ ናይ ሰዓት ዜና ኣብ ዝፍፀም

ዘሎ ተላይ ንዓይ ደስብለሎ ይሰምዐይ ኣብ ኤርትራ ክዕለል ከሎ ክዕለል ከሎ ተላይ ንዓይ ደስብለሎ ይሰምዐይ ኣብ ኤርትራ ክዕለል ከሎ ክዕለል

አዝኒ ቻው ቻው ቻው ወድናይ ቻይ ቻይ ከደመር ቻው ቻው ከቡና ቻይ ቻይ አለኹንዳ

عزني عزني شو شو شو صحبل ساي ساي عزبيكو شو شو ودنا ساي

አዝኔ አዝኔ ሻው ሻው አዝኔ አዝዮ አዝኔ አዝዮ አዝኔ አዝዮ ኮብራ ሻው ሻው ሻው ወድናይ

አዝኒ ሳይ ሳይ ሳይ ተደመር ቻው ቻው ወድናይ ሳይ ሳይ ሳይ ሳይ አዝኒ አዝዮ አዝኒ አዝዮ አዝኒ

ክቡራት ተኸታተልቲ መደባት ሞዛይክ 9ትሕዝቶ መደብና መደብ ዜና ሞዛይክ እያ ክትከውን ዝተፈላለዩ ኣገረምቲ ዝኾኑ ፍጻመታት ኣብ መዝገብ ክብረ ወሰን ዝሰፈሩ ትሕዝቶታትን ሒዛልና ቀሪባላ ገለ ካብ ትሕዝቶኣ ኣብ ድሕነት ፅርግያ ዓብ ተራ ክህልዋ ይኽእል ዝተባሃለት መኪና ተሰሪሓ ሓደ ህንዳዊ ድማ ኣብ ትሕቲ ማይ ብዝገበሮ ፑሽ ኣብ ኣብ መዝገብ ክብረ ወሰን ክሰፍር በቂዕ ኣሎ ከምኡ ውን ሳላጣ ቀንዲ መግቢ ጃፓናውያን ምዃኑ እዩ ዝፍለጥ ብዛዕባ ሳላጣ እንታይ እዮም ኢሎም ዘለዉ ኣብ ዝስዕቡ ዝቐርብ ትሕዝቶ መደብና ክቐርብ እዩ ምክትታልኩም ብኣኽብሮት ንዕድም

ሰላጣ ቀንዲ መግቢ ጃፓናውያን ምዃኑ እዩ ዝፍለጥ። ይኹን እምበር ልዕሊ 60 ሚእታዊ ጃፓናውያን ኣብ ግዜ ክረምቲ ከም ዘይምገብዎ ይንገር። ሓደ ጃፓናዊ ሱፐርማርኬት ካብዚ ብምብጋስ ብኽነት መግቢ ንምውጋድ ንህቡብ ተዋሳኢ እታ ሃገር ታቱያ ፋጅዋራ ክተሓባበሮም ሓቲቶም ኣለዉ። ሰላጣ ዓብ ቕልውላው ኣንጸላሊዎ ስለ ዘሎ ገጽካ ክተለቅሐና ትኽእል ዲኻ ተባሂለ ተሓቲተ ብምባል ቃል ብቓሉ ገጸይ ዘለቅሐሉ ስራሕ ኮይኑ ተረኺቡ ኢሉ ጸገም

ኣብቲ ብፕላስቲክ ዝተዓሸገ ሰላጣታት ገጽ ናይቲ ተዋሳኢ ታቱያ ፋጅዋራ ይርአ። ምስሊ ናይቲ ተዋሳኢ ዘለዎ ሰላጣ ተርኢ ቪድዮ ኣብ ሓጺር ግዜ ኣብ ማሕበራዊ መራኸቢታት ተዘርጊሓ ብሚልዮናት ግዜ ክትርአ በቒዓላ። ክንዲ ዝኾነ ኣብ ዕዳጋ ቅጽበታዊ ጽልዋ ስለ ዘምጸት ክጓሓፍ ተሓሲቡ ዝነበረ ሰላጣ ክሽየጥ ጀሚሩ ምህላው ክፍለጥ ተኻኢሉሎ። ዓሰርተ ሽሕ ሰላጣ እኳ ብምስሊ ተዋሳኢ ታቱያ ፋጅዋራ ተዓሽጉ እንተሃለወ ብብዝሒ ቕጥለብ ተጀሚሩ ዝያዳ ገጽ ናይቲ ተዋሳኢ ኣብ ዕዳጋ ክርአዩ።

ኣብ ድሕነት ሓደጋ ዓብ ተራ ክህልዋ ይኽእል እዩ ዝተባህለት መኪና ተሰሪሓ። ዝኾነ መራሕ መኪና ቅድሚኡ ናይ ፅዕነት መኪና እንተላ መብዛሕትኡ ግዜ ቅድሚ ምሕላፉ ኣብ ቅድሚኡ ዘሎ ፅርግያ መኪና ትመፁ ከምዘየላ ንምርኣይ መጀመርታ ካብ ድሕሪት ናይታ ናይ ፅዕነት መኪና ንጎኒ ክወፅእ ኣለዎ። ኣብዚ ድማ ሓደጋ ዘጋጥም። እዚ ብፍላይ ኣብ ሓደ መስመር ዘለዎም ፅርግያታት ብብስሒ ዝኽሰት ሓደጋ እዩ። ኩባንያ ቴክኖሎጂ ሳምሰንግ ነዚ ፀገም ፍታሕ ክኸውን ይኽእል እዩ ዝበለ መፍትሒ ኣዳልዩ ከም ዘሎ እዩ ዝሕበር። ሳምሰንግ ነዚ ክበሃል ዝፀንሐ ኣብ ግምት ብምእታው ንናይ ፅዕነት መካይን ዝኸውን ቴክኖሎጂ ብምምዕባል ህይወት ሰባት ንምድሓን ዕላማ ሒዙ ካብ 2016 ክሰርሐሉ ፀኒሑሎ። ኣብ ድሕርታ መኪና ዘሎ ስክሪን ብድሕርታ ናይ ፅዕነት መኪና ንዝርከቡ መራሕቲ መካይን ቀትሪ ይኹን ለይቲ ኣብ ቅድሚኦም እንታይ ከም ዘሎ ንኽርዩ ይሕግዝ። እዚ ድማ መራሕቲ መካይን ነታ ናይ ፅዕነት መኪና ንምሕላፍ ውሑስ ድዩ ኣይኮነን ኣብ ዝውስኑሉ እዋን ዝሓሸ ኣረኣእያ ክህልዎም የኽእሎም። ካልእ ከም ብልጫ ዝጥቀስ ብሰንኪ ሃንደበት ፍሬኖ መሓዝ ወይ እንስሳታት ፅርግያ ምስ ሰገሩ ዝስዕብ ሓደጋታት ከጉድል ከም ዝኽእል ይሕበር።

ኣብ ቪየትናም ዝቕመጥ መምህር ዮጋ እዩ። ወዲ 38 ዓመት ከማል ካሎይ ከማል ካብ 220 ጀሚሩ ኣብ ትሕቲ ማይ ብዘካየዶ ዝተፈላለዩ ኣካላዊ ምንቅስቓሳት ንመዝገብ ክብሮ ወሰን ጊነስ ጓን ኣይኮነን። ኣብ ጥቅምቲ 225 ኣብ ትሕቲ ማይ ብሓንቲ ትንፋስ ጥራይ 86 ፑሽኣፕ ብምግባር ብቕዓቱ ኣመስኪሩ እዩ። ትካል መዝገብ ክብሮ ወሰን ጊነስ ነቲ ፈተነ ብግቡእ ክምርምር ድሕሪ ምፅናሕ ድማ ዝሓለፈ ሰሙን ንከማል ኣብ መዝገብ ክብሮ ወሰን ከም ዝሰፈረ ኣበሲርዎ።

ብሉጻት ኣዕሩኽ ዕርክነቶም ንምድልዳል ናይ በይኖም ከተማ ይምስርቱ። ኣብ ኣሜሪካ እዩ ን30 ዓመታት ብሉጻት ኣዕሩኽ ዝኾኑ 4 መጻምድቲ ንሓድሕዶም ብዝያዳ ክቀራረቡን ዕርክነቶም ኣደልዲሎም ዝተረፈ ህይወቶም ብሓባር ንኽስጉሙን ብምባል እዮም ነዚ ሓሳብ ዘንቀሉ። ንሕድሕዶም ጎረባብቲ ምእንቲ ክኾኑ ብምባል ገንዘቦም ኣዋህሊሎም ደቀቕቲ ገዛውቲ ዝሓቆፈት ንእሽተይ ከተማ ምህናፅ ዝብል ሓሳብ ኣንቀሉ።

ላኖ ተባሂሉ ኣብ ዝፅዋዕ ካብ ኦስቲን ቴክሳስ ሓደ ሰዓት ርሒቑ ኣብ ዝርከብ ጥቓሩባ ላኖ ነፍሲ ወከፈን ኣስታት 40,000 ዶላር ኣብ ዝዋግአን ንኣሽቱ ገዛውቲ ሰፊሮም ምህላዎም እዩ ክፍለጥ ተኻኢሉ ዘሎ። እቶም ኣዕሩኽ ብዝተኽኣሎም መጠን ኣብኡ ግዜ ይሕልፉ ኣለዉ። ብፍላይ ግን ጥሮታ ምስ ወፂኦም ዝተረፈ ህይወቶም ኣብኡ ከሕልፍዎ ወሲኖም ዘለዉ። ነፍሲ ወከፎም ዝቕመጡሉ ገዛ ስፍሓቱ 121 ትርቢዕት ሜትሮ ኮይኑ ብተወሳኺ 457 ትርቢዕት ሜትሮ ዝዓቐኑ ናይ ሓባር ገዛ ኣለዎም። ኣብኡ ድማ ዓበ ኽሽነ ዝዘናግዕሉ ክፍልታት የጠቓልል። ንግሆ ንግሆ ንሩባ ናብ ዝጥምት ወገን ናይቲ ገዛ ኮይኖም ቡን ይሰትዩ። ደቆምን ደቂ ደቆምን ድማ ኣብ ከባቢኦም ኣብ ዘሎ መሳጢ ተፈጥሮዊ ቦታታት እናተፃወቱ ባሂልዎም ይዕዘቡ።

ብዕለት 19 ወርሒ 7 ቃል ኪዳኖም ዝኣሰሩ መሳርሕትና ኣባልና ማለት እዩ ጋዜጠኛ ኣንጎሶም ተክለወይኒ ምስ ወይዘሪት ሳሮን ሙሴ ርሑስ ጋማ ክኾነልኩም እናተመነና እዛ ስዒባ ትቐርብ ደርፊ ክንጋብዘኩም ኢና ዳትሓውና ከምኡውን እሳሪ እዛ ደርፊ ናባኹም

0: Hi,
1: Daphne.
0: ስለ ኣጋጣሚ ስራሕ ገለ ብከምኡ ይፃዕኒ ክመይ ከለካ
2: ገርመክ ብዘይከትኮ የለና
1: ክብልናይ
2: ብልቢ
1: እንታይ
2: ዳ ማዕረ ከምዚ ጠፊእክና
0: ኣጋጣሚ ባባ ዱባይ ጌሽ በቃ ስራሕ በዓል ሒዘ ሞታት የጠፊእ ደለኹ
2: ዳንዳን ፀገም የለን እንታይ መደብ ኣለክ
0: ሎማዓንቲ ሳዓ 6ዱሽተ ስራሕ ክኣፅ ድሕሪ ግን ሓንቲ ብ
2: ሓንቲ ርክ ሽዑ ሸህዳደ ይምሰት
0: ሻይ ሕራጭ ቦ ኣበይ ሞ ንራ
2: ዳንዓ ክደስ ዝበለክ ቦታ
0: ንክገርመካ ጥዕ ከም ዝዋዕዋዕ ቦታ ገለ ይፈቱ እዩ ፅሙዋ እየ ዝፈቱ
2: ፅሙዋ እንዲ ጥዑም ብዛዕባ ፍቅሪ ህዲ ኢልካ ከተዕልልቲ ኮይንካ ፅሙዋ ቦታ
0: ይጥዑምስለዚ
2: ነትክምርጫ ደስ ዝበለ
0: በቃ ሞ 6ዱሽተ ፈርኣን ቻሆቴል
2: ሰይሜ ቻሆቴል ፅቡቅ ቦታ
0: መሬት ፈርኣን ልክ ኣባ
1: ቆፀራ እየ ከምዞም ፃዓድ እየ
2: ቅሰኒ
0: ሓረታትለማ
2: ሸጊረክም
0: መገዛእቶሸበ
3: ተበላሽያ ነገር ካበይ ክተምፅእ ሰልድታፍላ ኣነስተ ሓስብ ያ ቁርቡ እምሮ ኣለካ
2: ሞሊቕካ
3: ኢልካያ
2: ዲኻሃራይትዕትዎኒ
3: ፅባሕ ሰዓት ሓሙሽተ ወጋሕታ እንዳኸዳ ነምህረት ንራኽብ ኣብቲ በረኻ ኣብታ ቤተ ክርስትያን ሰዓት ሓሙሽተ ወጋሕታ ቻው እዚኣ
2: ወድሓንሰልዲግናባኸዳሓን
3: ሰዓት ሓሙሽተ ወጋሕታ ጥራይ ንረኽብ ገንዘብ ናባይ ግደፎ ግን ተቆፅራ ንፅባሕ ሰዓት ሓሙሽተ ናይ ምሸት በላ
2: ክልውጣ
3: እወ ክንደ ቻወትል ሓበኒኻ ስኻ መስለኒ ኣነ
2: እንታይ ማዓት እዮ ደይ
3: ስማዕ ክትፈቱ ክትፀልእ እንዳ ማርያም ሰዓት ሓሙሽተ ወጋሕታ መፀዊዒ ክትልምን ስለ ዝደለኹ ንስኻ ትልምን
2: ንዓባ ዘረባ ለውጠልምን
3: ንስኻ ትልምን
2: ኣነ ክልምን
3: ኖኖ ኣነ ባ ክልምን ኣነ ደፈትያ ንማርታ ንስኻ ትልምን በፍንጫኻ ትልምን እትፈልድ ዲኻ ንማርታ ምፍቃርካ ገበን ምኳን
2: እሞ ሕራይ ፈትያ ሞ እንታይ እ ክገብር
3: ካበይዳ ክነምፀልካ ሰልዲ ቻው ሆቴል ክትብልካ ኣይትሓፍርን ቻው ሆቴል ቻው ሆቴል ትፈልጦ ዲኻ ዓሌትካ ሙሉእ ሸትካ ከምዘይትኣት ሕሙም ይመስለና ኣነ ዝወል
2: እሞታይ ሞ ፈሊጠታ ልብና ደፊናትናታእንታይ ክትብል ዘለካ
3: ስማዕ ኣነ ኮ ቻው ሆቴል ቻው ሆቴል ቻው ክትብለካ ክላስ ሕራይ በሊ ቻው ዝሓፍተይ ቻው ዘይትብላ እንታይ ኣትወካ ቻው ሆቴል እኮ ነብሪ ጎይኒ ኮይ ኣነ ካብ ነብሪካ እከላግስ ኢለ ዘይኣት ሆቴል ነብሪ ጎይኒ ኣነ ኣይኣቱን ቻ ሆቴል
2: ኣጣሞ ፈትየ በቃ ፍቅሪ ተደፊነታ
3: ሓርገፅ ጎይኒ ኣነ ቻ ሆቴል ኣይኣቱናተ ሃላ
2: ፍቅሪ ስያ ከደይፈቶ
3: ንክትረግፆ ጥራኢካ ዋጋ ክንደይ ከም ትኸፍል ክትፈልጥ ኣለካ ቁሩብ ቁሩብ
2: ንታይና እሞ
3: ሕዲሰኣውፃኣውፃ ጫ
4: ማርያም ስለ ማርያም ማርያም ትሃብኩም ማርያም ትሃብኩም ስለ ማርያም ወይ ወይ ወይ ኣክሲድን ስለ ማርያም ተማርያም ተሓጉዙ
5: ተተይዳ ኢሰብከ ኣንተ መዋና እውን ንክገብረሎ
4: መዋና እውን ንክገብረሎ ማርያም ትሃብኩም ስለ ማርያም ኣፊደ እንዲ በይ ክርከብ ሕጂ ዳሰ ስለ ማርያም ማርያም ትሃብኩም
6: ኣቦ ኣቦ እዚ ወዲ ብዚኣ ክሰርሕ ደሊ ኣሎ
4: እዚ
6: ወዲ
4: እንታይ ስራሕ ክሰር
6: ክልምና ብዚኣ ደሊ
4: ኣሎ ዋዕ እንታ ክልምናት
2: ገንዘብ
4: ተተኾንካ ምስ ዓይነ ብርክኻ ኩላ
2: ስኹም ስእንታይ ጎደሎ ዘለኩም እዩ ትልምን ኣለኹም ክልምን ከዓ ንሕና ንደሊና
4: ስኹ ንደበለ ብዘይትልምንን ኢኻ
6: ልምን
4: ኣይልምንን
6: እዩ ልምን
4: በሊ ዘይሕዛተ እዩ

0: ምን
1: ወለከ
2: ኣብ ልማና ካ ቦታ ይ ቦታ ካ ሒዘ ትኸደለ
0: ኣለወ ኣለዎ ርባ ዓመት የለም ይነሉዚ
1: ክንደይ ዓመት ገርኩ
0: ስሳ ይኣትለኹ ሕ
1: ታድኣ ትቆቢኹም ናይ ወዲ 1ሰተ ጫማኹም ናይ መንእሰይ ጃኬትኩም ናይ ኣረጊት
0: ተኺሞም ናይ እንታይ ገዲስ እኳ ናይ ጫማን ናይ
1: ሓንድሓን ኣብዚኣ ክልምኒ ኣይዕድልኩም ትርኢ
0: ንርኢ
1: ዩ
0: ንርኢ ታታይ ደለይ
2: ዝበለ
0: ለምን

0: ምስማለ ማርያም ተሓልኻትኩም ብሩኻተ ብሩኽ መዓልቲ ዕላትኩም ካብ ሕሰብ ድሕንኩም ስነ ዓይነ ብርኪ ከምዝገህ ርኸቦ ፃማ ቅድስት ማርያም እታዊት ላኩሉ ምንተስ ማለ ማርያም
1: ስማለማርያምተሓልኻትኩም 80 ቅርሺ ኣኽለካ ይረፍድ ስለ ዘሎ ሕጂ ንማርታ ፅቡ ገይሩ ንቆፀረ ኣኽለካ እዩ ንዓ ናይ ጃኬት ካልዒ
2: ኣታይ ዝብል ዘሎ ኣብቲ ሰብ ክመፅእ ምስ ጀመረ እንጀራ ምስ ተኸፈተ ዲኻ ከምኡ ትብል
1: ሞኣኽለካ 80 ቅርሺ ካብ ዝላዕ
2: ኣተወዲ ብዓይኒ ማርታ ጥራሕ ዲኻ ዝትጥምቶ ይገብሩ ዲታ ናይ ምንታይ 40
1: መነዲኻ ዲ ሓቢርልካ ሓቢረ ለሚንካ
2: ስማዕበ ሞ ኢድና ተቆሪፅቆሪና ዘምፀናልካ
1: ለምን ካብኣ ግን ኣይሕልፈልካ ክነግራ ነዛ ኩላ ሰብ ተኸበትልካ ነገር ክተምፅእ
2: ክትብሎ
1: ለምን ገና ሽሕ ቅርሺ ገፅካ ንመለመኒ ባርና እዩ ባርና ለምን ጥራይ ገና ክትመልአ ኢኻ እዛ ጃኪ
2: ቁርባ ቀላዕሎም ግናዳሓረካ ክትርኢ ኸኒ ባህከ ይብለካ ኸ ንዳዓነ ኣበርቲ ኢኸልምኒ ክትርኢ ኢኻ ሸሕ ቅርሺ ሒዘተ ዘይመፅሲ ኣነ ይኮንኩ ክትርኢ ኢኻ ቅድስቲ ማርያም ፈታዊትለ ኩሉ ምንተስማነ ማርያም ስማርያም ተሓልኻትኩም ብሩኻተ ብሩኽ መዓልቲ ውዕላትኩም ካብ ሕሰብ ኣልሕምኩም ክፉኣይትርከቡ ሕሰብኣይትርከቡ ስና ዓይነ ብርኪ ቅድስቲ ማርያም ፈታዊት ለኩሉ ምንተስ ማለ ማርያም ስማለ ማርያም ተሓልኻትኩም ብሩኻተ የብሩ መዓልቲ ዕላትኩም ቅድስቲ ማርያም
3: እውይ
4: ማርታ
3: ብስማ ክልፍስ ቅዱስ ዋነ
5: ስራሓት ካይላ ካብ ልዕሊ ኣሽሓት ዓመታት ኣትሒዙ ኣብ ዝተፈላለዩ ሕብረተሰባት ከም ሓደ ኣገዳሲ ንብረት ወይ ኣብ ጥቕሚ ዝውዕል ዝነበረ እዩ ስራሓት ካይላ ዝተፈላለዩ መስራሓት ሓሊፉ ብሓዊ ተጠቢሱ እዩ ናብቲ ዝተደለየ ነገር ወይ ቅርፂ ሒዙ ኣብ ኣገልግሎት ዝውዕል ዘሎ ስራሓት ካይላ እንተዳርኢና ኣብ ኣባይትና እውን ኣብ ዝተፈላለዩ ንጥፈታትና ንጥቀመሉ ኢና ኪን እውን ኣብ ኣባይትና ከም መመላኽዒ እውን እንጥቀመሉ ስራሓት ካይላ እዩ ንሎሚ ኣብዛ ስዕባ ተቐር ትሕዝቶ መደብና ኣብ ዝሓለፈ ሰሙን ብስራሓት ካይላ ዝተምሃሩ ተምሃሮ ናብ መረቕታ በፂሖም ነይሮም ነዚ ዝደስስ ትሕዝቶ እምበኣር ኣብዛ ስዕባ ተቐርብ ትሕዝቶ መደብና ክቐርብ እዩ ንምሉእ ትሕዝቱ ናፍታ መደብ

0: ኩሉ ብሉፅ ስራሕ ብጭቃዩ ዝጅምር ብውሕሉል ኣእዳውን ብትዕግስትን ብኣእምራዊ ምናንን ተራ ምድሪ ናብ ጽቡቕን ነባሪ ነገር ይቕየር። ብድሕሪ ነፍሲ ወከፍ ዝተዛዘመ ቁራፅ ሲራሚክ ናይ ትምህርቲ ናይ ፈጠራን ቁራፅነትን ዛንታ ኣሎ። ንሎሚ ድማ ተምሃሮ ከመይ ገይሮም ክኢላታት ስነጥበባውያንን ሰብሞያን ከም ዝኾኑ ንምፍላጥ ናብ ውሽጢ ቤት ትምህርቲ ሲራሚክ ክንወስደኩም። ካብቶም ዝመርሕዎም መምሃራንን ሕልሞም ዝሃንፁ ዘለዉ ብሞዮኦም ማሕበረሰቦም ዝቐርፁ ዘለዉ ተምሃሮ ክንሰምዕ ኢና። እዚ ካብ ቤት ትምህርቲ ስነጥበብ ንላዕሊ እዩ። ትውፊት ምስ ምህዞ ዝራኸበሉን ተውህቦ ንኽዓቢ ዕድል ዝወሃበሉን ቦታ እዩ። ስነጥበብ ሲራሚክ ብጽባቒኡን ጥቕሙን ካብ ነዊሕ እዋን ኣትሒዙ ዋጋ ዝወሃቦ እዩ። ካብ ናይ ገዛ ስራሓት ሽክላ ክሳብ ስልማት ቅርጽታት ሲራሚክ ኣካል መዓልታዊ ህይወትን ቅርስታትን እዩ። እዛ ቤት ትምህርቲ ሲራሚክ ነዞም ልምድታት ንምዕቃብ ሓድሽ ወለዶ ክኢላታት ስነጥበባውያን እናዳለወ ዝተመስረተ እዩ። ኣብዚ ተምሃሮ ካብ ቅርፂ ጭቃ ንላዕሊ ኣዝዩ ዝዛየድ ትምህርቲ ይመሃሩ። ናይ ፈጠራ ስነ ስርዓት ጸገማት ናይ ምፍታሕ ክእለትን የማዕብሉ። ነፍሲ ወከፍ ትምህርቲ ትዕግስትን ኒሕን ዝሓትት ሞያ ንምምራሕ ዝምህር እውን እዩ።
1: ሕጂ ምስ መፁ መጀመርያ ንምህሮም ፈትዮሞ ድዮም ድሌት ኣለዎም

0: ድሌት ከም ዘለዎ መርዳእካ ደልዮም እዮም መፂኦም ዘለዉ ዓቃላት ክኾኑ ከም ዘለዎም ትምህሮም ብዓብዩ ድማ ቀዳማይ ሽዑ ክመሃርዎ ዘለዉ ብዛዕባ ሓመድ ሓበድ ካመይ ድመፅእ ካብ ዝተፈላለየ ዲጋታትን ካብ ጉላ ካብ ጎቦ ብዛዕባ እሱ ኢኻ ቅድም ባህሪኻ ከተፅንዕ ዘለካ እሱ ምሄርካ ንሶም ድማ ፅባሕ ንግሆ ብዓይኒ ንፕሮዳክሽን ኮመርሻል ኣርት ክቕይሩ ክሎም ዘለዎም ድማ ንምህሮም ማለት እዩ ኣብ መወዳእታ።
1: እቲ ጉዕዞ ብመሰረታዊ ነገር እዩ ዝጅምር። ተምሃሮ መጀመርታ ብዛዕባ ዝተፈላለዩ ዓይነታት ጭቃ ብድሕሪ ሲራሚክ ዘሎ ሳይንስን ኣገዳስነት ግቡእ ምድላውን ይመሃሩ። ርእሰ ተኣማንነቶም እናዓበየ ምስ ከደ ስነ ጥበባዊ ቅርፅታት ክፈጥሩ ይጅምሩ።
0: ከምዝ በልኩ ኸ እቲ ምምፃእ መፂ ሎምሽ ኣፀማሙቕ ኣሎ ተኣሊኹ ጭቃ ይፅሞቕ ይልወስ ክልተ ዓይነት ምልዋስ ኣለና ብእግሪ ብኢድን ብድሕሪ ይኽዘን ሽዑ ንመዓላ ክኣቱ ከሎ ካብታ ፒንችን ትበሃል መቕንጠቕ ማለት እያ ናይ ሰለስተ ወርሒ ክወርስ ኣላ መሊሳ ሰለስተ ወርሒ ስላብ ምስጣጥ ማለት እዩ እሱ ሕጂ ብሓገዝ ሩሎ ጌርካ ከምዚ ምድሃፅ ሳልሴት ኮርስ ድማ ኮይል ፍሕሶ ብፍሕሶ ዝስራሕ ተወሳኺ ናቶም ክሬቲቪቲ ክገብሩ ከም ዘለዎም ድማ እንዳመሃርናዮም እዮም።
1: ኩሉ መድረኽ ናቱ ብድሆታት ኣለዎ። ሓደ ቁራፅ ኣብ እዋን ምንቃፅ ክስንጠቕ ይኽእል። እቲ ዝስራሕካዮ ዓይነት ጭቃ ዘይተፀብኻዮ ሕብሪ ከውፅእ ይኽእል። ቱክሲ ከምቲ ዝሓሰብካዮ ከይከይድ ይኽእል። ነፍሲ ወከፍ ጌጋ ግን ካልእ ትምህርቲ ይኸውን። ተምሃሮ ክእለቶም ክመሓይሹን ጽንዓት ክሃንፁን ይሕግዞም። እቲ ክፍሊ ሜላታት ዝለማመድሉ ቦታ ጥራይ ዘይኮነስ ርእሰ ተኣማንነት ኣብ ሓደ ፕሮጀክት ዝህነፀሉ ቦታ እዩ።
2: ሕጂ ዳሓኒ ኩሉ ከም ክሳይ ዳሕረ ምስ ለመትካዮ እውን ዳሓኒ ኣብ ምትኳስ ሕጂ መብዛሕትኡ ወላ እቲ ጭቃ ክነቕዓካ እንከሎ ዝኾነ ተምሃራ ይኹን ወላ ንባዕልኻ እውን ኣነ እውን ሳይ ትቕበሎን ኢኻ እጂ እታ ምትኳስ ኣብ ሓዊ ክጥበስ እንከሎ ዳርጋ ዝበዝሐ ተምሃራይ ኣይቅበላኒ ምንቃዕ ንባዕሉ ኣይቅበላኒ እንጅሳ ላቶም ቅሩብ
0: ምኽባድ እኳ ድሓኒ ብዙሕ ለን ኣብቲ ቁርብ ኣፍታ ናይ መወዳእታ ኣፍታ ናይ ዊል እዛ ኮይል ንብላ ዘለና ብኮይል ብዊል ሓገዝ እንዳሳ ዝስራሕ በታ ትዘውር ሕጂ ንዓ ማስተር ክገብርዋቲ ኮይኖም ኣድቫንስድ ክላስ ከማ ክህልወላ ይመርፂኦም ወላሶም ከምኡ ንብሎም ኢና እንሻ ላ ክንመፃኢ ነተኣታትዎ ንኹን እታ ዕትሮ ተስርሐካ ማለት እዩ።
1: ብድሕሪ ነፍሲ ወከፍ ዕውድ ተምሃራይ ውፉይ መምህር ደው ኢላ ኣሎ። ጥበብ ናይ ሲራሚክ ምምሃር ካብ ሜላታት ምግላፅ ንላዕሊ እዩ። ብዛዕባ ፈጠራ ምትብባዕ ርእሰ ተኣማንነት ምልዕዓልን ነፍሲ ወከፍ ተምሃራይ ናይ ገዛ ርእሱ ስነ ጥበባዊ ድምፂ ንኽረክብ ምሕጋዝን እዩ።
3: ብጣዕሚ ካይላ ንባዕሉ ሲ ከም ኣነ ክገልፆ ከልኩስ ንይ ከምዚ ናይ ሳይኮሎጂካል ቴራፒ ኮይኑ ዝስማዓኒ ምክንያቱ እቲ ፉልታይም ናትካ ግዜስ ምስ ኢድወስተልካ ወላ ኢብን ካብዚ ቤት ትምህርቲ ምስተፈደስካስ ብዛዕባ ትካይላ ኢኻ ትሓስብ እስከ ኮይናት ኣሎ ዶ ሒዛ ሓዲራ ዶ ትኸውን ወይ ከም ሓድሽ ምልካ የድልያ እዩ ወይ ከም ሓድሽ ምትሓሓዘ የድልያ ኢልካ ክትሓስብ ማለት እዩ። ፉልታይም ናትካ ግዜ ካስ ወስተልካ እዩ። ቀንዲ ከዓ ተምሃርኮ ከዓ ከምዚ ኣቐዲሞ መምሃራ ክሕብሩና ክመርኩም ክነግርኩም ፀንሑ ብጣዕሚ ዓቕሊ እዩ ዘድልየካ። ምክንያቱ ካብታ ተጀምር ስጋብቲ ውድእ ሲ ናይ ሓንቲ መዓልት ናይ ክልተ መዓልቲ ስራሕ ኣይኮነን ስጋብቲ ውድእ መፈፀትና ስጋብቲ በፅሓስ ብጣዕሚ ዓቕሊ ዘድልየካ። ስለዚ ዓቕሊ ተማሂረ እየ ድብል
4: ጭቃ ወይ ሓመድ ክትብል ከለኻስ ከምዚ የርሳሓካ ወይ ይፅቕካ እምበር ከምዚ ናብ ጥቕሚ ዝውዕል ሲ ኣይመስለንን ነይሩ። ዳሓሽዑ ግን ከምዚ ካብ ጭቃስ ከምዚ ዕትሮታት ክትሰርሕ ገለ ምስ ጀመርና ግን ከምዚ ዝኾነ ሰብሲ ጭቃ ከምዚ ኬርለስ ኮይኑ ክዛረበሉ ተጀሚሩስ ከምዚ ከምዚ እውን ኣሎ ኢለስ ከምዚ ነቲ ጭቃስ ይብሎ እዩ
3: ክትስማዓ ክጀምሩ ማለት እዩ።
1: ምምሃራን ንተምሃሮ ካብ ምቕዳሕ ዝፀንሐ ዲዛይናት ወፃኢ ክሓስቡ ይፈታትኑ። ፈተነ ምህዞን

0: ቀጻሊ ምምሕያሽን የተባብዑ። ነፍስ ወከፍ ዝተዛዘመ ፕሮጀክት ማእልያ ዘይብሉ ሰዓታት መምርሒ ልምምድን ምትብባዕን ዝውክል እዩ።
1: እወ ሕጂ እቲ ከባቢካ ደሎን እዩ ንሕና ሓንቲ ትምህርቲ እንድሕር ነርናየን ኣብ ከባቢአን ደሎ ሕጂ ንኣብነት ፅቡቕ ነገሩ ኣብ ገዛና ደሎ እቲ መመላክዒታት ገለ መለእ ኣብ ጭቃ ክንሰርሑ ንኽእል ኢና እጂ ወላ መስተይ ገለ ኩሉ ነገራት ማለት እዩ ግድን ኣይኮናን ማለት ካብ ካልእ ርኢኻ ገለ ዘይኮነ እቲ ዝበዝሐ ኣብዚ ትምህርቲ ንምህረኒና ወላ ትናህና ዝሰራሕና እውን ነርእየና ምርኣይ ናተን ድማና ክርኤት ናገብራ ከዓ ይምዕብላሉ ማለት እዩ
2: እዋ ሕጂ እቲ ብዓቕምና ንገብሮም ቀንዲ ብትክክል ሓሳብ ንህቦም እንዳመሃርናዮም ከለና ክጣበቡ ከም ዘለዎም ሓድሽ ፈጠራውነት ካብ ኔቸር ኣብ ህንፃታት ድዩ ኣብ ዘለ ካብ ቅድሚያ ካሲ ክደግሞ ናይ ምኽኣል ክምህዙ ከም ዘለዎም ክፈጥሩ ከም ዘለዎም ንሕብሮም ተወሳኺ ቱልስ ወላ ተደ ጓነፈካ ባዕልኻ ቱልስ ከም ትሰርሕ ንዓኻ ዝጥዕመካ
0: ምረቓ መወዳእታ ጉዕዞ ኣይኮነን ብጀመርታ ሓድሽ ምዕራፍ እዩ ኣብቲ ኣካዳሚ ዝርከቦ ፍልጠት ካብ ሞያ ንላዕሊ ይኸውን ንስድራ ቤታ ዝድግፍ ስራሕ ዝፈጥር ባህላዊ ስነጥበባዊ ስራሓት ህያው ዝገብር ናይ ዕድመ ምሉእ ክእለት ይኸውን
3: ከምቲ ኣቐዲምና ንሕብሮ ፀናሕና ከምዚ ስራሓት ካሲ ንዓኻ ጥራይ ኣይኮነን ክወፅእ ክኽእል ኣለዎ ነዲ ስራሕከ ኣብ ኤግዚሽናት ክቐርብ ብማሕበራት መጠን ተጠርኒፍካ ከምዚ ኣብ ነወሰከፍ ግዜ ሲ ቀፃል ክተርዮ ክትክእል ኣለካ ትሰራሕካዮ ነገር ሂስከይኹም ምባል ኮነስ ንሜድያ ተቃልዖ ብዝያዳ ከምዚ ኣፍልጦ ኣብ ትምህርቲ ኸማን ከም ኣካዳሚ ተተምሃረ ከም ናተይ ርእቶ ውልቃዊ ርእቶ ኣብ ኣካዳሚ ከምቲ ካልእ ትምህርትታት ንምሃሮ እውን ከም ካይላ ትምህርቲ ከም ኣካዳሚ ተኣተወስ እዚ ውልቃዊ ናተይ ርእቶ እዩ ሞ ክህሉ ምስ ደለኹ ማለት እዩ
1: ሕጂ ነቲ ተምሃራይ ባይታ የድልዮ ሕጂ መብዛሕትኡ ተማሂሩስ ከምዚ ኣይሰርሓሉን ገለገል እዩ ተምሃራይ ብፍላይ ቦታ ሲኢነ ብለኪ እዩ ኣበይ ክሸጦ ብለኪ እዩ ሕጂ እሳ ባይታ ተዝፍጠር ወይ ከምዚ ማሕበር ተዝእከብ ወይ ገለ ብዙሕ ነገር ስክፈር ይከኣል እዩ ብዙሕ ጥበብ ዘለዎም ተምሃሮ ፈርዮም
0: ኩሉ ምሩቕ ቴክኒካዊ ክእለት ጥራይ ዘይኮነ ትርጉም ዘለዎ ነገር ናይ ምፍጣር ርእሰ ተኣማንነት እውን ሒዙ ይኸይድ ዓወታቶም ትምህርቲ ንውልቀ ሰባትን ማሕበረሰባትን ብኸመይ ክቕይርዎ ከም ዝኽእል ዘርኢ እዩ
3: እቶም ብሕጂ ዝኣቱ ዋላቶም ምሳይ ዝተምሃሩ ከምዚ ሴራሚክሲ ብቐሊል ሞያ ዝርአ ኣይኮነን ቀንዲ ቐንዲ ከዓስ ከምዚ ናይ ሃገርና ስራሓት እዩ ሕጂ ኪኖ ኣብዚ ንሕና ጥራይ ተማሂርና ጥራይ ዘይኮነስ ስጋ ፕሮፌሽናል ክፀረሉ እየ ደሊ ምክንያቱ ወላ ብዓይኒ ብከላ እንተሪኢኻ እውን ካብዚ ሕጂ ዝስራሕ ዘሎ ፕላስቲካውን ነገራት ማለት እዩ ብያትድ እዩ ኩባያ መስተይ ትድበዝሐ ኣብ ቤትና ንጥቀመሉ ነገራት ሲ ተመስርሐ ነገራት እዩ ውጪ እስ ካብ ዓድና ብቐሊል መንገዲ ሰሪሕና ክንጥቀመሉ ንኽእል ከዓ ካይላ ኣለና ማለት እዩ ንባዕሉ ካብቲ ብክላ ናይ ፕላስቲካዊ ነገራት እውን እዚ ካይላ ብጣዕሚ ለውጢ ከምፅ እዩ ሰው ንዑ ክፅዕረሉ ኢኻ መወርዱ ደሊ ማለት እዩ
4: ካብዚ ወፃእስ ከምዚ ኣክንዲ ኣርቲፊሻል ካብ ካልእ ሃገራት መፅና ክንዲ ነዚ ሃገርና ዝዕብልሎ ኣብዚ ኩላና ሰሪሕና ሓቢርና ሰሪሕናስ ኣክንዲ ካብ ሃገራት ካብ ካልእ ሃገራት ዝመፃና ንሕና ናብ ካልእ ሃገራት ክንሰደድ
0: ናይ ሎሚ ተምሃሮ ናይ ፅባሕ ስነጥበባውያን መሃስቲ መምሃራንን እዮም ብኢዶም ጭቃ እናቐረፁ መጻኢኦም እውን ይቖርፁ ኣለዉ ነፍሲ ወከፍ ፕሮጀክት ንሰዓታት ዝወስድ ትዕግስትን ፈጠራን ቆራፅነትን ዘንፀባርቕ እዩ እዛ ናይ ፈጠራውነት ቤት ትምህርቲ ሴራሚክ ስነጥበባዊ ክእለቶም እናገለፁ ግብራዊ ክእለት ከማዕብሉ ንዝደልዩ መንእሰያት ማዕፆ ምኽፋቱ ይቕፅል ኣሎ ተመረቕቲ ድማ ዓወት ብሓደ ለይቲ ከምዘይርከብ የዘኻኽሩና ብፃዕርን ብፅንዓትን ብናይ ምቕፃል ድልውነትን እዩ ዝህነፅ
3: እቶም መዛነይ ወይ ከዓ ብሕጂ ክመሃሩ ዝደልዩ ጭቃስ ከም ሽሙ ጭቃ ጥራይ ኣይኮነን ከምዚ ብዙሕ ውፅኢታዊ ነገራት እዩ ዝገብር ከም ኖርማል ጭቃ ሲ ሰብ ጭቃ ጭቃ ኢሉ እዩ ዝንዕቆ ውሽጢ ጭቃ ከዓስ እቲ ዓብ ነገር ዝገብር ነገር እዩ ስለዚ ድሕር ብግቡእ ተጠቂምናሉ ሲ ብጣዕሚ ዓብ ስራሓት እዩ ስለዚ ሞር ሰብ ኣብዚ ክመሃር ቀንዲ ከምቲ ኣቐዲመ ዝሓበርኮ ከዓ ግዜኻ ብቐሊል ኣብ ካልእ ማለ ክንተጥፍኦ ኣብ ካይላ ግዜ ካልእ ከዓ ካብ ኩሉ ግዜካ ኣጥፊእካ ከዓ ውፅኢታዊ ነገር ብምዃኑ ከዓ ሰሪሕካስ ኣብ መዓላ ዝውዕል ምዃኑ ከዓ ስለዚ ዘስ ሞር ኣብዚ ኣድቫይስ ኩም ደሊ ክትምሃሩ ዝበለፀ

0: ትብል
1: ወላሂ ማሻላ ጥቡቅ ኣንስ ጥቡቅ እንተኣትየንኦ እንተሒዘንኦ መጥን ክሪኦ ኣለዎ ንቅድም ክፍቅሮ እንተኮይናን እንታይ ዓይነት ናይ ትጭቃ ክሪኦ ኣለዎ ነሪአኒ ናብ ገዛ ካይላት ምሃር ላ ክገለን ክብላ ንከልዋስ ወይ ምሃር እቲ ሰራሕ ኮብ ገዛ የርአን እቲ ዓይነት ጭቃ ይሕብረን ኩሉ ነገር በቃወት
2: ክእለትን ምናኔን ነባሪ ስነ ጥበባዊ ስራሕ ይኸውን ኣብዘን ክፍልታት ዝኣቱ ነፍሲ ወከፍ ተምሃራይ እውን ከምኡ ክበሃል ይከኣል ብመምርሒ ውፍያት መምሃራንን ንኽምሃሩ ብዘለዎም ቆራፅነትን ኣብ ሕብረተሰብ ኣሰር ክገድፉ ተዳልዮም ኣለዉ
3: ሕጂ እቲ ናህና ግደ ናይቶም መምሃራን ጌርና ኢና ድብል ኣነ ሕጂ ናቶም ግደ እያ ተሪፋ እቲ መምህርሲ ስጋብታ ዘመረቐካ ብዙሕ ነገር እንታይ ዝበሃል ገብር እዩ ሕጂ ትናትካ ከዓኒ ሄልካ ትጅምረሉ ማለት ሳዕ ሓደ ዓብ ነገር ከምዚ ኤግዚቢሽን ድዩ ገለ ዝኾነ ባይታ ተዝፍጠር ማስ ክሰርሕሉ ብል ኣነ
4: ክቅፅልኦ ከዕብኦ ካብዚ ሒዘንኦ ዘለዋ ንላዕሊ ኣብ ካልእ ቦታ ኣዋላ ኣብ ናይ ኢንተርየር ዲዛይን ኮይነን ሓቢረን ድን ጉሩብ ኮይነን ኣብ ፌስቲቫል ኣብ በዓላት ኣብ ኩሉ ዝግበር ክርአን ደሊ ይብለን ኢና ከማን ክንሕግዘክን ተተጠርኒፍክን ኢለየን ወላ ኣብዚ ንሕና ነበርክቶ ክህሉ ይጀኹን ኢለየን ብማሕበር ድሕር ተርኒፈን ማለት እዩ ድሕር ተጠርኒፈን ሓይሊ ስለ ዘሎ እዋ
2: ኣብዚ ናይ ስነ ጥበባዊ ስራሓት ሰራሚክ ቤት ትምህርቲ ተውህቦ ዝቕረፀሉ ልምድታት ዝዕቀበሉን መጻኢ ብኢድ ዝፍጥረሉን ጉዕዞ ብምፅምባርኩም የቐንየልና

ካብተን ኣዘናጋዕቲ ዝኾናት ሕሶታት መደባት ሞዛይክ መደብ ወይክና ሒዝናልክን ቀሪብና ዘሎና ዝተፈላለዩ ኣዘናጋዕቲ ወይ ኣዘኔይቲ ዝኾኑ ቪድዮታት ሒዛሃልና ቀሪባኣላ። ናይ ሎሚ ሶሙን ድማ ኤዲተር ሳምሶን እዮብ ዘዋሃዶ ትሕዝቶ ይክኸውን። ናብታ መደብ ወይ ከስግረኩ

0: ዘመኒ ስሚትና እዩ ዝደሊ ዝጠመየት ከርሲ ከምትደሊ እኽሊ ፍቕርና ድማኒ ስሚትና እዩ ዝደሊ
1: Let go.
2: You guys are helping Brittany.

I was dead, then he died.

ትሕዝቶታት መደባት ሞዛይክ ናብ ምዛምገፂ ዝኸይደ ዘሎ ክብራት ተዓዘብትና ተሪፋትና ዘላ ትሕዝቶ ድማ ተኸታታሊት ፊልም ገፅታያ ክትከውን መበል ሻብዓይ ክፋላ ክስዕብ ተኸታተሉ

0: ኣነስ ናይ ምንታይ መርገ መወደይ ነይረኒ ሙዚት እንታይ ዲኾንኪ ሎም ውስካ ናብ በት ፍርዲ
1: ኣረይ ብል ሓንግርፎ ማይ ኣውዒልካ ለኽብልና ናይ ነብስካ ተሓፀ
2: ሚካል ትግርና ደይ ኮንኩ ዛርብ ደሎ በይነይ ክደፍኒ በይነይ ክኸውን ደለ የብለክ ኣሎ
1: ሓራይ በላይ ትሕረቕ
3: መን ክስጎጉ ኢልካ
4: ስለ ዝፈልጠካ ሚልዮን ኣብሓን ስራሕ ንስኻ ብቆም ነዊሕ ፀኒሕ
2: ኣቲ ሚክ ዳሕኒ ግንታኻ ምዃኑ ክሰምዖ ስለ ዘለኒ ማላስ ክሕለፍ ማነቐሲ ኢላ ክርክበኪ
1: እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምኻኑ ርዳእካ ድዩ

0: ክኸውን ክትገብሪ ኢኺ
1: እንታይ ዝፀግም ኣሎ መደባትካ ተሰሪዕካ ኩሉ እዩ ኣይሸግረካ ስማዕ ባ ካብዘ ደርፊ ናይኮነው
0: እዮ ስመኒ ኣብዚ ማእኸል ሰብ ክደርፈልኪ
1: እንታይ ፀገም ኣሎ ዶ
0: መጀመርያ ሙዴል ዝኮ ካይ ካይካ ኣብዚ ማእኸል ኣብዚ ክተርፍ ሞሻስ ሓደ ግዜ ዶ ብስኮላ ብሓሳብ ርኢና
1: ክገርመካ ኣብ ክላስ መተላለክተ ድያ ፈፂማ ያ ሰላም ኢላት ንዘይፈለጥ
0: ሕጂ ናእታይ ተረኪቡ
1: ከምዚ ፍሉጣ ሰባት ገለ ከምዚ ከመከምሻለከ ኣራይ ብኬፍ ዝቦ ሕጂ ንዓኻ ሰላም ክትብል ድያ ኣለኪማትኒ እምበር ምስኣ ዘሎ ቕኒ ክነግረካ ይገል ሕጂ ከምዚ ዓርከ ገለ መሲልካ ያ ብቕን እቶግ ኢላ ኣላ
0: መፂኻ ዘ ዘረባ
1: እባ ካብቲ ላዕለ ኣይቀፀልናየ ንበር ቆዳ መጀመርና ኢና መስለኒ
0: ተተረዲእ ክዳሞ
1: ዝኾነ ርድኢት ገለ ኳ ይብለየኒ እድዩ ግና ስለምንታይ ኢኻ ድሌታትካ ብግልፂ ዘይትዘረብ
0: ሰሊና ክብለክ ዘይኮነ ከተም ብምንዲ ንዲ ዝግባእ ነይሩ ካብ ዘይኮነ ግንዳ ኣነ ርክብ ንሕውነ ጥራይ ክኸውን ኣይደልኒ ዘለዎ
1: እንታይ ዳ
0: እወና ኣሲ ካብ ሕውነት ሓሊፍ ናብ ፍቕሪ ክሰጋገር ባሓደ ክንነብር መናብርቲ ክንከውን ናተይ ክትኮኑ ኩሉ እዩ ድሌተይ እንታይ ዳ ስቂልኪ መልሲ ደ ይብልክ ካሓትትኒ
1: እንታይ እሞ ክብለካ ተሂኖ
0: ሰሊና ገለባበሊ ዝበሃል የብልክን ፅቡቕ ተዘይብልክ ንክዶ ኣብቲ ምብፃሕ ኣካይደ ንበልክ ንክድ
1: ንስ እንድሓን ገዲፍ እየ
0: ገዲፍ ክዮ ፅቡቕ ብሓደ ኣለና

0: እዚ ዝነግረካ ዘለኹ ስወለ ሓደ ሰብ ክትዘራረበሉ የብልካ ዋላ ምስ ሚካል ማለት እየ። እዚ ከዓ ንዓኻ ክሓይሽ ኢለ ዝብሎ ዘለኹ እዩ።
1: እንታይ ኻ ክትብለል ኢኻ ፈፂመ ደ ሓስኩ ዘሎ
0: እቲ ካልኣይን ኣገዳሲ ነጥብ ከዓ ብዛዕባ እዚ ብቐዳማይ ዘጋጠመካ ሓደጋ እዩ።
1: ዘጋጠመካ እንታይ ዳ እታ ጉዳይ ናብ ቤኒ ጠምዚዝከያ ንክልተና ዲኮና ኣጋጢምና ተሓደጋ
0: እታ መኪና እኮ ባዕልኻ ይ ክሓስክያ ነርካ መስለኒ ሂወት ሰብ ኢኻ ሓሊፍካ። እዚ ኻ ማዕርኽ እንደይ ከቢድ ገበን ምዃኑ ኣይጠፍአካን።
1: እንታይ ኻ ክትብለለኻ ኮይነ ሓስኩኻ
0: ዳንኤል ማዕርኽ እንዶ ዲኻ ዝሃሉ ድሓን ንዓሻ ደርጓሓሉ ካብ ኮነ እዚ ዝፈፀምካ ገበን ዘለኣለም ሸፊናልካ ከይድ እንዳሕዳ ኮይነ ንስኻ ኸ ሙሉእ ምሕደራ ናይ ሃፍትኻን ናይ ገንዘብካን ከተረክበኒ ኢኻ።
1: ከም ማለትካ ይብኸመ እዩ እምበር ዶ ከተ ንፈልጠካ ሚካኤል ሓወኢኻ

0: ክልተ ማራፅ ኣለካ ክልተ ወይ ነዝብለካ ዘለኹ ምግባር ወይ ከዓ ብውሕዱ 20 ዓመት ህይወትካን ሰበይትካ ንገዲፍካ ኣብ ሸላ ምንባር
1: ንይ ዳንኤል ሓውካ ሲ ዕሊፈ ክበካ ትብለ ኣለኻ
0: መቸም ህወተይን ሰበይተይን በዕለይን ፈልጡ እዩ ትብለኒ እንትኸም
1: ናይ ህወተይ ስድሓ እንድኾነ ምኾነ በዕለይ ኣለኹ እንተ ሚካል ዝመፀኒ ሰብ ከምዘይ ፈቱግን ትፈልጥ ኢኻ
0: ሕጂ ፅቡቅ ተዛሪብካ ስለዚ ነዚ ኣነ ሓሲበ የ ዘለኹ መሪፅካ ኣለኻ ማለት እዩ
1: እንታይ ትሓስቦ
0: ፅቡቅ ሓወይ ስለ ዝኾንካ ክጭክነልካ ይደልኒ ግን ዓስቡ ዘይብሉ ነገር ክኸውን ስለ ዘይክእል ድማ ሙሉእ ስልጣን ምሕደራ ናይ ሃብትኻን ናይ ንብረትካን ከተረክበን ኣለካ
1: ብኸመይ
0: ንስኻ ሓደ ናይ ኣእምሮ ፀገም ከም ዘለካ ኮንካ ካብ ቅድስቲ ማርያምን ቤት ፍርድን መረጋገፂ ወረቐት ከነውፅ ኢና እዚ መረጋገፂ እንተ ደኣ ሒዝና ከዓ ንስኻ ከተመሓደራይ ትኽእልኒ ኢኻ ተባሂሉ ሙሉእ ምሕደራ ናይ ሃፍትኻ ንብረትካ ኣነርከቡ
1: ኣታ ደፍር ኢኹ
0: ክትሓስብ ብዕድል ክበካ
1: ስማዓኒ ሚክኤለ እዚ ሞ ክኸውን ኢልካ ፅጋ ከይትሓስብ ከይትሓስቦ ኸማ

0: ሕጂ እንታይ ኣብ ካሊእ ክካሪኻ መፅኻ
1: ኣቲ ማማ ኣነ ኸ ይሓስብ እንዴ ዘለኹም ኩነታት እንዳረእኹስ እንታይ ይምልእኸሊኒ
0: ዘለናይ ኩነታት ተዝርዳእካ ነሩ ከምዚ ኢልካ ዮም ተዛረብካነ ቁሩብ ዘለኹ ስቅያ ትርዳእካ ድዩ
1: ሓቂ ሞ ንዛረብ ማማ እዚ ጌርከየ ዘለኹ ተግባር መፍትሕ ድዩ ድሓር ከኣስ ባባ እንታይ ስለ ዝበደለ ሕሳብ ክንዲ ዝቕፅዕ ዝከኣሎ ዝገብር ንፉዕ ኣቦዶ ኣይኮነን ከምቲ ንስኺ ትፈልጥዮ ከዓ ናይ ጥዕና ፀገም ኣጋጢሞዎ ሓደ ዓመት ኮፍ ኢሉ ሕጂ ሞ ከዓ ዋላ ንዓይ ክጨንቐን ጀሚሩ ዘሎ
0: ግደፈና በጃ ኸይደካ ናይ ውልቅኻ ከዓ ክትሓስብ ኣለካ ከምዚ ርእካ ዘለኹ ግን ፀግዕናት ኢኻ ኮንካ ዘለኻ
1: ኣነ ከቀራርበኩም እየ ዝፍትን ዘለኹ ማማ
0: ካብ ዝሓዉ ካ ኣዋርሒ ኮይኑ ዘይሰርሕ ንስኻ ትኾንካ ከምኡ ኣብ ዛኣተኸ ይስራሕ ዶ ይትቀውም
1: እቲ ናተይ እንተኮይኑ ናይ ክልቲኹም ዘይምስምማዕ ዝፈጠሮ ፀቕጢ ናብ ዝኽሉ ብፅሕኒ ናይ ባባ ከዓ ሕጂ ስራሕ ጀሚሩ ኣሎ ዶ
0: ግዜ ምስ ሓለፈ ሕጂ ተግበር ኢኻ ትብለን ዘለኻ
1: ኣነ ዳኣ ንገዛና ተመለሲ ነዚ ክስ ከዓ ሰርዝ የብለክ ኣለኹ
0: ከምኡ ዝበሃል ነገር የለን ሕገይ ዝበኒ ውሳነ ተቐቢለ ሰላም ክረክብ ግደፈኒ
1: በቃ
0: በቃ
1: ማማ ንዓይ ከማን ከም ወዲ ክቕሩብ ክብረት ኣይትህብኒ እንታይ ብዛዕባ ኣይተሓስብ እንዲኸ
0: ዋ ብዛዕባ ኣይተሓስብ እንዲ ክኸኢልካኒ ወዲ ቴድሮስ እንታይ ክብለኒኸ ክትፅበ
1: ግደፍ ማማ ግደፍ ወዲ በይኒ ትግበርኒ ወዲኸ ምዃነይ ካ ኣባይ ትረሰ
0: ወደይ ምዃን ካይትነግረኒ ኢኻ ሓራይ ዘምፀገገርካ ትኸይድ
1: ሕጂ ሞ ከዓ ብፍፁም ኣደይዲ ክኸማን ተጠራጢረ ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማዕ ኣይተፅቡኸ
0: ኢለካ ኳየ ተላእኽካ ከም ዝመፅኸ ዳ መዓስ ጠፊኒ
1: ከምዚ ንድሕር ኮንኪ ድሕሪ ሕጂ ኸማን ክረኽበኪ ደልኒ ምክንያቱ ከምኸ ዓይነት ኣደላት ንክብል ካፍረኒ
0: ወዲ ቴድሮስ እንታ ክብለኒኸ ክፅበ ስዲ ስድዎ ስዲ ድሓን ክንረአ ኢና

0: ማማረ ብርክሪ ሃይ ግን ጥለክሮ
1: ሃረሽ
0: ያበል ድርበክሮ ቆርሽክሪ ሃይ
1: ኣለኒ ድሓንስ መውቕ ይንሱ በሃል
0: ኣረ ዝኾነ ተደሊክበል ፀዋኒ
1: ሓራይ ዘባ
0: ሳሎን ኣሎ
1: ኣራሽ

0: ኣነ ድሮ ስራሕ ጀሚረ ፅቡቕ ኣለኹ። ንስኻ ለውጢ ምፅ ኣለኹ ትብልኺ ሕራይ ፅቡቕ። እንታይ እቲ ለውጢ ምፅ?
1: ቴድሮስ ኣይትጋገር፣ ሰሪሐን ነፍሰይ ዘይከውን ኣይኮንኩም። እንታይ ይመስል ነይረ ድሮ ኣብዘን ሓፀርቲ መዓልታት እንታይ ይመስል ኣለኹ?
0: ይ ሙዚት ሓሲምና ብሓንሳብ ጥዒምና ብሓንሳብ ክንኮን እንዘይኮንና ሚሒልና ቁሩብ ቁሩብ ዝዓወደ ኸመ ናይ ትሓስቡ እንዲኺ ስራሕ ከም ጀመርኩ ነገረክ ኣለኹ። ንስኹም ስራሕ ጀሚርኪ ሚልዮን ወድና እውን ብዓቕሙ ይሰርሕ ኣሎ። ሰለስቲና እንተሰሪሕናስ ኣይኣኽለና እንትብል ንሕና ኮይንና ረኺብናዮ እምበር ክንደይ ድኦም ብሓንቲ ደሞዝ ብዘይ ዝኾነ ፀገም ናብራ ዝመርሑ ዘለዉ። ገንዘብ ስለ ዘለዎም ግን ኣይኮነን ፍቕርን ምከኣልን ስለ ዝሓዙ እዮም።
1: ነጨምላቕ ሂወዲኻ ተመኒኻዮ ካብ መጀመርኡን ኣነ ንስኻ ምረኸብና ንሚልዮን ምምፃና ንኮ ንእስነት ኣጋጊና ምርቆና ዓይነበረ
0: ተጋጊና ዲና ኣይተጋገና ይፅናሓልና ሞ ወላ እንተተጋገና እውን ከም ጌጋና ንኺድ ኣይትበለ ጌጋ ብጌጋ ይረምኒ ሙዚት
1: እሞ ካብኡ እንተኣለብለካኣለኹ ድሓር ከዓ ኣብ ቤት ፍርዲ ውሳነ ፍትሒ ዝፅበይ ዘለዎ ሰብ ሓዳር እንተተላዘብኮ ቁም ነገር ይብሉ።
0: ወለዲ ከለዉ ዘኽቲሙ ክነብር ደስ ይልኪ ስነ ኣእምራዊ ሕማቕ ከም ዘሎ ምግላፅ ኣየድልየክን። ካብዚ ዝተላዕለ ድማ እዩ ኣብ ዋለዲ ሕማቕ ኣመለኻኽታን ፅልእን ሕዲሩ ዘሎ። ምዝረኸቦ ቀልጢፉ ገራጮ ዓቕሊ ይስእን ኣብ ምንቲ ምንታይ ዝኽሉ ሙዚት
1: ቴድሮስ ስራሕ ኣለና ክገድፈካ
0: ሓደራ ግን እዚ ግዜ ከይከደ ፅቡቅ ጌርካ ሕሰብሉ
1: ወንሓንቲ ዝሕሰብ ይብሉ
0: ኣብ ሓሳብክ ሰብኣይትእቶ ሙዚት በጃኸበይኒ ኮይንካ ሕሳብ እዩ ከይደ ኣለኹ።

0: ሚካኤል ጓለ ከመይ ቀንዲ ድሓ ንደቀኒ ክዛ ጓለ
1: ፅቡቅ እግዚኣብሔር መስገን በል ፅቡቅ
0: እንታይ ዝሰብ ብርቆል ኣለዋ እዩ ክንዲዝ ንብረት ተሰይሩ ዘሎ
2: ኣቶሞቶይ ስቅደይ ትብሎ ወሊ ግርማ ከይኣተና ክንዘርብ
1: ከመይ ቀንዲኹምካ ዳሓንዲ ክዛለይ ትምህርቲ ተዛዊርኩም
3: በዚ ቤተክርስትያን ዝጠርሕናሲ
2: ሰቑልና ዘቆልዓ ዕልልና ንርአየ ኢልና
1: ክል
0: ፈኢሎምከመይ
2: ቀንዲኹምካስፋሕ ዳንኤል ከዳ የለን ድ
1: ዳነይ ንግሆ ስራሕ ረኪበ ኢሉ ውፅኢ ኢሉ ኣሎ
0: ዶ
2: እንታይ ደኣ ናይ ድሓንዲ ደኣ እዚ ፈናጅል ሽዋሕዋሕ ኢሉ
1: ድሓኒ ፍንጃሊ ካብኢድ ይመልኦ ተሲር
0: ዝሰብር ቆልዓ ደኣ ከይተምፅእ
1: እንተልካ
0: እዛ ዝብለቂ
1: ባባ እንታይ ገይርካ ክንደይ ትምሕረኒ ወንታ እንታይ ገይርካ ሰላም ዶይ ትህበኒ ሮስነስኣ ክትዛሪብካ ንጎም ድራብ ገዛ ይመፅኸኒ
2: ኣንቲ ቆልዓ ካብ ምሳላ ፅርፅርቲ ብል ግዳ ኹም ነገር ደይ ትገብሪ
1: እንታይ እ ክገብር ዘለኒ እንታይ እ ክገብር ዘለኒ ስከ ንገሩኒ
0: ትገብረ ጋ ማዓስጠፍ እኪ ኣይንእሽተይ ንክደልኹ ወረ ክሳብ መዓሲ ዕድልክ እንዳፀልመተ ክነብር
1: መንስኹም ሽለባማትኹም ንስኹም እንዲኹም ግድኹም ንትፈልጡ እንታ ክገብር ከም ዘለና ኣማኽሩ ንብለኩም ኣለኹ
2: እንት ሚካኤል ጓለ ቀስማ በል እዛ ጓለ ኣብዓዋይ ትበሊ ካብዚ ገይር ዝናዕና ሓንቲ ውላድና ኩ ኢኺ ንሕና ንዛረበክለለና ዝጉዳይ ዝኮ ንፅቡቅ ክድኣ እምበር ንሕና ስለዝለበብና ስኽ ስለዝዓሸኸ ማለት ኣይኮነን
1: ድሓን ድሓን ትክትብልዎ ዝደለኹም ፅቡቅ ገይሩ ተረዲ ንሎ ሚካል
0: እሞ እንታይ ዳ ወይ ስ በዕሉ ንፈልጡ ኢልክና
1: ባባ እቲ ዘለኽዎ ፀገም ፅቡቅ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘሎ ቐንዛካ ልዕለይ ክርድኦ ዝኽእል ውሉ ሓደ ሰብ የለን
2: ወረ እንታይ ኢና ሕበበ ነብሎ ዘለና ኣቦኹ ዝብለክ ደሎ ሲ ንእሽተይ ኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ
1: እቲ ቓል ኪዳን ምሒለ ዝኣተኽዎ ኺዳን ከብለክ ኣሎ ከኣንኻ
0: ሚካኤል ኣብ ሓዳሩ እንኮ ረጋ ከም ዝፀናሓካ ዝብል ምስለ ስርሕ
1: እዩ ፍትሕዮማ ካልእ ክትፍትን ድ ትዘረባኻ
2: እወቲ ሚካኤል ጓለ
1: እምቢ ከይትሓስብዎ ድሕሪ ሕጂካ እዛ ዘረባ እዚኣ ክሰምዓ ይደሉኒ
0: በቃ ኣኺልዋ መልሲ ክሳ
2: ምሕረት ዮ ደልኪ እንታይ ምክለኪ ኢና
0: መኺዳት ሰምዕ ቆልዓ ይኮነ ንእመን

ዳንኤል ዝክድውለሉ ማንጎ ደፈር ጨምር ዘይባሉ ክድውል ንሚካንተ ነገራ ምናልባሽ ንሚካንተ ነገርዋ ክሰርሕ ዝኽእል ሓድሽ ሓሳብ ቀሪባ ክፀናሃለ

0: ሰላም
1: ከመይ ቀኒኻ
2: ንሕምለቀና
0: ሰላም
2: ኣድያ ኸ ዳሓንዶ ኮይና
0: ዳሓነ ኣብላኸ መስከር ሕጅስ ዳሓና ኣለ ሓንቲ ኸዳ ደለይካ ኣለኹ ግድ ልካኒ
2: ሓቂኻ ስራሕ ግዲ በዝሓካ ኮይኑስ ክረኽበካ ኢለ ክረኽበካ ይከኣልኩ
0: እሱ ሓቂ ቅሩብ ስራሕ ፀዕቐና ዳሓር ከዓ ሕጂ ዝቐረበ ግዜ ንእሸ ናይ ኮርስ ናይ ሙዚቃ ጀሚረ ሲ ግዜ ምእኸል ኣብኒ
2: ድሓን ፅቡቕ ስራሕ ኣይስሳን ዳሓር ከዓ ምእስነትካ ተከናውኖ ምስዕበኻ ዓስብ ኣለዎ ብዝኾነ ብዛዕባ ሰሊና ክዘላርበካ ደሊ
0: ብዛዕባ ሰሊና ዳ እንታይ
2: ሰሊና ንስምካ ካብ ኣፋ ውፃዕቶ ይትፈልጥኒ ሄኖ ከምዝገበረ ሄኖ ከምዝገበረለ ናበለት ንቕለትካ ክዝርዝር ትበል

ኩብራተ ተኸታተልቲ መደባት ሞዛይክ ዝተመደበልና ግዜ ኣኺሉ ኣብዚ ክንፍለየኩም ኢና። ብዛረብናልኩም ትሕዝቶታት ድማ ዓጊብኩምን ተዘናጊዕኹምን ክትኮኑ ተስፋ ንገብር። ምስኣላይ ኣፎም ፀጋይ ብምኳይና ምሳኹም ፀኒሕና ዝመፅእ ሰሙን ድማ ብዝተፈለየ ትሕዝቶ እዩ ክኸውን ምረኸብና። ክሳብ ሽዑ ሰነ ቅነ ክኾነልና እናተመንኹ ምስተረፉ መደባት ኤርቲቪ ብሮምሸት

0: ኣነ ቆየት ግን ኣብደቱ እውን በተበይት ዓንዳቂ ከልየ ክምንገቢ ቀለም ወበረቀት ርፍኢ ውእሊ መተፋይ ወመትጋሳይ ድመዶሻት ውትዑስ መጎጎታት ውእሊታት ከምቤሉ
1: ኣፉኩም ክእኒ ንብል ወዓመልኩም ባሕ ከቡትኩም እግ ናብሽን እግላ እናትፀበር ወመቕጠንኩም ነዲፍ እግ ልልበስ እግና ልፀበር ዲብ ከም ግ ንትከፈል ሕና ሕና ዲብ ከም ግ ንትከፈል ኣብ ሕሴን ሽት እዚ ኣብ ሕሴን በስ ንፍስኩም ቃድሮ ኣነ እግል እድረስቱ ብግስት ልዮ
0: በዓልታ ግቢ በዓልታ ግቢ ምሕሴን ካብ ቀለም ወረሳስ ወደፍተር እንዳረፍዓ ክመድረሰት ክትፈረሪ ኣንሳይት ዳርሰት ህያማን ውሓሰት ትብለከልየኩም ስል ይጋይሰም ሕሴን ኣንሳይት ዳርሰት ታክያት ናይ ምጅተማዕታ ዋዕድሉ ጠበቀል ክተኣሚሮ ለለግልኪ ኣነሄ ምሕሴን ጁከት ወለት ዕስማን ጁከት ወለት ዕስማን ሓድገቶ ካልእ ወድዋን ረፍዓት ቀለም ብኣማን እግል ተኣብደቅ ወየት ምን ኣግማም እንደእበይ ሓለኪ ውሳናቀ ክረቢ ክበ
1: ኣናማ ኣብ ሕሴን ኣብ ሕሴን ሸካን ኣብ ሕሴን ሸካን እግል ኣብደዮት ቆየት በገሰ ጁከት ወለት ዕስማን ስበቶ እትቆልኩም ብኣማን እብለኩም
0: ያ ርእሰኒ እሰብት ረቢ ክመን እሰብት እንትመሰ እንቲ ኣነ ፈድቢ እንትፈድቢ ላኪን ወለት ዕስማን ኣነ ግል ይበለኪ እንወክድሊ እንትገድም ዓደ ግል ድራሰት ተዓሳቅሪ ወትነውህሌክ ይኮኑ ወትዳለ እዩ ምሕሴን ይኮን እንት ለግል ድራሰት ወኣብደወት ቆየት ክተእብድለ ብግስት ለሌኪ ካስብዒኒ ወለት ዕስማን ኣዚ ሕና ምግልጣለብ ምኒናቱ ተመድሓራት እንት ለመድረሰት ሓቆት መምኪ ያዕኒ ብዕራይ ተስታይ ምመደፍ ገዚፍ ምብዔር ወት ቢሻሪ ምነገል ቀራን ኣሊና ግና ኣእምሩ መላይ ፀርና ግን ይፅር
1: ኣላ ሕሴን ምለረዚ መመት እዩ ትትከረቡ ሓረ ንዓረቡ ክምበፅሓናሁ
0: እላቱ ከኸላስ መስ እንትረብልስ ድኪ ውሕና በበት ፀርና ክመንፃውርታ ከድም ሕሴን ኣነ መላይ ስብዒኒ ጌጣባጥና ድኮን ኣነ ገድም ግለ ቃድት ልግለ ኣምርት ሌክ ለይሆም ናይ ዓደ ከም በጋሽ በርካ ገይሸለይኩ ኣሚነ ሌክ ማሚ እላ ገይሸለይኩ ብጉስ ሸለይኩ ብጉስ ጠናት ላዋላትኮትኪ ለውላድ ለውላድ ለጃርዲን ኣሞቱ ደውኢተሙሎም ኢሎም ወንቲ መሄር ኣቂቦም
1: ወፈድቢፈድቢ
2: ሰልመ ወለት ኣድም ለብጥናተ ከም ዘራፍ ምልዓል ኩሉ ሸንን ከቦታየ ከም ኣሪባይ ለምንማይ ዋዲ ሳምን ግያሰ ከም ሰገን ከታዕ ትብል ሸንከት ቀደም ምን ቤተ እስግሱግ ሰብክ ወሳግም ክዳር እግልቲ ከማኩም ኣለሊ እሊ ኩሉ ግልኪ ትበለይ
3: ንሓርከይ ነደብ ኣርሃለ ወዳፍእ እሊ ሕላይ ንወስርኤካ ሓቆካ ሰብ ልሕዘ እዛ ዓለሎት እንደይገብእ ግተኣምረ ልብእካ ሰላድሌጠተእስትህልሌካ ግተኣምር ኣሃ እለ ግሩሽ ውዕላል ህየኒ ይባየ ኣምዕል ፈርሓትካ ወብርሃንካ ግዓልልግልካቶ
2: ያ ሰላም ማህየት ናይ ሓተዮም ወእድገበይ እድገንድል ኣዚ በስ እግል እወስክኪ እግል ተወስኪኒ ሰልመ ልእሲትሪሻይ ለብላየ ቀይሕ ለገረብ
3: ረይሕከፌካ እብል ወስ ግተኣምር ናይ ኖዶ እንዴት ሃፖካ ትሕሻካ ትገብለካ
2: ኣሃበጋ እግል እይትትዓሲ ዲባ ኣሃ ዲብ መስከባ
3: ላ ትዕስራት ኣመሊ ኢቶም ግተኣምር ሰልመ ለወሮት ገፀ ሓቆት በገሰት ይተቐብል ገፅ ቅረእት ልብሉን ሳሚዒ ንታ
2: ዓብ ሰኒ እምር ሓቆቀና እስኪ ሸር ክል ክልአና ስምዒ ሰልማ ለኣሽቃለ ዲቡ ግድብ ትዓልኪ ተዕወትኪ ዲቡ ኣነ ክእኒ ክምሳሊክ ተመኣሳሳት ናይ ለመካትብ እግል እገድም ሓዝህልዩ እሊ ሽቀለ ናሓር ወለ ጀራዲን ደሬኒ ከመሸከምና
3: ወሌሎ ይከበርሃ እግን እሊ ኣሽቃላት እሊ ነትበላቲ ድራርየ ሽቕልካ ይትጠለቐካ
2: ምእቲ ዳሓን
3: እንታይ ይኮን ሕና መለሳምናይ ፈስል ኣክለስና ይትከበተውና እሊ ሽቕለ መካቲ ወለ ማእሰሳት ርኢካ ምን ዓስር ክልአ ገፅዓ ሌጠልሓዝሎ እንታይ ቆየት መብዱይ እንታይ ሕሻካ
2: ኣነ ቆየት ኣፈዮ ኣብደይከዋ ኣነ በሊ ሰልአስ ሰነት ሰነት ሰነት ዲብረስ ኣሒድ ሰልአስ ፈስል ዓባይ ገናዳታት እግል ሰልአስ ሰነት 36 ሸሃር ላሊ ዲብ ሓፍዝ ዋድሃ ዲብ እደርስ ጅሩስ ዲባን ተእምሪ ለኪ ንስ እዘ እታ እንግሊዝ ሄኒ እፈላፈስ መራ ዚስኢስ ማይ ካብ ወዚስኢስ ማይ ከቲ
3: ጀስስ እንታይ ከፍየካ ደም ኣምርካ ድግባ እንሻላ ኣነ ድሙካና ላገጊ እንደይትእምሩ ሳክት ይትደራግግ እሊ መካቲ ወለ መእሰሳት የ ግተኣምር ምን ዓስር ክልአ ፈስል ወልዓ ሌጠልሓዝሎ
2: ከዘንቲ ብትወድልግዲ
3: ኣነ ኣወል ሰጀልኮ እሊ ነታርፋቸ ለሰልአስ ሰነት ታስዓይ ክዓስራይ ክዓስርሓተ ዕምሪ ኣቤልና ልግባእተን ወምኑማ ወልዓል እሻለ ግል ወስክት
2: እለላቱ ተተሚመን ማዕና ናይ ሰልአስ ሰነተን ናየ በዝሕ ራብዓይ በሊ ወሓምሳይ ወሱሳይ ወሳብዓይ ወሳምናይ ከታስዓይ ክዓስራይ ክዓስርሓተ ክዓስርክል ኣላሁ ኣክበር اقل عشر سنوات انت هتدقل اصلاحته يا
3: الله يا وقفت الايكاحي فايتو ولا حد انت مرئك قد تدرس قدر انت بس بقصني يلا مع السلامه
2: امان كيتو كنكم ساليك يلا ارهد بقص قويت قلت ابدي اتمساسات وقل اتمساسات ودي بمكتب اقل تشكي سلمى كادر يشاي قلت اجزي منوت بو قربت انا بس ابويا حدار يا الجزائر من قبي طوال جاردينو قل حدقوتو ودراسة تلقى التلاليت مع السلامه.

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቐርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም በኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር

0: ባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
1: ዛት የላ ምስተዓደገ ተረሲዕ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና
2: በሉ ብሩኽ መዓልቲ ምሕረት ውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም።

መደብ ናትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

Sabbath. እታ ቅለይ ምቀብለት ባሓርቃያ መደርሳት ረውዳ ተሓረያ እስ ብደልየት ውላደት ዕዳጋ ሓሙስ ከተማት እምዋ ግርዝ እግል ልትዋቃል ከድም ወእስራኤል ወልብናን ለወዲያሁ ህድግ ሳብዓይ ደውረት እምበል ፍገሬት ክምሰልታማ ተኣመራ ኣርጀንቲና ወኢኳዶር እብ ሕበር እግል ክደማ ለለኣቃድር ንትፋቅ ወተያ ወዲብ ታይላንድ ዲመድረሰት ገባ ህጆም ስላሕ ገፊፍ ምንለውሕዶ ሰብዕ ነፈር ክምሰል ቃተለው ተሓበራ ካብ ሓይሳም ሓይሳት መታቅብላትና ኣክባርለ ሰዓት ይብለታ ምሃላ ምስላተለየ በራምጃትና ወቅት በፊት ንተምኒ

እታ ኣካን ሽቕልካ መዓላ ጅኒ ተሓቑብእካ ጅና ካት ወቅቱ ተጠበ ጅና ምን ሓሊብ እሙ ግል ርከቡ ለወጅቡ መናፍዕት እቲ ወቅቱ ረክቡ ወምን ኩሉ ህየ እማት እብራሓት ሽቕለን ሸቕያ

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ ዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስ ስራሓቱ ዘላለ መደብ ኢና ናብኹም።

0: ኣብ ዓንጉር ቀፀፅ እንደበሎ ብማፀቦ ህትውቱ ክንእቱ ዝሳልፍ
1: እግልቲ ሃዶኦ ግለል ኣብ ዓንጎር ለገብ ኣጅና ከምሰልጠባ ሃዋ ግልፍ ገር ሓቆ ግትስደት ቀድርጋእካ ከፎ ግትስደት
0: ኣይዋ ዘሊ ብሕክምና ኣክተር መራት መጣ ወሕክምና ሓይል ሓኪሙ ወዴ ኣወል ብዕድግል ኢል

0: ቀደም ውላደተን ዲብ ሕክምና ብዙሕ ሓብረል ሃዩበን እንደ ደርሳት ለመፀ እንደ ደርሳት ለመፀ ከእሊ እሙር ላ እቲ ኣሕስን ሓይስ ይኮን በዲር ኣይዶል ዩነት መፅእ ቡ በኬ ገለ ወብዓንጎርቱ ልበሃል ዲብ ሕክምና መፅ ሓቲ ትረክብ ዲቡ ክእለ ገበ ኢለ ኣለና ኢላ ኣጥበዮት እቡቱ ዓስር መደ ሓብሬታ ሃይቦበን ክእለ እዚ እሊ ናይ ላይቱ እሊ ናይ ህያት ናይ ሕክምና ብዙሕ ሕፍዝ ይደግፉኒ ብሂል ኣላ ሰራሕ ግስዓት ፍለይታ ምሽክለት ኣላባ ትነፍዕ ማና ሃዋቱ ገስዕ ላኪን ዕላጅ ግል እልሽ እሊ ይኮኒኒ እልሽ እሊ ዋ ሃዋ ኣት ለ መንገቢ ክነሰብብ ሃለ መንገቢ
1: እዚ ዲብ ጥባይ ወክድ ግልትፈንተሉ ለሓየስ ወላ እተ ኣለሓዛ ዲብ ለኣለሓዛ ውቀት እተ ኣለሓዛ ኣካን ግለጥ በብእቱ
0: ኣይዋ እዚ እተ ኣለሓዘ ወቅት ለህቱ ሓዘ ዲ ኣኑ ወቅት ወዲካ እግሉ ምንገቢ ወቅት ምናስብ ይገቢእኒ ሻንኪ ደ ልጅና ለ ጥፍል በስ ምስል ለ ምንገብ ሒሰት ወለ እም ወላ ጥፍለ ምስል ዝፈናትዮም ይትምፃኦም ክን ላኪን ዝሩፍ ህለየታ ዘ ሽቁል ገይስ ሲት ሸቃሊ ትገብውሊ በስ ምግል ምግል ትፈንተብዲ ምግን ብሰዓት ገብ ምንገብ እዚ ስክ ሰለስ ሰዓት ልብለካ ምን ሰዓት ውንስ ስክ ሰለስ ሰዓት ኣብ ምሄኒ ዲ በምዕል ዲ ብ24 ሰዓት ምን 8 ስ 1 ክልአ መረት ጠበህ ለመንገቢ ካፊቱ ምን 8 ስ 1 ክልአ መረት ላሊ እንዳሓበርካ ባህለቱ ኣብሄን ብሰዓት ግልተ ፈናትዩ ገባት መንገቢ ሰዓት ውንስ ስክ 3 ሰዓት ምን ሬማ መንገቢ እሊ ብሊ ሓለት ላ ምን ሰዓት ንስ 2 ሰዓት ዲቡ እንደ ፈናትየ ትብሉ ላኪን በስ ምግል ተኣክድ ብዲባ 24 ሰዓት ዲቡ ምን 8 መረት ኣስክ 10 ክልአ እቲ ወቅት ለ ምን 10 መረት ተፀቢዩ ለት መንገቢ ዝበልካ ትቀንፅ 10 መረት ብከፋፈለት እግሉ መንገቢ ሲትካፊት ካፊት ኣፀብሕ ለት ምሽክለት ኣለባኒ ላኪን ምግል ትራቅብ ዲባ ለእሉ ተፀብሕ ለየት ከፍዩ ሃላ ወላ ከፍዩ ሃላኒ ምግል ተኣክደ ብዲባ የኒ ክማላ ብልኮክ ዲ በሽንቱቱ ክልአ ዲ ብዕምዕል ከም መረት ሸይን ሃላ ኣው ከም መረት ሓፋዙት ኣጣሊል ሃላ ኣው ከም መረት ኣሸይነቱ ለየን ብሊ ግል ተኣክድ ብዲባ
1: ግል ጥባይ እዛ ግልእም ግል ጀናሌጣ እንዳይገብ ግልእማ ማንፋዓት በቱ
0: ብዲባ ኣይዋ
1: ክልአ ሸይቶ እዘ ግል ኣምርሓ ዘለለ ይኮላ እም መት ናፋዕ ምና ኣጥበዮት ከምሰልሆ ብእኪት ለለእስር ዲባ ሀየ ለለገብእ
0: ኣይዋ መናፍዒ ተዘለ ሓሊብኦም ኣጥበዮት ሓሊብኦም ግለ ጅናቱ ስክለ ንሃድግ ዲባዓና ግለ እም ሄኒ መናፍዒት ብድቡ ሚመታክል ሄ ንሳድፍ ዲባን ሄደ ገባና ምግ መናፍዒት ናዩ ብዙሕቱ ገለ ምኑ ግል ኒባል ሓቆ ገባና ለእሲ ሙተዋስ ግሩም ታፀብሕ ታጥብዮ ለት መንገብ ልጅና ግለ ምነፍዕ ሓተ ዓፍት ናያ ሓቆ ሕርስ ሓቆ ወልደት ከማ በዲር ቀደም ውላደት ላዕለ ዲቡ ግልታቅብል ሚዛነ ናቅስ ኢሉ መናፍዒቱ ካሊእ ኣርሓም ምንገቢ ኣርሓም ዲብ ኣካኑ ግልቅብል ነፍዕ ኣኑ ሎም ኦክሲቶሲን ወ ብሮላክቲን ብሉ ሆርሞናት ብሎም ላዓልና ኢሎም ግሩም ሸቀቦ መንገቢ ኣርሓም ለናይ ለሲ ከም በዲሩ ግላቅብል ግሩም ግላቅብል ሓቆ ሕርስ ላዕለዩ ቀደም ውላደት ግላቅብል ነፍዕ ዲብ ኣካናቱ ኣቀብል ጨባባጥ ኣህል ኣጥባ ሄኒ ሓቆ ሓሊብ ተኣከበ ሌጣ ወይ ኣጥቤት ምኑ ንገብል ሓሊብ ለ ተኣከበለ ንሰር ብዙሕ ተእሲር ለመፅእ ዲባ እንተሃብ ለመፅእ ካሊእ ተኣከበ መንገቢ ግል ዶሩ ሕበጥ ግል ሕበጥ ቀድር ይሓልበት ሳሒልቲ ምምክን እንተሃባ ስክል ጠወር ጊድ ክትብለስ ትቀድር ትሓልቡ ላኪን ወጃዕ ግል ተቀድር ክእሊ ምን ሓጃት በሲጥ ቀሊል ርኤና መንገቢ ለጥብ ግሊል ሕበጥ ወጃ ግሊል ውደ ዲባ ወሓጃት ዲ መደረተ ለምፅሩ ርኤና መንገቢ ሚዛን ግልንቀስ ተማም ኣጥቤት መንገቢ ካሊእ ሎም ሆርሞናት ልሎም ልምብሎ ዓለ ምነፍዕ ሲት ሚዛና ግሮም ግልምፃእ ምን ሕማማት ሽኮርያ ስከርዮም ሕማም

0: ርምኖም ንዳፍዕ እግላ ግሩም ኣብ ቤት መንገቢእቱ ካሊእ ኣንበል ዋጅብ ክልተ ዓመት ይትቀድር ዘለ ግሩም ተጠብሕ ለት መንገቢእ ከመለም ብልዓና ዲባ ምዕል 24 ሰዓት ሰማን ወቅተ እንደቐንጠት ጅና ኣ ቤት መንገቢ ዓስር መረት ጅና ካፊ ኣ ቤቱ መንገቢ ልኢት ሓሰብዕ ምስ ነግሊ ሳድፈ ይቀድርኒ እግልሚ ኢ ብልለየና ኣለዎም ሆርሞናት ኣለዎም ናይ ኢሎም ፕሮላክቲን ዋገለ ምስል ሓሊብቶም ህቶምቶም ኣካን ዓባይ ፃብጣምላ ኣለው ልዎሆም ናይ ወሊድ ናይላ ደውረታ ወሊታት ህቶም ይኮና ሎም ዕርፋ ጭቁጣም ኣለው እሎም ቶም ኣካን ፃብጣም ኣለው ኣካን ዓባይ ድበል ኣለው እዚ መወድእ ሎም ዳፍዕ እግላ ማና ኣለ በል መርናምጅ ዳፍዕ እግላ ወላ ምስል ኢናሳ ተራከበት መንገቢ ዳፍዕ እግላ ኣሊ ኣጥብዮት ማለት እዩ ልቡ ብዙሕ መናፍዕት ብዲቡ ካሊእ ወለናህየት ናይ ዓጭሞታት ሎም ናይ ኣስራር ውእሊታት መግሉ ዳፍዕ ግለግ ሓሪታ ዋጅብ ኣጥቤት መንገቢ ኣጥቤት መንገቢ ላኪን ክመለብለክይትዓልኮ ዲበ ድብሉ ብዙሕ ሓሊብ ተኣከበ መንገቢ ልፍገር ብዲቡ ወጅዓ እንታብ ናይ ሓሊብ ለመፅኦ በርዱ ሎም ሆርሞናት ሎም ህቶም ሸቁ ወ ሓሊብ ልዕሉ ሸቀው ሓቆ ይፈግረ በርዱ ምል ኣመፂ ናህየት ሰረጣ ናይ ጥብ ወናይ ኣርሓም ዲቡ ልጣወረለዮ ምርሊ ከብሎ ዋጅብ ኣጥበዮት ክና መናፍዒት ብዲቡ ንእሎ መሻክል ዳፍዕ እግላ ወነፍዕ እግላ ክመሰሚ ኢላዓና
1: ግል መታቅብለት ቴሌፎን ግል ነቦም ሓይሳም ሓይሳት በርናመጅ ገለብ ድሓን ታብዕሎ ለይኩም ናዮም ኣርእስና ኣህምት ሓሊብ ለክስስቱ ጋሻይና መነስ ብዳሌት ኣሮተ ቆርፈት ሻፍ ገትራ ድኢትዎ መራዓየት ሓማይም ሳልሕ ሓምቱ እተሰልኩም እግል ትስኦሎ ረአይ መንብኩማ ረአይኩም እግል ትህቦ ወግል ትወስኮ ትቀድሮ ቴሌፎንና 12474 124544 እተሰልኩም እግል ትሻርኮ ትቀድሮ እግል ናተላለ መስኡልየት ናይ ለእም ክልዶል ግልታት በህልየት ለ ግልሚ ለጅና ግልዕበ ብሓንገሉ ምንገብ ብገረቡ ላኪን ዲብልሀ ለሙጅተማዕ ምዶር ሃላሎ ለእም ክምራዳ ግልታት ብራሓት ክትርከብ ወቀት ክትርከብ ዲብ ቅሩባ ጅናሃ ክትርከብ
0: ኣይዋ ግሩም እላዴ ክልአ ገበይ ግንረኣያቱ ላሓተ ገበይ ምና ለቐርባ ምና ኣዳማ ለገቢእ ግላ መሳዕደት ለየት ወለካሊእ ሂኒ ብደረጀት ማእሰሳት መምኪን ለእሲት ሸቃለይት ናይ ሕኩመት ማእሰሳት ሓተ ትገቢእ ናይ ሕኩመት ልግባ ወ ናይ ተጃሪ ትግበ ድቡሽ ሸቀ ትገቢእ ኣዘን ክልኤቱ ሓተ ምና ቐርባ ምን ብእሳ ልግባ ውሉ መራዓየት ገቢእ ግላ ዛኣት ላ መምኪን ኣዘ ሓቲ እሲት በይ ናይ ገብአት ምንገቢእ ኣሎም ዝሩፈ ኩላ ለይ ገበርት ክትገዳዕቱ ሙተማዕና ለኣእምሩ ለእሲት ዲብሕሪ ሰለየ ትበል ዛቱ ማሻ ትባረክ ለግሩም ላስተፊደ መኑ ለእስክ ልሕርስ እግልሚ ክማ ዘመን ብዲእሊ ዘመን ሊ ብዋጅብ ኢሉ ካለሰት መንገቢእ ሓተ ይነቅስ ምና ላኪን እሊታት እሊ ዘመን እሊ ወቅት ልግል ዲብ ሽቁል ግልኢትግስ ዲቡ መገለ ግል ኢልንቀስ ምና መሳዕደት ምንዕያ ኣለናያ ገልትግባእ እግለ ዲባ ምን ወቅት ንስተደየከ ዲባ ሓጃት እግሊ ተትሓዝ እዩ ብናህየት ናይ ማእሰሰት ኣብ መሄ ለሸቀ ዲቡ ትካል ገባእ መንገቢ ሄና ደሞ ንቡታ ለ ሕና ከም
1: ትካላሎ መርሓባ
2: ኣሕመድ ምን ኣስመራ
1: መርሓባ ኣሕመድ
2: ኣና ዲብል ክሱስ በርናብጅ ራእየ ግል ሓትሓት ዝዓልኮ
1: ትሰኒ
2: ኣወል ከልሹም ግል ሓምደካ ሓዚ ዓኒ ኣብ ክሱስ እሊ በርናምጅ ለፈለግና ድራሰት ክንወስኽ ናዓበ እሊ በርናምጅ ኢለ ኣባዳልየትኪ ግል ሓምድ ሂኒ ሓምድ ኦረት ምና ሸባባት ዓኒ መሰል ሰኔቱ ኣብልበርን ሕምቶ ኣብ ሸቀ ዝሓዘ ዓኒ ምንድልለለዩ መድረሰት ንወሰካ ዲብላዕለ ደረጀት ክልብፃሕ
0: ናተላለ እዚ ዲብ ናህየት ናይ ማእሰሳት ለዲቡ ሸቅያ

0: ናእደ ንሕና መንቡታም ኣለና ዲ ይብል ኣሰሰትና ና ስ በዳልያ ጥሮታ ደይኬር ሙሉ ለይብዲበን ሎማት ጀኒተን ጀኒት ለልትርዕ ዲቦ ኣካንላ ዲቦ ማፃ ለጀኒተን ሙስ ዲብ ሽቁለን ተሽቁለን ሙስለ ሽቁለን ዲቦ ማፃ ኣቡ ሰዓት ከማ ለበልኮ ከዓ ኮለ ሰዓት ምን ሰዓት ወነስቱ ክልእ ሰዓቱ እጉል ንገዛ ኣጠብያ ወማፃ ቤት ሓትጋቶም ንገብል ግን ፍርሰት ለ ይትረክባ ክብ ደረጀት ናይ ለሸቅያ ድሂቡ ማኣሳሳ ትገብእ ለምግክ ነመሳዓደ ትረክባ እንደ ገይሳ ጅናህ ጠብያ ወዲብ ሽቁለን ሰዓትፋ ከምና ለምስዳር ለና ሰዓት ልህለያ ሃላ ማኣሳሳት ስብዳልት ናይ ሮተ ህለየት ኩለን ማኣሳሳት ከምሰሉም ቦታት ህለያ ከእሊ ሓተ ም ነመሳዓደ ለ ትገብእ ብ ደረጀት ናይ ማኣሳሳት ንዓና
1: ተለፎን ግናትሃሎ መርሓባ
2: ኣሰላሙ ዓለይኩም
1: ዓለይኩም ሰላም
2: ክፈለይኩም ብምሻረከት ንሻርክ ቤና ምስ ዶክተር ንትራከብ ቤና
1: ሳድ ንትፈደል መን እንት
2: ኣዩ ሓሲና ተባህል መንከረን
1: መርሓባ ሓሲና ትፈደል
2: ኣዩ ላዓለ ግልና ኩሉ መረት ነዚፍ ወደየ ክልአ ሻሃር ይበፅሕ ድብየን ኣሊ ክልአ ሻሃር ይሓልፍኒ
0: ለሚቱ
1: ከም ወለድክ
2: ላ እ ወልድ ነዚፍ ወደ ኣምስትና ናየ ከምስተ ንዝህር ክልአ ሻሃር ወደይኮም ንገብእ ዓንሳት ንህርለኮ ክልአ ሻሃር ውስቡዕ ወደይኮም ገብእ ገይስምኒ ዲሙ ሰበብቲ ላኪን ይኣመርኮኒ ኣርባዕ መራት ጋይስምኒ ኣለክኒ ዲ ብክላል ሰነትን ሰበቡ ላኪን ሚት ይኣመርኮ ዶክተር ትስተእሊ ግዲ ሓዘይኮ ማዕለ ባረከ ለሲክትኒ ይበሉ
1: ተማም ሽኩረን ኣርእስና ጥባይታ ላኪን በሊስ መንቦ በክት ግናባ መርሓባ ሽኩረን ሓሲና
0: ኣይዋ እዘላ ንኣየት ፍርዱላ ርእስ ምና ኣንቲ ብህለታ በሊስ ንኣየት ጥባይ ዎ ሓሊብ ማዕንቱ ለመናፍዒት ናየው እንተይኮን እዘላ ንኣየት ናይ ሓሲና ትብላ ላዓለት ምምክን ዲብ ሕክምና ቀርበት ይቀርበት በር ወድሕትና ላኪን ዲብ ሕክምና እንተቀርበት ብዙሕ ለሻ ምምክን ሓጀት በሲጠት ለቀሊል ሓጀት ግልቲ ውዳያ ለብዲባ ሎም ኣርኤች ፖዚቲቭ ኔጋቲቭ ዝበሃል ኣሎ ብዙሕ ላ ድሕ ሕክምና ዓምለበስ ድብ ሕክምና እንተቀርበት እሙር ግል ትፈታሕ ይቀድር ግልተ ሞ መባእ ለባኒ እሺ ቀሊል ይኮን ኣርባዕ ምድረት ወለገለ ሓቁ ገይስለ ዲበም ሕክምና እንደገይሰት ግል እሙረ ግልትእለይ ትግባእ ብዲባ ዲብ ሕክምና ግልትቅረብ ብዲባ ኣ ምሽክለት ላ ገልሚ ትብል ህለየት ዛት ሻህሬን ይሓልፍ የላኒ ዲብ ሕክምና እንዳቀርበት ምርመራታት ላ ለገቢእ ብሕስ ላ ሓቂ ሆ ግል ተኣመርቱ ግራሁ ምህ ላ ለኪመፅለላሰብ ሰበብ ግልትወዳሕ ቀድር
1: ዲባ ላእም ኩልተለተ ግል ንስዳያብና ምን ዓይለታ እንደንበተ ለማእሰሳት ለዲቡ ትሸቀሌት ኩሉ ለምጅተማዕ እዘ ግላእም ኣብ ግለ ጅናና ሰደና ምንገብእ ዲብላ መጅተማዕና ሃየኒ ገለ መንፋዕት ንወደ ለና ማለት
0: ዋድሕ እላ እላ ክመልኦም ብሎን ዓና እላ ሓሊቦም ብዋጅቡ ትነስአ ምንገቢእ ለሙጅተማዕ ምናምና ብሎ ዓና መሻክል እሎም ምን ሕማማት ምንሎም ናይ ማዕናውያት ናይ ረእሲ ምኑ እለይ ሸቢቁሉ ብሎ ለየን ሓጀት ምህምጡ ጎልዳን የለዊሽ ዝበሉ ብእንግሊዝ ግልሚ እለይ ብዙሕ ብዲቡ ስክ ለን እለን ምዒላት ለን እብዋጅብ ረክበየን መንገቢ ዋሕሪማ ሓቆል ሓሊብ ሕብሩ ቀየራ እለን ኣስክ ስስ ወርሕ ስስ ሻሃር እለ ህጊ ህለለ ደጋገመ ዘ ናህየት ናይ ውዛረት ዓፍየት ልግባ ወለብለ ሓሊብኦም ሌጣ ሓሊብኦም ሌጣ ሓሊብኦም ሌጣ ልትበሃል ኤክስክሉሲቭ ብሬስት ፊዲን ልትበሃል ግልሚቱ ብዕድቱ ግል ተሓበርታ ኣለውን ኣስክ ስተ ሽሁር ከማ ንብሉ ልዓና ሰማን ኣስክ ዓስር ክልአ መረት ዲ በምዕል እቡ እንዳ ኣጥቤት ኣስክ ስስ ሻሃር ኣጥቤቱ ምንገብእ ልጅእሊ ማሻ ለው ትባረከላ ዘ ባሪሕ ምስተቅበል ግልሃለ ግሉ ልጅን ኣለ ምን ሕማማት ትሩት ገብ ጅስምናዩ ልጅስምናዩ ማዕና መዳፍዒን ብድ ብጅዋ ኣሎም ኣንቲቦዲስ ብሎም ኣለና ኣይ ሕማም ግሎም ፀቱ ይቀትርኒ ኣይ ሕማም ሎም ካተን ሎም ናይ ባክቴርያ ንተሃባትኡ ሎ

0: ጽሎም ሎም ንዳፊ እግሎ መልእለ ንቁስ ሰበት ሰዓደፍቱ ለጅስምና ኣይ ደወል ዲብል ሃይቱ ዲብል ሓማቅ ገይስ ዋሬታ ሓመል የቀድርኒ ባሪሕ መስተቅበል ግልሃለ ግሉ ናፍዕ
1: ዘላ ውቀትና እንደይ ትገይስ ሓምስ ደቂቀ ተርፈተለየ ዝብለና ኣላ ኣፅበሮት ወሰው ክነብራ ኣፅበሮት
0: ወሰክ ናብራ ኣ ኣስክስ ሻሃር ለብዲቡ በስ ሓሊብኦም ለየጣቱ ሓታ ካን በስላ ምንገቢእ ንቁስ ሓሊብኦም ብሕክምና እንተኣዘዛ እግለላ ሓሊብ ለናይ ከፈ ይህላ እንዲ ቤላዋ ብሓኪም ኣዘዘዎ እግላ ምንገቢ ግልተኣ ግልተ ወሰክ ድቡ ትቀድር ኢለ ላኪን እጃዘት ና ሓኪም ለየጣቱ ኣስክስስ ሽሁር ቤልና ለየና ሓሊብኦም ለየጣቱ ምኑ ኣስክ ሰናት ለገቢእ ኒ ብሓጃት ሰተ እንዳኣመትካ ኣስክ ነብራ በልዕ ዲቡ ሓተ ወሪሕቱ ሓተ ሰነ ስክ 1ስ ክልአ ሻሃር ከምል ኣብል ትወስኩ ምንስስ ወልዓል ክትወስኩቱ ሓቆውሃ ምን ሰነት ኣስክ ክልአ ሰነት እለ ዘ ናህየት ና ኣቅበሮት ዲቡን ገይስ ለየና እለ እ ኣብ ሕርያን ናይልኡም ወለ ናይላ ጅናቱ ለገይስ ምን ሰማን ወቅት ምን ሰማን ደርበት ዲባ ምዕል ጠቢሉ ዓላ እንደነቀስቱ ለገይስ እደ ምሽከለት ኣለቦኒ ሓተ መረዲ ወላ ሓቁ 1ስ ክልአ ሻሃር ምኑ እዛ ሓሊብኦም ለሃይቡል ዓለ ዶር ለነብረ ዛቱ ምቡትላ ምግልግባእት ለነብረት ሃይቡ ሰበት ሌት ለሰማን መረት ዲባምን ጠቢሉ ዓለ ግላ ንቅሱት ዘ ወላ ክልአ መረት ክልአ መረት ምንጠበ ምሽከለት ኣለቦኒ እስ ክልአ ሰነት ግልዋስልቱ ኣዘ ገድም ምኑ ወልዓል ሕርያን ናዮም ትለገይሶ እስ 1ስ ክልአ ሰነት ላኪን ድሩር ዩቱ ሓሊብ 1ስ ክልአ ወርሕ ምህምቱ ሓቆሁ ሕርያ ናዮምቱ ወለጅናሃ ሕርያ ናዮምቱ ምዶል ፈስሉ እግሎም ክመሓዘውቱ ሓቆውሃ ለናህየት ኣቅበሮት ሄኒ ምን እስቡዕ እስቡዕ ዲብ ሻርሻር እንደቤልካ ሓተ መረት ክለ መረት ተጠቢዲ ባምዕል ሓቆሃ ሓተ መረት ሓቆሁ ኣስሉ በላ ዲቡ ቡገይስ ካልእ ዘ ዲብላ ይሓደግረ ዲባ ኣድውያቱ ምግልንስ ኣድውያ ላ መምኑዕ ምነስኣ መምክን ዘ ብዙሕ ሕፍዝ ጋቢእ እተንሃለካ ደማነት ናይ ንእክድት ለህለየት መሻክል ኢላ መፅእ ኣድውያ ሕውዳተን ኣሕሰን ርእሲት ምን ይትነሲእ ድሕየሰት ገበይ ርእሲት ኣድውያ ምን ይትነሲእ ተኣዛዛ እግላ ምንገቢ ብሓኪም ኣኦምህ ጀበረት ዲቦ ምንገቢ ናይ ወጃዕ ንብሉ ህልና እሊ ጀበረት ዲቦ ምንገቢ ምግል ትንሰ ኣብ ዲባ ብናህየት ዓፊት ሕፍዝ እንደገብአ ዲቦም እኩዳም ዘለዉ እሎም ፓራስታሞል ብሩፎን ቀይሕ ሎም ኣንቲባዮቲክስ እምብሎም እሎም ብሓኪም ነተኣዘዘ እግላዊ ህታማ ናይ ወጃዕ ገአት ምንገቢ ንወሳእ ሎም ትንሳ ትቀድር መሻክል ኢለመፁ ካሊእ ኣለው ላኪን እግላ ሓሊበኦም እግሎም ለጨቅጡ ሰበት ኣለው ኣድውያ ወኣክተር ኣድወይ ሄን ሕፍዝ እንደገባእቲ ይኮን ዩ ምምክን መደረት ብዲቡ ስባበለ ኣሎም ለናይላ ወጃዕ ለቤል ኮኪ ኣንቲባዮቲክስ ምሎም ናይ ረክስ ኢሎም ብሓኪም ነተኣዘዘው እግላ ኣለዎም ደረት ናዮም ሉ ኩሉ ብሕፍዝ እንደ እክቡድ ለማዕና መሻክል ኢለመፅእኒ
1: ባት ቀድረተ ዳዋ ምን
0: ትነስእሰነት
1: ምንገብ
0: ቀድረት ምንገቢ ኣድወ ሕያና ይኮን
1: ጀበረት ምንገብ
0: ጀበረት ምንገቢ ናይ ሓኪም ብሌጣ ግልትንሳዕ ብዲባ ግናተ
1: ናይ ኣኸር ልእከትካ
0: ናይ ኣኸር ልእከች ክማል ብላዕል ኮላን ለዋጅብ ሓተ ኣጥበዮት ከፈቶ ኣጠቢኡ ሕ ረእሲት ብምራደ ዝሰክብ ተጥቢዮ ትቀድር ግሲትን እንታ በስ ለምህመት ሓጀት ሚቱ ጥፍል ዓልቀት ክልትደገፍ ብዲባ ከ ምትሓድ ትደገፍ ብዲባ ምሰር ግለ ጥቡእ ክልሕት ኣቲ ከምሃለ ግልተእክድ ብዲባ ርእሲት ሃዋ ገሊል ንሳ ኣወሊ ወካሊእ ኣክሉ ላ ከፍዮ ላ ወላ ከፍዩ ለ ሄኒ እበሽንቱ ዲባ ምዕል ሄኒ ከማለብየና ሃወቐት ብሰዓታት ገብኣ ምንገቢ ሰዓት ወንስቱ ወላ ክልእ ሰዓት ምን ንልኢረይ ከም ወቅት ዲባ ምዕል ጋ ምንገቢ ሰማን እስ 1ስ ክልዕ ሰዓት ብለ ንዓቀነት ግለ ጅና ብዋጅብ ጠባህ ዝኣከደት ምንገቢ ለብዕድ ግራሁ መፅእ ቀሊልቱ ካዲብለ ተሓፈዝ
1: እልጥብል እንደተጠቢ ፀናሕካት ለበድል ኣክለይ ውቀት ግትንሳበታ
0: ዲብጥብ
1: ክምሰል ፀብጠ እዩ
0: እልጥብ ሓቁ ፀብጠ እዩ ለበርዶ ክዕኖም ባላንስ ትበሃል ኣላ ማና ሚዛንየት እነ ዶ እቶም ገል ኣጥፋል መወዱ ግልሓተይቱ ኣክተይሮ እሊ ግል ይልግባእ እሊ ተጃዋህዙ እግል ሓቁሃ ምን እሊ እንዳዓረፈ ይብል ዩ ልትዓዲ ናሂየትላ ብዙሕ ምሽከለት ይታመፅእ ይበኒ ኣክል ባላንስቱ
1: وقت ثبت تمت دي بلا قلنا اتممتو وقت حارب بعد راس ان شاء الله نتراكب. شكرا
0: خلاص ان شاء الله
1: عيسام وحيسات مطابلت برنامج قال الدحمنا يوم ارسنا ونا يوم برنامجنا دي بلا تمام حقوق الاسامن بعد ثبت نتراكب.

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ ዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛኣት የላ ምስተዓደገ ተረሲዕ ብደገ
0: ተኸታተሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና
3: በሉ ብሩኽ መዓልቲ ምሕረት ኣውርጠሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ዕዙ ሰላምታና ተቐበሉ ፈነወና ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ተምስዩ ሎሚ ዓርቢ 7 ናሓሰ ሰዓት 9 ዝተዳልወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ ኣዲም ዓብዴ ንምክታልኩም ብክብርና ዓደምኩ ፈለማ ኣርእስተ ዜና ኣብ ምዙባ ሰንዓፈን ሽማግለታት ዕርቂ ኣብ ስራሖም ዝሕግዞም ኣስተምህሮ ተዋሂቡ ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምህርና ዝሰልጠና ልዕሊ 160 ምህራን ቅድመ ትምህርቲ ተመሪቐ ሆስፒታል መውለዳን ዕዳጋ ሓሙስ ጥዕና ደን ዕሸልን ምውሓዝ ዝሕግዝ ኣገልግሎታት የስፋሕ ኣሎ ኣብ ዜናታት ወፃኢ ስዑድ ዓረብ ፓኪስታንን ቱርክን ስሉሳ ወታደራዊ ስምዕ ተፈራሪመን እስራኤልን ሊባኖስን ኣብ ኢጣልያ ዘካየዶ ናይ ሻውዓይ ዙርያ ዝርርብ ሰላም ብዘይፍረ ከም ተዛዝመ ተገሊጹ ኣርጀንቲናን ኤኳዶርን ኣብ ሓያሎ ጽላታት ብሓባር ክሰርሓ ዝኽእለን ስምዕ ተፈራሪመን

0: ዝርዝር ዜና ኣብ ንዞባ ሰንዓፈ ኣብ 23 ምሕደራት ከባቢ ንዝነጥፉ ሽማግለታት ዕርቂ ብስርሖም ዝሕግዞም ኣስተምህሮ ተዋሂቡ ወኪል ኢሪና መሓመዳይ ፈራሕ ንዘዳለዉ ፀብጻብ እልልታ ሃብቲ ማርያም ከተውርባ እያ።
1: ኣብ ንኦዞባ ሰንዓፈ ኣብ ሕብረተሰብ ንዝኽሰቱ ክርክራት ብዕርቂ ኣብ ምድቃስ ንዝነጥፉ ሽማግለታት ኣብ ዕለታዊ ስርሖም ዝሕግዞም ኣስተምህሮ ብሓሙሽተ ነሓሰ ተዋሂቡ። ዕላማ ናይዚ ኣብ 23 ምምሕደራት ከባቢ ንዝነጥፉ ሽማግለታት ዕርቂ ዝተዋህበ ኣስተምህሮ ዘጋጠሙ ክርክራት ኣብ ክብርታት ሕብረተሰብ መሰረት ብምግባር ብዕርቂ ዝድቀስሉ ተኸራኸርቲ ድማ ካብ ሃልኪ ግዜን ገንዘብን ተናጊፎም ጉዳያቶም ብቐረባ ዝፈትሕሉ ባይታ ምጥጣሕ እዩ። እቲ ኣስተምህሮ ዝሃበ ካብ መደበር ፖሊስ ንእዞባ ሰንዓፈ ኣቶ ኤርምያስ ሓድጉ ሽማግለታት ዕርቂ ንሲቪላውን ገበናውን ጉዳያት ብግቡእ ኣለልዮም ኣብ ኣተሓሕዝኦም ክኽተልዎ ዘለዎም ሕጋዊ መሳልን መረዳእትኦም ካዕብዩ ብምስኽኻር ኣብ መንጎ ፍርድን ዕርቅን ዘሎ ፍልሊ ተገንዚቦም ርጥዓዊ ኣገልግሎት ንምሃብ ኣበርቲዖም ክሰርሑ ተላብዩ። ሓላፊ ምክልኻል ገበን ኮፕራል ኣቶ ብርሃን ሃይለ ብወገኑ ኣብ መንጎ ሰባት ዝፍጠሩ ግርጭታትን ክርክራትን ብፍትሓዊ ሽምግልና ብዕርቂ ክድቅሱ ተራ ሽማግለታት ዕርቂ ወሳኒ ስለ ዝኾነ እቲ ኣስተምህሮ ኣብዚ መዳይ እዚ ኣገዳስነቱ ልዑል ምዃኑ ገሊጹ። ኣዛዚ መደበር ፖሊስ ንእዞባ ሰንዓፈ ምክትል ተለንተ ክፍለ ተስፋ ዮሃንስ ድማ ዕርቂ ንኹሉ ወገን ዝዕግብ ዘላቐ ፍታሕ ዘረጋግፅ ከምኡ ውን ቅርሕንቲ ብምፍዋስ ስኒትን ሓድነትን ዘውሕስ ካብቶም እንሕበነሎምን ቀጻልነቶም ብዕቱብ ክንዓይ ዝግባአናን ክብርታት ከም ዝኾነ ሓቢሩ። ተሳተፍቲ ብወገኖም እቲ ኣስተምህሮ ኣብ ኣተሓሕዛ ጉዳያትን ኣገዳስነት ሽምግልና ንዝፀንሖም ግንዛበ ዘማእዝንን ተመክሮ ዝድርዕን ብምዃኑ ቀጻልነት ክህልዎ ተላብዮም። ኣብ ንኦዞባ ሰንዓፈ ኣብ ዝርከባ 23 ምምሕዳራት ከባቢ ብጠቕላላ 490 ሽማግለታት ተረቂሖም ዕማማቶም ኣብ መሰልሳል ይርከሙ።
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ኣገልግሎት ቅድመ ትምህርቲ ምስፋሕ ብዝወፀ መደብ ኣብ ኣሕዳሪት ቤት ትምህርቲ ፃብራ ናይ ሓደ ወርሒ ስልጠና ስነ ምህርና ዝቐሰማ ካብ ንኡስ ዞባታት ኣዶብሓ ቅሩራ ሸዕብ ኣፍ ዓበትን ኣቕፋን ዝተዋፅ 163 ሓደስቲ መምህራን ብ4 ሓሰ

0: لا 419 شما قلتات تروقحهم عماماتهم أمس اللسال يركموا
1: ኣብዚ ባሰ ሚናውቂሕ ባሕሪ ኣገልግሎት ቅድመ ትምህርቲ ምስፋሕ ብዝወፀ መደብ ኣብ ኣሕዳሪት ቤት ትምህርቲ ፃብራ ናይ ሓደ ወርሒ ስልጠና ስነምህርና ዝቐሰማ ካብ ንዞባታት ኣዶብሓ ቅሩራ ሸዕብ ኣፍዓበትና ኣፋን ዝተዋፅ 163 ሓደስቲ መምህራን ብ4 ሓሰርቲ መሪቐን እቲ ምትሕባር ሚኒስትሪ ትምህርትን ናይ ስራሕ መሻርክትን ዝተዋሃበ ስልጠና ውጥን ትምህርቲ ኣገባባት ምዘና ተምሃራይ ስርዓተ ትምህርቲ መምህር ክገብሮ ዝግብኦ ኣተሓሕዛን ናብዮትን ከምኡውን ሜላታት ምልላይ ፀገማት ተምሃራይን ኣገዳስነት ስሉሳዊ ዝምድናን ዘጠቓልል እየ ነይሩ ሓላፍ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ መምህር ረሺድ መሓመድ ዑስማን ብወገኑ ስልጠና ብዝተፈላለዩ ምክንያታት ናይ ቅድመ ትምህርቲ ዕድል ከይረኸቡ ዝፀንሑ ቆልዑ ኣብ ከባቢኦም ክመሃሩ ባይታ ዝፈጥር ምዃኑ ብምጥቃስ ሕብረተሰብ ብሓፈሻ ወለድካ ብፍላይ ልዑል ኣድህቦ ክህብዎ ኣተሓሳሲቡ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድ ድማ ብልጫታትካ ዓቂብካ ንዝረአ ፀገማት ፍታሕ ምንዳይ ንምዕባለ ትምህርቲ ሓጋዚ ምዃኑ ብምጥቃስ መምህራን ፍልጠቶም ናብ ተምሃሮ ግቡእ ክሰጋግሩን ሙሉእ ርእሰ ምትእማን ዘለዎም ህፃናት ከፍርዩን ኣዘኻኺራ ኣብዚ ባ ሰሜናዊ ቀይሕ ባሕሪ ብዓመተ ትምህርቲ 2025-2026 ምስተገብረ ወፍሪ 225 ሓደስቲ ነቁጣታት ቅድመ ትምህርቲ ተኸፊተን ኣስታት 14,000 ቆልዑ ዕድል ትምህርቲ ከም ዝረኸቡ ሰነዳት የነፅሩ ሆስፒታል መውለዳን ዕዳጋ ሓሙስ ጥዕና ደን ዕሸልን ምውሓስ ዝሕግዝ ኣገልግሎታት ይስፋሕ ኣሎ ወኪል ኤሬና ዮናታን ዕብዮን ዘዳለዉ ትሕዝቶ ፍርቱን ዓንዶም ክተቕርቦ እያ
2: ሆስፒታል መወለዳን ዕዳጋ ሓሙስ በብእዋኑ ክዓጥቆ ብዝፀንሐ ዘመናዊ መሳርሒታትን ሞያዊ ዓቕሚ ሰብን ኣብ ርእስቲ ክህቦ ዝፀንሐ ኣገልግሎት ክትትል ነብሶ ፀራትን ሕርስን ጥዕና ኣደን ዕሸልን ንምውሓስ ዝሕግዝ ተወሳኺ ኣገልግሎታት ከም እተኣታተወ ሜዲካል ዳይረክተር ዶክተር ዳዊት እስቲፋኖስ ገሊጹ እቲ ኣገልግሎታት ምርመራ ቅድመ ካንሰር ኣፍ ማህፀን ምስ ወሊድ ዝተኣሳሰር ጥዕናዊ ፀገማት ንዕቤትን ምዕባልን ፍርያምነት መፃምዲ ዝሕግዝ ክትትልን ምስኡ ዝተኣሳሰር መጥባሕትን ከምኡውን ሕክምና ትሕቲ 5 ዓመት ህፃናት የጠቓልል ኣብቲ ሆስፒታል ኣብ ቀዳማይ መንፈቕ 226 ልዕሊ 340 ብመጥባሕቲ ዝርከበአን 1208 ነፍሰ ጡራት ከም እተገላገላ ዝሓበረ ዶክተር ዳዊት ዝበዝሓ ካብአን ካብ ከተማ ኣስመራ ውፃኢ ካብ ዝርከባ ንኡሶባታት ዝመፃ ብምዃነን መርኣያና ሰረፀ ዝመፅእ ንቕሓት ከም ዝኾነ ኣረድዩ ጎኒ ጎኒ እዚ ኣፍልጦ ሕብረተሰብ ኣብ ኣገልግሎት ክትትል ቅድሚ ሕርሲ ንምብራኽ ንጎራዝን ፀገም ወሊድ ዘለዎ መፃምድን ኣገልግሎት ሕክምና ንምኽርን መርመራ መንሽሮ ኣፍ ክሳድ ማህፀን ከም ዝውሃብ ብምሕባር ኣዴታት ንድሕነተንን ድሕነት ውላደንን ቀፃሊ ምክትታል ክገብራን ቅልጡፍ ሕክምና ወረድኤት ክረኽባን ተላብዮም ኣብ መወዳእታ ምስ ምምዳብ እኹል ሞያዊ ዓቕሚ ሰብን መሳርሒታትን ቁፅሪ ንዝለዓለ ኣገልግሎት ሕርሲ ናብ ሃገራዊ መወክስ ሆስፒታል መወለዳ ንቆሮታ ዝለኣኻ ነብሶ ጥራት ከም ዝውሓደ ብምሕባር ኣብቲ ሆስፒታል ዝውለዱ ዕሸላት ቅድምን ድሕርን ወሊድ ኩሉ ዓይነት ክታበት ከም ዝረኽቡ ገሊጹ ሆስፒታል መወለዳን ዕዳጋ ሓሙስ ኣገልግሎት ሕርሲ ክታበት ንትሕቲ 5 ዓመት ህፃናት ምኽንሻብ ደቂ ተባዕትዮ ህፃናት ኣገልግሎት 14 ዓይነታት ክታበት ከምኡውን ኣገልግሎት ጥዕና ፍርያምነት ይህብ
1: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሕት የካየድ ከም ዘሎ ኣብ ቀዳማይ መንፈቅ 226 ዘሰላሰሎም ንጥፈታት ምብጥቃስ ሓቢሩ ወኪል ኤሬና ዮናታን ዕብዮ ብዛዕባ እዚ ዝዳለዉ ዜናዊ ፀብጻብ ኣሎ ያሲን ሳልሕ ከቅርቦ እዩ
3: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ኣብ ቀዳሞት 6 ኣዋር ሓያል ቁፅፅራዊ ስራሓት ከም ዘካየደ ገሊፁ ግዜያዊ ሓላፊ ናይቲ ጨንፈር ኢንስፔክተር ኣርኣያ ዳኘው ንኤሪና ኣብ ዝሃቦ ሓበሬታ ካብ ጥሪ ክሳብ ሰነ 226 ኣብዘይ ሕጋዊ ንግዲ ናይ ተጠቃምነት ዕለቱ ዝወደቐ ሃለኽቲ ዕዳጋታትን ዋጋታትን ከምኡውን ካብ ሕጊ ወፃኢ ዝስርሑ ህንፃታት ብዝተኻየደ ናይ ምቁፅፃር ስራሕ ጉድለት ዝተረኽበን ትካላት ተኸሲሰን ብጠቕላላ ኣስታት 8 ሚልዮን ናቕፋ ከም እተቐፅዓ ኣብሪሁም ብዘይካዚ ፍቓድ ንግዲ ንዘይሐደሳን ሕላፍ ሰዓት ክስርሓ ዝተረኽባን ትካላት መስተን ለይታዊ ትሊትን ሚዛን ባኒ ዘጉደላን ፅሬት ዘይሓለዋን ትካላት ሕብስቲ ከምኡውን ዘይምኹኒ ወሰኺ ዋጋ ዝገብራ ትካላት መሸጣ ኣካል ናይ ገንዘብን መዐሻግን ስጉምቲ ከም እተወሰደለን ሓቢሩ ኢንስፔክተር ኣርኣያ ስዒቡ ኣብ 202 ዝወፅእ ኣዋጅ ምክልኻል ፌስታል ሓደ ካብቲ ዕቱብ ምቁፅፃር ዝግበረሉ ምዃኑ ብምዝኸር ኣብዚ ዝተጠቕሰ 6 ኣዋርሕ ፌስታል ሒዘን ዝተረኽባ 4 ትካላትን ጉድለት ዝተረኽበን 15 ትካላት መሸጣ ስጋን ብገንዘብ ከም እተቐፅዓ ገሊጹ ኣብ መወዳእታ ንሓደጋታት ባርዕ ብዝምልከት ኣብ ዝሃቦ ሓበሬታ ኣብ ቀዳማይ መንፈቕ ብዘጋጠመ 54 ባርዓት ሓዊ 3 ሰባት ክመቱ ከለዉ 5 ከም ዝቆሰሉ ኣብ ንብረት ድማ ልዕሊ 35 ሚልዮን ናቕፋ ዝግመት ዕንወት ከም ዝወረደ ኣፍሊጡ
1: ዝኾርኩም ተዓዘብቲ ስዕብ ዜናታት ሃገራት ውፃኢን ምክታልኩም ደጊምና ብክብሪ ንዕድም። ስዑድ ዓረብ ፓኪስታንን ቱርክን ስሉሳ ወታደራዊ ስምዕ ተፈራሪመን። እቲ መራሕቲ ሰለስተን ሃገራት ሎሚ 7 ሓሰብ ከተማ ማካ ስዑድ ዓረብ ዝፈርሞ ስምዕ ሓንቲአን ምስ እትጥቃዕ እተን ካልኦት ስጉምቲ ክወስዳ ዝኽእል ምዃኑ ተገሊፆም። እዚ ሓበራ ወታደራዊ ስምዕ መካ ዝተሰመየ ውዕል ንካልኦት ሃገራት ዘነፃፅረ ከም ዘይኮነ ሰለስተን ሃገራት ሓቢረን ኣለዋ። እቲ ስምዕ ወታደራውን ፀጥታውን ቅልውላዊ ዞባ ማእከላይ ምብራቅ ከሪሩ ዘለወሉ እዋን ብምኽታሙ ኣብ ፀጥታዊ ውሕስነተን ኣበርክቶ ከም ዝህልዎ ይጥቀስ። እዚ ከምዚ ኢሉ እንከሎ እቲ ወታደራዊ ውዕል ንሰለስተን ሃገራት ጥራይ ዘይኮነ ዞባዊ ፀጥታዊ ኣገዳስነቱ ብቐሊል ከም ዘይጥመት እውን ኣሚተን ኣለዋ። ስዑድ ዓረብ ፓኪስታንን ቱርክን ወታደራውን ፀጥታውን ዝምድናታት እኳ እንተፀንሐን ስሉሳ ወታደራዊ ስምዕ ክፈራርማ ግና ናይ ፈለማ ምዃኑ ፀብጻባት የረድኡ። እስራኤልን ሊባኖስን ኣብ ከተማ ሮማ ኢጣልያ ዘካይድዎ ናይ ሻውዓይ ዙርያ ዝርብ ሰላም ብዘይፍረ ከም ተዛዘመ ተገሊፆም። ወከልቲ ክልተን ሃገራት ኣብ ዝቐረበ ነጥብታት ክረዳድኡ ከም ዘይከኣሉ እዩ ዝሕበር ዘሎ። እዚ ናይ 6 ንሓሰ ዝርርብ መቐፀልታ ናይቲ መንጎኝነት ኣሜሪካ ቅዲሙ ዝተካየደ 6 ዙርያታት ርክብ ምዃኑ ተፈሊጡሎም። እስራኤልን ሊባኖስን ብ15 ሓምለ ኣብ ኢጣልያ ብዘካይድዎ ሻቻይ ዙርያ ዝርርብ ዝጥቀስ ፍረ ከም ዘይተረኽቦ ፀብጻባት የረድኡ። ክልተን ሃገራት ኣብ ተቐዲመ ዘካይድዎ ርክባት ሰራዊት እስራኤል ካብ ደቡባዊ ሊባኖስ ክወፅእ ምቁራፅ ዝተወሰ ክግበር ምንቅስቃስ ሕዝቡላሕ ዕጥቁ ከውርድድን ኣብ ዝርከቦም ነጥብታት ከም ትረዳዳእ ዝዝከር እዩ። ይኹን እምበር እስራኤል ኣብ ሊባኖስ ዋፊራቶ ዘላ ሰራዊት ንዘይተወሰነ ግዜ ክቕፅል ምዃኑ ትሕብር ስለ ዘላ በቲ ሓደ ንትግባረት ስምዕ ምስ ምውራድ ዕጥቂ ሕዝቡላህ ተተሓሕዞ ብምህላዋ ድማ በቲ ካልእ እቲ ስምዕ ብምልኣት ክትግበር ዘሎ ተኽእሎ ፀቢብ ምዃኑ እዩ ዝእመት። እስራኤል ንዝተበፅሐ ስምዕ ምቁራፅ ተኽሲ ምጥሓስ ኣብ ልዕሊ ዕላማታት ሊባኖስ ተደጋጋሚ ምጥቃዕታት ከተካይድ ምፅንሓ ዝፍለጥ እዩ። ኣርጀንቲናን ኤኳዶርን ፀጥታ ምክልኻልን ንግድን ኣብ ዝርከቦም ሓያሎ ፅላታት ብሓባር ክሰርሓ ዝኽእለን ስምዕ ከም ትፈራርማ ሓቢረን። እቲ ስምዕ መራሕቲ ክልተን ሃገራት ተማሊ 6 ሓሰ ኣብ ከተማ ኩቶ ኤኳዶር ኣብ ዘካይድዎ ዝርብ ተኸቲሞም። ክልተን ሃገራት ፅላታት ምክልኻልን ፀጥታን ብድንፋዕ ሓበራዊ ወታደራዊ ልምድን ስሩዕ ፀጥታዊ ምምኻርን ከካይዳ ምዃንን ኣብቲ ርክባ ነልፂረን። ብዘይካዚ ኣርጀንቲናን ኤኳዶርን ዞባዊ ፀጥታን ምውሓስ ምትሕጋዝን ከም ዘስፋ ሓፍሊጠና ኣለዋ። እዚ ከምዚ ኢሉ እንከሎ ክልተን ሃገራት ኣብ 225 በቲ ሎሚ 7 ሓሰ ዝተፈፀመ መጥቃዕቲ ሩስያ ዝርከብዎም ልዕሊ 30 ቆሲሎም ብምህላዎም ቁፅሪ ምውታት ክዛየት ከም ዝኽእል ግምታት ኣሎ። መበገሲ ናይቲ መጥቃዕቲ ዛጊት እኳ እንተዘይተነፀረ ነዊሕ ምድላዋት ዝተገብረሉ ክኸውን ከም ዝኽእል ግና ሰብ መዚ ፀጥታ ታይላንድ ሓቢሮም። ነቲ ጉዳይ ብዝምልከት ፅዑቕ ምርምራ ይካየድ ከም ዘሎ እቶም ሰብ መዚ ገሊፆም ኣለው። መንግስቲ ጃፓን ኣብ ደቡባዊ ክፋል ሃገሩ ተኸሲቱ ብዘሎ ብርቱዕ ህቡብላዊ ማዕበል ዝለዓለ ናይ መጠንቀቕታ መልእኽቲ መሓላሊፉ። በዚ መሰረት እቲ ተፈጥራዊ ሓደጋ ከውርዶ ዝኽእል ክሳራታት ምግታእ ልዕሊ 40,000,000 ነበርቲ ናብ ውሑስ ከባቢታት ክግዕዙ ትእዛዝ ተመሓላሊፉሎም። በቲ ልዕሊ 140 ኪሎ ሜትር ኣብ ሰዓት ብዙሕ እምበብ ንፋስ ዝተሰነየ ዶልፊን ዝተሰሜየ ህቡብላዊ ማዕበል ሎሚ 7 ሓሰ ልዕሊ 500 በረራታት ክስረዝ እንከሎ ብርክት ዝበለ ኣብያተ ትምህርትን ካልኦት ትካላትን ንጥፈታትን ወንዚፈን ከም ዝውዕላ ተቓሊሑ። እቲ ማዕበል ናብ ጉራብቲ ሃገራት ክልሕም ከም ዝኽእል ክኢላታት ሜትሮሎጂ ኣሚቶም ኣለው። ፕረዚደንት ዶናልድ ትራምፕ ኣሜሪካ ሕፅረት ተተኮስቲ ኣጋጢሟ ከም ዘሎ ንዝለሓኸ ሓበሬታ ኣሉታዊ ምላሽ ይብሉ። ሃገሩን ነዊሕ እዋን ከዋግኣ ዝኽእል ብዓይነቱ ኣፅዋርን ተተኮስትን ከም ዘለዋ ዝሓበረ ፕረዚደንት ትራምፕ እቲ ክጋዋሕ ዝቕኒ ሓበሬታ ጉጉይ ምዃኑ ኣነፂሩ። ኣሜሪካ ብሰንኪ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ፍርን ዩክሬን ተገብሮ ዘላ ወታደራዊ ደገፍን መጠን ዝተኸዘና ኣፅዋራን ተተኮስታን ከም ዝጎደለ ክእመት ፀኒሕ እዩ። ኣብ ኣሜሪካ ዝመደበሩ ኣህጉራዊ ማእከል እስትራቴጂያዊ መፅናዕታት ኣብ ዝቕንያ ዝህብ ዘውፅኦ ፀብጻብ ቅድሚ ኩናት ኢራን ልዕሊ 2300 ዝነበረ ቁፅሪ ፓትሪዮት ሚሳይላት ኣሜሪካ ኣብዚ እዋን እዚ ናብ ኣስታት 830 ውሪዱ ክኸውን ከም ዝኽእል ኣሚትሎም። ብዘይካዚ ኣሜሪካ 600ታዊት ናይቲ ዝነበራ ታድ ዝተሰሜየ ዘመናዊ ስርዓተ መከላኸሊ ሚሳይላት ኣህሊኻቶ ክትከውን ከም ትኽእል ግምታት ሂቦም። ኣሜሪካን ዝተረቐቐ ፅዋር ኣብ ደቡብ ኮርያ ዋዲዳቶ ከም ዝነበረት ዝፍለጥ ኮይኑ ድሕሪ ምውላዕ ኩናት ኢራን ግና ገሊ ካብኡ ናብ ዞባ ማእከላይ ምብራቅ ከም ዘጋዕዝቶ እዩ ዝግለጽ። ፕረዚደንት ዶናልድ ትራምፕ ምስ ኩናት ኢራን ብዝተኣሳሰር 87 ቢልዮን ዶላር ህፁፅ ባጀት ክስላዕ ኣብ ዝሓለፈ ወርሒ ሓምለ ንባይቶ ሃገሩ ምሕታቱ ዝፍለጥ እዩ። ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣብ ዝቕፅል ዘሎ ኩናት ኢራን ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ተኣሚና እያ። ቀጠርን ስዑድ ዓረብን ኣብ ድሕነት ኒክሌሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን። እቲ ምርዳእ ኒክሌሳዊ ፀዓት ከውርዶ ዝኽእል ሓደጋታት ንምካት ብሓባር ክስራሓ ዝኽእል ከም ዝኾነ ፍሊጠን። ብዘይካዚ እቲ ክልታዊ ምርዳእ ኣብ ልዕሊ ኒክሌሳዊ ትካላትን ክስዕብ ዝኽእል ግዳማዊ ተፃቦታት ንምግታእ ክተሓጋገዛ ከም ዘኽእል ናረድየን። ቀጠርን ስዑድ ዓረብን ዛጊት ኒክሌሳዊ ትካላት እኳ እንተዘይብለን ኣብቲ ፅላት ገዚፎ ፍሪ ገብራ ከም ዘለዋ እየን ዝገልጻ። ስዑድ ዓረብ ኣብ ግዛኣታ ንሰለማዊ መዓላ ዘገልግል ኒክሌሳዊ ትካል ንምውዳድ ኣብ ዝሓለፈ ወርሒ ሓምለ ምስ ኣሜሪካ ከም ተረዳድአት ዝዝከር እዩ። ዴሞክራስያዊት ሪፐብሊክ ኮንጎ ዘቤታዊ ዕዳጋ ንምርጋእ ሰደድ ዘይተመስርሐ ንሓስን ኮባልትን ደው ከተብሎ ከም ዝወሰነ ተሓቢራ። እቲ ብቐጥታ ተግባራዊ ኮይኑ ዘሎ ስጉምትን መጠን ምምስራሕ ማዕድናት ኣብ ውሽጢ ሃገር ብምስፋሕ ኣታዊታት ክብ ዘብል ምዃኑ ሰብ መዚ ንግዲ ኮንጎ ገሊፆም። ቀንዲ ተጠቃሚት ሰደድ ማዕድናት ኮንጎ ምዃና ዝንገረላ ህዝባዊት ሪፐብሊክ ቻይና በዚ ሓዲሽ ውሳኔ ብኣሉታ ክትፅሎ ከም እትኽእል ይእመት። ዴሞክራስያዊት ሪፐብሊክ ኮንጎ ብፍርያት ኮባልትን ሓስን ምስ ቀዳሞት ሃገራት ዓለምና ከም ዝስራዐዮም ፀብፀባ ዘረድ። እቶም ክቡራት ማዕድናት ኣብ ምስራሕ ኤሌክትሮኒካዊ ኣቑሑ ኣገዳሲ ጠለብ ከም ዘለዎም እዩ ዝግለጽ። ፅላት ዕደና ብቕንዱ ድማ ሰደድ ክቡር ማዕድናት ኣስታት ፍርቂ ካብ ጃምላ ሃገራዊ እቶት ኮንጎ ከም ዝሽፍን ይጥቀስ። ይኹን እምበር ኣብቲ ሃገር ብዘሎ ፀጥታዊ ዘይምርግጋእ ፀጋታታ ብግቡእ ክጥቀመሉ ከም ዘይከኣለት ናይ ቅርባ ተዓዘብቲ ይገልፁ። ዝኾርኩም ተዓዘብቲ ዜናታት ምዛም ኣርስታት ዜና ክደግመልኩም። ኣብ ንዞባ ሰንዓፈን ሽማግለታት ዕርኪ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቡ። ኣብ ዞባ ሰሜናዊ ቀይሕ ባሕሪ ብስነ ምህርና ስልጠና ልዕሊ 160 መምህራን ቅድመ ትምህርቲ ተመሪቐን። ሆስፒታል መውለዳን ዕዳጋ ሓሙስ ጥዕና ደን ዕሸልን ምውሓዝ ዝሕግዝ ኣገልግሎታት ይስፋሕ ኣለዎ። ስዑድ ዓረብ ፓኪስታንን ቱርክን ስሉሳዊ ወታደራዊ

سمت فراري ماني. እስራኤልን ሊባኖስን ኣብ ኢጣልያ ዘካየዶ ናይ ሸውዓይ ዙርያ ዝርርብ ሰላም ብዘይፍረ ከም ተዛዝመ ተገሊጹ። ኣርጀንቲናን ኤኳዶርን ኣብ ሓያሎ ዘላታት ብሓባር ክሰርሓ ዝኽእለን ስምዕ ተፈራሪመን። ባርከ ዝኸርኩም ተዓዘብትን ዝተዓሰዳሎ ዜናታት ኣብ ሰዛዚምሎ ስለምክታልኩም ንመስግን ምስትረፍ መደባትና ንሓድገኩም ብወገና ብሩኽ ምሸት።

0: ዋ ኣክስታዋ እንዳ ጥፈ መጥኺ
1: ትወደከ ደቂ ስለ ቀልጢ ፈመጤ
2: ኣነ ደኣ ዶንጌለ እንዴት ሰኪ ፈፀኒ ሕ እምበር ወድኽስ ደስ ኢልዎ ደቂስ የገዲፈ መጤ
1: ሎሚ ደኣ ስክፍታና ተቐንጢጡ እንዲ ደቅና ብጥቓና ንሕና ብጥቓ ደቅና እሙ ከዓ እንዳስራሕና ኣብዛ ትካልና መዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ንኢሉ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና ኳ ውሽጥና ብሻቕሎት ይዝውዕን እዮም
2: ናተ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈ ዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ይድምዕኒ ነይረ
0: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራ እዩ ዘለዎ
1: ምሽላም ጥራ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
2: እበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡ ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
4: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
5: ለውጥን ምዕባልን ንምምጻእ
4: ከይዕረፈ ይሓስብን ይሰርሕን ሚሳል ሚሳል ሚሳል
5: ኣብ ኤርቲቪ
4: ኣብ ቴክኖሎጂ
5: ሕርሻ
4: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
5: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
4: ዕድመን ጾታን ብዘይፈሊ
5: ንዅሉ ፈጠራዊ ሓሳባት ከለሊ
4: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
6: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
7: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
8: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
4: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰኒ

0: ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
2: ኣብ ቀረባ እዋን ኣብ ኤርቲቪ
3: መደብ ናትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ ዝዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
4: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
3: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
5: ዛትየላ ምስተዓደገ ተረሲዕ ደገ
3: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
6: በሉ ብሩኽ መዓልቲ ምሕረት ኣውርጠሉ ደቂሱ ይትመስል ሕጂ ዚ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ብግማ ይሕለፈሉ።
3: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብኽብሪ ንዕድም።

0: ቤትኩ ሰርቦም
1: ለከ
0: ቤት
1: ታዘ ወደ ስለዚህ ብርሃና
0: ታየ ነገራቲ ገበ ቤት ነው
1: ዘንገርታው ወጥላሲ
2: ጽቡ ምለታ ሐፍቴ አይተረክበን ግን እነሃል ነው ኩልከ አለ አይገርፈኝ ወላ አና ከን ሁሉም አይገርፈኩ ከቃጥሮ
1: ዋይ በስማ
3: ዋይ ያፈላ መጋብሬ ምን ጽሩር መሆን ኸበከ
4: ወ ዝሪያቴው
1: ሽማይሲ ንአይኖም ግዘር ይላ
4: ዞሪ ይላ ኮ ይሉ ለካደሉ
1: ኦ አንታ ዝዕላል ንአይ ተገላቢጥን ነው
5: አርሃቦ አንታ ከመይት ቦሎ ወጽጋቢ ተሰሚሕካቶ
6: ብኣኽሪ ቁጻባ ሰተይሳለ ዓድብ ዓዳብኣኸን ከም ትዛርብ ጌርክና ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደለየ ወስ ከም ዘይበልኩምሞ ጽቡቅ ገይሮም ፈልጥ እዮም
4: ክሊ ኣቐዲመ ጓላን ወዳን መፍለጥ ኮ ነይረ
7: ተረፍ ሕርቃኑ ኣብ ዓይኖም ንዓይኖም እንተኽልእዎሲ ንወደይ
8: ወይለ ኣብ ዓይኖም ንዳይረኣብ ወዲ
7: ወይለ ከያበ የለኹ
8: ዝፈለጥኩ
1: ብድሓንዲ ኻደኣ ንተኸዓ ዘድሊ ነገር
9: ኣይረት ዘለያ ወደያ እንታ ዘፈረጥ
1: ዎዎይ ተኸዓ እዛ ተኻዲት ነገር ሲ ወዲ ዘጎደሊኻያ ሞይጣዓኸ
10: ሕሞ ወር ዓይነ ከመይ ዘለኒ
11: እንታ ትሕቱር ዳያር ዶንሞ ስዋሕት ይትላይ ነበረ
8: እዚ ኩሉ ድፍረታ ባህ ኢልኒ
6: እሞ ባዕለይ ወጢጦ ከም ፃሳይ ትፀብ
11: ሽዑ ዳይርሓወይ ምራዕዋ ማለት
8: እዩ ኣቱ ዝተሓንቀሲ ኢና ደፋ ኢና ንሪኦ

0: አሁን ዳናከ አላዝኩ ዳናከ
1: አከመን ፋቶ
0: ለሁንዶ
1: ወይ ወድዘ ከሆነ ታይ
0: ዳዶሲ
1: ዋ ሆስከለ
0: ሃ ሁኸ
1: ተሁን ለበ ሻው
0: ታውኸ
1: አይ
0: ከኸይ ወይ
1: አይ ዋ
0: አንታ ከቢድ ወሎ ጻብትራው ደርኸበካ
1: ናይ ዝገልፍ ካለ ዛረ
0: ዝገለፈል ካዘይው
1: አይ ትስርሑሉ ባይበሉን
0: ሱሲ ሐቃ ንባይበሉው
1: ነኺርና ራገለ ክንገብር
0: ዋ ሎቡ ደሙ ኮ ካይል ወዲናኩ
1: ሐወይልን
0: ኮይለ
1: ወራይ ከኸመ ከመይ ከሆነ ኩመር
0: ወራይ ሲ ድሃን ከምሻው
1: አንታ
0: ነታ ተኻደ ለያሲ ክልተ ሰዓ ቤታ ተመላሊሶም ኣይረኸብኳ
1: ናበይ ከይዳ
0: እንታይ ቆ ፈሊጥ ግና ካብሳውን ሓሊፋ ናበይ ከይተብ ናውያ
1: ኦይ እሞት ቦ ክመፅ ሲነበረተ
0: ወለ እንታ ንስኻ ክድህብ ካላ ዲኻ
1: ወየ ኣትሃመይ ቀልብ ኣብካል ነር እምበረ ብዙሕ ዝራ ኳሳ ይመስለኒ
0: ኦይ አንታ ዘይምህላዋ እንዲዳ ኣሻቂሉ
1: ዓዲ ኮ ሕምስምስ ኣቢላ ኣ
0: ሕምስምስ ው
1: ዳንዴር ኮይናትና
0: ዳንዴር ወይ
1: ኣታብየ በቆለት
0: ሓደ ገዲ ፋሃልና ኣታ ክኸይድ በል
1: ወይ ትዕልሲ ኣቆልዓኸ ላምቡን ግበረ ከይንብላ
0: ሃዊኸ ተሃዊኸ
1: ሕራይ በል
0: ስከበል
1: ሕራይ
0: ዋ ከይድናስከ
1: ሕራይ ስከበል ብርሁ መዓልቲ ግበሮ
0: ኣሚን ኣሚን
1: ኣሚን ዋ ኣንታ ከመይ ዝብሉ ሰመት ሰብ ክተፋቅርሒ ህርዲ ትብል በሪ ንስል ስለ ተሳውርስቲ ኮይ ከመይ ዝብሉ ሰ
2: እንታይ ዳኣ ለይከ ዝሰምዕ ዘለኹ ንና ይኽ እቲ ዳያርሲ ሰራዓይኖም ዘሪኻ ኢሉ እዩ ንሽማይ ተሃራሪኒ ውዱ እኳ እዩ ኣደይታይ ዝበልዖ ሕሙቶስ መበቐሽ ዮሰዎም እዩ ነገሩ ዋ ገርም እዩ እዋይ ኣንተ ንክደኖ እምበር እዚ እውን ከምተሓዊ ሕሱም እዩ ሕሱም ሕሱም ሕሱም እምበር ክዋኒ ኣዋል ዓዲ ሃገር ከም ዝተሰኣናስ ንዓይኖ ኣንተ ናይዚኦም ስምሪ እዩ ንበይኒ እዚ ብሰብርሃ ዕጭ ኢልና ካህ ክንብል እኮ እዚ ንወዲ ከምዝን ከይመፀና ኢልና ኢና ዋ እሞ ቂድሚ ምውዳድዕ ስሚዕዎ ኮይኩ ኣይሰምዐ ኣይሰምዐ ብወዲ ቐሺ ቅድሚ ምንጋሩ ሽማግለታት ሰዲዱ ነይሩ ድዮ
3: ዶ እሞ ነንቅኖ እኮ ይርእየ የለኹ ናብዛዓት ኣይሃሉ
2: ኣይሃሉ
3: ኣይሃሉ
2: ኣይሃሉ
3: ርጉም መርገብ መራግም ዝተዓደለ ውላ እንታ ከይሓነኸሲ ምሰብኡ ክበኣስ ኣትናይ ባእትርሲ ደለ ምኾነ እቲ ምትህራ ክንድቁ ሰኣክን እንት ከመይ ዝመሰሉ ወ እዩ
2: ንምሸት እንደሞ ጓልያ ኩርዓትኒ ፀባእ ሰየአትኒ
3: ይናይ ድኣ ኣብ ቅድሚ

0: ቦኣ ኸይዳን ክትር ኢላ እስክዋዓ ላበልካ ክትብሎ ደኒኑ ርእሱ ኒኑ ከምዚ ኣገይሩ ዕዘብ ክብልን ሓንቲ ካ ኮነ ሰይ
1: ሓየት እንድያ ዛጓል
0: ሓየት እያ
1: ጭደን ዝኾነት ቆልዓ ያ ዘላ ትክ ዓይን ፀላእየ ኣዳ ድፈንገ
0: ኣሜን እወ ኣሜን
1: እወ ንምሸቱ ዳ ኣብ ፅቡቕ ብቃ በላ ኣመተየ ንዎ ፍጣ ዳሓቀ ኣኮ ዓይነ ክንዳኣሰርቶ ጎበዝ ዋዛ ከይመስለ
0: ኣይ
1: ስጋኽ
0: ደኒኑ ሸኾኽ ሸኾኽ እዳበለ ዕዘር
1: ሸኾኽ ክብሉ በር ብክሳዱ ሰዓት ኣተቶበይ ክትገድፎ ሰናፍ ድያ ጓልክ
0: ኣብቲ ክቁሩብ ዕልላ ቢልና ከይንስሕቕ
1: ኣይፋሉ ኪዳበላ መሲ እን መሲ እዩ
2: ወይ ዛፅሓ
3: ኣንቲ እተ ኸዓ ሓንዲ ቐኒኺ ከመይ ቀኒኺ ሓንዲ ቀኒኺ ከመይ ቀኒኺ ኣንቲ ሕይ ኮ ናብቲ ብለ ከይድ ክብል ሲ ተንሳ ድያ ዋላይ ንሳኒ ለማዕድ የርእየኪ ሕይ ክትመፅእ ኣለኹ ሞ
2: ሓመድ እኳ ዘይነገፍኩ
3: ኣይ ኣነ ኸ ኣብዚ ጎደቦ ስራሕ ሒዙ ወጠጦ ቐኒሲ ዋ ንዑ ክደሊ ክብል ኮይ በዚኣ ሕልፍ ክትብሎ ከሎ ክስርኢ ኣቢለኪ
2: ሓመደ እኳ ዘይነገፍኩ ንሓንዲ ካልኣ ደሊኸኒ
3: ረኺበየሲ ንዕኡ ናብቲ ቤተይ እንዳበልክዎ ከለኹ እንዴ ብማዕዶ ርእየኪ ኢሉ ኢለ ከመይ ቀኒኺ ድሓን ዶ ቀኒኺ ኣይፋሉ ይፋሉ ድሓን ድሓን ሕጂ ድኣ ኣጓጉድ ባኣትኺ ዋ ድሓን ኣብ ቤተይ ኣቢለካ ክመፅ እየ ድሓን
2: ወይ
3: እስክበለ እንቲ እተ ከዓ ናይ ዳየር ገዲፍ ክተዛረብ ዋ ዳየሪ ኣይቁንኦን እያ ቀኒያ ኒሀትኪ ስኢሉ እቲ ሃዋኽ እንዳወስኸሉ ዋ ኩሉ ነገር ንህለኪ ሕማቅ ቅነይ ቀኒያ ዓይናትን እያ ቀኒያ እዛ ቅነይ
2: ኣይ ጣዓየ እንዲ
3: ኣንቲ ንህልኪ ምዝ ሽማይ ኣብ ጓይላ ተባኣይሶ ምስ ንህልኪ ባቃ ከምዚ ዝኣመሰለ ነገር የለን እንቋዕዳ ዓይኑ የፍሰሶን እምበር ከምዚ ዝኣመሰለ ዳንኬራ የለን እየ ዝብለኪ ነዛ ኸጥፍኦ ነዛ ኸጥሕሮ እንቋዕዳ ዓይኑ በሾኻ የበሎ እምበር
2: እዩ ወይ ኣነ ሓወይ እሞ ድሓን ድ
3: ይ ኣንቲ ድሓንኡ ንህለኪ ሕነ ክብል ነቲ ብርሃን ንህለኪ ክጓዕጥ የለኹ ቋየቆ ፊት ንፊትታ ጓሉ ተዓይኖም ንዕኡ ምስ ረኣየተ ንህለኪ በቂ ዓይና ኣፍጢታ ነዛ ክትብሕጭሎ ነዛ ክትቆትሎ ኮይና ያቀኒያ
2: ጠርሾም ድም ኣበይሞ
3: ኦይ ጉሕጉሕ ኣቢሎም እምበር ጠርሾም በቃ ኣይቀብፅን ንስኻ ቅቢፀሞ ኮይ
2: ጉዳይ ዓይኖም ድ ዝኽሉ
3: ዓይኖም ዓይኒ ነገር ናይዚ ዓዲ ኮይና በቃ ነዚ ዓዲ ጮቅ ኣቢላታ
2: ዓይኖም ዶበልካ ሳውን ድቃስ
3: ስለ ዘሎ ሳውን ዝናሃና ከመይ ሳውን ዝናሃና
2: ክሪኣም በለኹ ባህላ እዩ
3: ሽዲ በሊ ሕጂ ነገር ተዓርት ከመይ እቲ ዘሎ ሓሳቡ ሳውን እኮ ነጎድባድ ኮይ ከመይ እቲ ሓሳቡ ዘሎ ከመይ ዝብል ለባ እንታይ መስለክ ተ ከዓ ዳየር እዚ ረሃፅ ናይ ዳየር እዚ ፍረፃማ ናይ ዳየር እዚ መንገዲ ዝኣበየቶ ንዳየር ብመንገዲ ሳውን ኣቢሉ እንተሰለጦ ኢሉ እዩ ናይ ዓይኖም እየ ዝበክ ዘለኹ ናይ ዓይኖም ነገር ሲ ብመንገዲ ሳውን እንተሰለጦ
2: ብድሓን ዲ
3: እንታይ መፈሊጥ ኣነ በለ ከይደ ድሓን ከይደ
2: ተመለሲኻ ፅቡቅ ገና ክነዕሊ
3: ዎ ክነዕሊ ድና ድሓን ታይ ደኣ ዝገፅ ደኣ ኸሰል መሲሉ ምፅ ኢሉ
2: ናይ
3: ድኻም ድ ከይደበለ ድሓ
4: መቸም ተሓጉስና ልኪ
5: መዓልካ ዘምሕረት
4: ስብእናኺ ሰላምታ ዘረ

0: ስዕኩል
1: ኣቦይለ ኣቦይለ ናትከ የሂበኪ ክትፈልጢ ንሱ ክደይኮንኩ ጓልኩም ሃቡና ትበሃሊ ባዕሊ ክኸድክ ንቤቶም ይኺ ወዲኸ ሃቡና ክትብል እዮ
2: ክሳብኩንዶ ኣይተብዝሓለ ይባ
1: ኦሆይ ኣብ ማእኸል ዓድና ከም ጓል መጠን ሰብኣይ ምሉእ ካብንባዕኺ እንታይ ደሊ ኽዳ
2: ሰማይ ምስቃል ነብሩ ዘምህረ
1: ግዳ ወረኽበኪ ነቲ ወዲ ቐሺ ሳውን ዘሪፉዎ ዶ ሰሚዕኺ
2: ሰሚዐ ዓድና ከዓ ሰኒፉ
1: እንታይ ዘይገበር

0: ኣስጎኖ ሓያለ ግዜ ቤት ከተመላሊሶሞ ይረኸብኩ
1: ገሸቕኒ
0: ናይድሓን
1: ሓትኒ ያላት ንብዝባን ዓዲ ሞ ክርአየለ ኸይደቐኒ
0: ግር
1: ኣይሕዩ እንድዩ ኣያበርሀ ነጊርኒ ወዱ ዘጎደለየ ክሎ ምስ በለኒስ ኣይዕረፍኩካ
0: እወደለየ ክነረ
2: ብዕት ኢልና ምእንቲ ክንዕድልሲ ንቤት ክክመፅ
1: ሕይ ፈፂምካ ዘይንገር ዲ ኮይኑ
0: ዳሓንዳሓን ኣይትሃወኺ ኣይትትሃወኺ
1: ዳሓን ዲኻ
0: ኣንተ ትኻ ቅሰኒ ይደብለክ ኣለኹ
1: ተቐሊኻ መቕናእ
0: ንምንታይ ኢኺ
1: እንታ ክብለኒ ክብል
0: ሰምዐኒ ኣለኽ ንዲኺ ቤትካ ክመፀክ ክዕለክ የ ደብለክ ኣለኹ
1: ኣራይበ
0: ስምዕኒ ዶ ደንቅነ ክትገሽ ዲኽ
1: ሓሳብ ስ የብለይ
0: ግረም እሞድሓን ቤትኩ ምስ መፅ ኹን ኣላ ከይደ
1: ማዓልቲ ተሓሚስካ ምቕና እዩ እንታይ ክብለኒ እንተተወሲኹ ወ ረኺብክታ ከዓ

0: ናይ ሳሙን ገዲፍ ክልተ ዘረባ ሓንቲ መዓልቲ ክንገጥሞ ዘይንኸ
1: በልና በልና
0: ክንቀትሎ ተዘየለካ ኢድ ብኢድ ንገጥሞ
1: ሳንደ ከይ ዝቕፅል ኣዝያ ከይትምላ ሳንደ ኣይተዓክንንስክን ጥዕና ካልፅና ነዊሕ ጌርክ
0: ኣትን ሳንደ ካብዚ ምህረት ዘፍል እንታይ እዩ ዘለክን
1: ዋ ዝሕሸኒ ፈሊጥ ኣጓሌ ዝሕሸኒ ፈሊጥ እኮ ዝሕሸ ፈሊጥ እዩ ከም ዝገብር ሳንደ ዋ በጂ ከይለክና ዓይድሕር ሕጂ ብኣስ ወዲ ብኣስ ክክሒት ትፅዋዕለይ ሳንደ ዋ በጃ ይመ ሳንደ ብኣስ ወዲ ብኣስ ክፅዋዕለይ
0: ትክንዲ ትፈርሐ
1: ረፋኒ ድረፋኒ

0: ኣልዚብና ንንገሮ
1: ክር
0: ብላዕለቱ ኾንካ እውን ምልክት ሕርቃንካ ከይተር እዩ ሓደረኻ ክሳብ ሓሳብ ልብና ዝሰምረልና ራይ
1: ኣቐዲምና ተራሪእና ኣሎ
2: ውላይ ና
3: እንታይ ዳ ናይ ድሓን ድኹም ዳ ደልኹምኒ ድሓን ድኹም
0: ተበርሀ ድሓን ኢና ንሄልካ ወዲ ሰብ ክፋቐር ክሳነ ኩተሓቃቆፍ ንብር እንድዩ
3: ወ
0: ንሄልካ ወዲ ዘጎ ከዓ ልዑት መስል ጓል ሰብ ረኺቡ እሞ ፅባሕ ምሳና ወረድ በርዓ ክትኸይድ ተሰኒየና
1: ወ ከምኡ ኢና ደሊና
3: ኣይ ኣብ ሎሚ ተበፂሑ ዳ ኣነ ተደልየ እዚ ኩሉ በርሀ ገባሪ እከይ እንዳተባሃልኩ ብዓዲ ሕመነረስ ከመይ ዳ ኣብ ሎሚ ተበፂሑ ተደልየ ዳ
0: በርሀ ደለይትኻ ዓዱ ዘይኮኑ ወዲ ዘጎ እዩ ሒ ድማ ንዓዲ ግደፎ
3: እንታይ መዓት እዩ እንታ
1: በርሀ መዓት የብልና ትኸይድ ድኻይ ትኸይድን መልሲ ነገርና ኢና ንደካር
3: ድሓን እሞ ንማእስ ኸ
1: ንፅባሕ
3: ንፅባሕ ንፅባሕ
1: እወ ምክንያቱ እቲ ዓዲ ርሑቕ ስለ ዝኾነ መንገዲ ክልተ መዓልቲ እዩ ፅባሕ ከዓ ንብገስ ኣለና
3: እሞ ፅባሕ ዳ ኣብ ኣፉን ዕርበትን መርዓ ዝኣክልሲ ሕጂ ንገር
0: እንታ በለ ልዕለኻ ንዓና ይሕሚምና ዘሎ ወየ ዝልወስ ዝስንከት ንዝክር ኢሉ እዩ ገይርዎ ሕጂ ንመርዓ ምዃኑ ኢና ንፈልጥ ዘለና
3: ድሓን ድሓን በል እስኪ መዓልትና ይግበሮ በኹ መዓልቲ ይግበሮ
0: ድሓን በበርሀ ለበኻ እናተበጊስና ነርና
3: ወ
0: ሕይ ዝሕገዝ ኣሎ ሞ ምሳና ኹንካ ክትዓይ
1: ወ ዝሕገዝ ኣለና ሞ ሕግዝ ሕግዝ ክተብለና
3: ኣብዚ
1: ወ
3: ኦይ ኣነ ኸ ኣባ ክዳሎ ዳሎ ኣባ ክዳውንተይ ገለ ክቀራርብ ከዓኒ
2: ክዳሎ ከዓ ኣነ ድሓኒ
0: ሕራይ
2: ሕራይክበና
0: ከምፃእኸ
3: ኣይድንጉን እያ ሕራይ
2: በርሀ ይልመን እምበር ኣይልምንን እየ ባህ ኣይበሎም ዓዲ ከዓ ክዳውንተይ ቀይረ ኣፃዕድየ ኣብቲ ናይ ክቡራት ቦታ ኣብቲ መርዓ ኮፍ ኢለ ክውዕል እየ ትቕድሚት

0: መደብና ትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ።

መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ

0: ኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ ዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝደስስ መደብ ሒዛልና ክትቀርብ እያ እዚኦምን ካልኦት መደባትን እውን ክቐርቡልና እዮም
2: ዛትየላ ምስተዓደገ ተረሲዑብ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ
3: በሉ ብሩኽ መዓልቲ ምሕነት ውርጠሉ ደቂሽ ዝመስል ሕጂ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ብግማ ይሕለፈሉ
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን።

0: እወተካ መዓልቲ እንታይ ኢለ ደኣ ንሕጂ ከትፅዋዓ ዝሓፍተ ዎ ከም ናይ ብቐዳማይ ድኮ ጨድር ኮይና ሓዘይ ዘይብላ ሞ ገደደ ኣበይ ትፈልጥኒ ተበለትኒኸ ዋይ ብቐዳማይሲ ጓል ይበልኒ ያ ትበለትኒኸ ኣደይ ደሸ ተፅርያ ትብለኒ እንደ ሞይ ዘሪት ክብላ ዎ ገዛ ዓጢሩ ጨጉራ ብበላቕ ተሸፊኑ ኮይኑ እምበሪ ክሳዕ ሕጂ ንኸይተመርዓወት ሃልያ እወ ወይ ዘሮ ክብላ ዎ መን ሰብዓየ ተበልሐናኸ እወአን እንታይ ንተበልኳ ዳ ይድሕሸኒ እንታይ ንተበልኳ ዳ ይድሕሸኒ ወይ ኣቲ ቆልዓ ቁሊ ሰፍቲ ውድኪ ምና ቆልዓ ንዓይ ጥራሕ ክዝኾነ ቆልዓ ትብላን ዘለኹ ክንደይ ቆልዑና ጠወርኩስ ንዓይ ቆልዓ
1: ተጋጌ ወይዘሮ
0: ኣነ ነርሲ ዶ ናይታይ ወይዘሮ እዩ ኣብዳሰይ ውዒልክን ዒሰለ ቢልክና ነርክን ወለይ ሰብኣ ንትክና ነርክ
1: ኣቲ መሓዛይ
0: መሓዛይ ዋ ክንሰበይቲ ከመጥና ይመስለኒ ሓሲበ ስምዕነስካ ብመልክዕ ድ ብገንዘብ ብትሕሶ ድ ምሰያቶ
1: ኦፋይ ስራሕ ኮይኑኒአ እምበር ንስኹ ኮ ንዓይ መዛርብተይ ኣይኮንኩን ኣነ ኮ ኣደ በዓል ሸሻይ ኣደ ሃብቱ ኣደ ሚልዮን እኳ
0: እወይ መስሓቅ ንስኽን ንበዓል ሃብቱ ንበዓል ሚልዮን ንበዓል ሸሻይ ብሽንበልክን ትፈልጦኦም ኣነ ግና ብግብሪ ሽሻይ መሊኡ ሃፍታ ወናንት ሚልዮና
1: ዝሓንሱስ ንሰብ ደቁ እምበር ሚልዮናቱን ተቐቢሮሞ ፅባሕ ንርኢ
0: ክላ ግደፋና ስቕበላ እንታይ ከለኹ ተሓጎስ እምበር ክፈትኩ ዳ ኣይሪኦ ኣይሰምዖ ድሓር ከዓ ከይጨመሙ ኢኖ ኣብ ኣትን ካብ ምስፈትኩ ክትከብራ ትምነየ ግዳ ከለኽን ሜርሲ ዘይትብላ ክትድረራ
1: ሕራይ ፅቡቅ እዚ ቐሊ ሜርሲ ዘይብለክ ክሳዳብሩለ ነዋሕ ዝቑመታ ብማዕዶትለ ከመንዲታ ተሓብሮም ይትውሓለ ንዓ ክዝፀልእ ብማዕዶ ይተኣለ እቲ ንዓ ክዝፀልእ ብማዕዶ ይተኣለ
0: ቆምኡ በላ ክብርረራ ወይ
1: ሰኣን ሕራያትክ ነይረ ሜትን ኣቕፋይ ሃይዳሉ ግጠም ግጠም ዝመፀኒ ዘለኸ ሓቲ እዞም ማስተኛታትን ደረፍትን ብሓቃቶም እዮም ምስ ጠቁዕሎም ክረስኑ ኣቲ ሞያይ ግዲ ክቕይር እየ ኣታዛኣውሎባ ከምዚኣ ጌይርካ ትልመ ኦይ ፍርሒቲ ምንምራበይ ክኽእሎ
0: ወይ
1: ላኻልኣይተይ
2: ኣባ እታ ቆልዓያዶ ንእሽተየ ዘለኹ ዶ ሜርሲ በሉኒ ሜርሲ በሉኒ ትብልዳ ኣብቲ ግ ትካልካ ክትኣቱ ንርኢ እየ
3: ዋ እታ ሓደ ሸረፍ ታሕሳስኒ ድቕላስኩም
2: ዋ ከይትሪአኒ ተሓብአ ሕሊበያ እንበሪ ናብታ ትካልካ ክትኣቱ ባዓይ እያ
3: ትርያ ወ እንታ ናብታ ትካል ሓንሳዕ ዝመፀ ሰብኮ ከምዛ መስተፋቕር ተገብረሉ ኣፍቃራይ ምልስ ምልስ ምልስ ምልስ
2: ሕጂ ዝትሕዝቶይ ፅቡቕ እዩ ድ ባህላኻ ነ
3: ንስኻ እኳ ትብል ኣለኻ በልኩኻ
2: በይፍቓሉ ራ ይበል እንታይ መስለካ ኣማዕድ ክትኣቶም ስለ ኣኽዋስ ሓደ ነገር እንዲ ቀጅል የለኒ
3: እንታይ ተቐጂልካ ማታ እወይ እወይ እወይ መቸም ደላሎ ትበሃል እኮ ነዛ ንእሽተይ ዝመፀት ኣጋጣሚ ኖም ዓብሮ ብሓቕኹም ትቕይርዋ ትደሎ
2: እዚኣ እንኳ ዓመንካ መምዘንብልሒ እኮ እዛ ዝበልካ እያ
4: ሕራይ ሰብ ዝሰርሖ ብልሒ ኤኣይ ሓሳባት ካፍስስ
2: እንታይ ደ ክብለካ ደለ እዛ ሰብሲ ምስ ኩሉ ሃብታስ ሓደ ውራስ ዘይብላስ ትሕዝነካ ምሽ ትሕዝነካ
3: ሞ ንዓይፈር

0: ኩለይ ዲኻ ክትብላ ደለ
1: ዋይ ስኻ ድማ ወዲ ሓደ ጋጋጢሞ ሞ ገላ ሓገዝ እንተልኳ ዕጭ ሓንፈፍኩ እዳበለህንስ
2: ኣውርስኒ ኢልያስ ሓራይ ክትብለኒ
0: ድዒ ምንታይ ዳ ጓል ክላስ እያ ዶ ጓል ሰፈር እያ ዶ ሕሳስል ክላስ ናያ ገለ ትብልዳ
1: እሞ ይረእኻ ኒኻ ነዛ ዕድሚኣ ከተንእስክትብል ነታ ሞኒተር ዝነበር ኳሲ እስኻ እኮ ተማሃራይ ዘይኮንካ ተሓጋጋዛይ መምህር ኢኻ ነርካ ክትብለኒ እንታይ ደ ተሪፍዋ
0: እሞ ኣቀራርባኻ ቀይርካ ኣነ መምሃርቲኺ ዘይኮንኩ ስረሲዑ እየ እምበር መምህር ክየ ነይረ ኢልካ ክትፅግዕ እሞ ብድሕሪ እዩ ፋሊረ ዲኻ ከተብላ ደለኻ
1: እንታዚኣ ቆርማደን ጠማዓን መ ከምዚ ዶ ትሰድዕ ዳሓር ተንኮለኛን ጎራሓን ስለ ዝኾነት እምበር መምህርኪ ዘይኮንኩ ዳይረክተር ክየ ነረ ከማ ንበልኳ
0: ንኩሉ በዕልኻ ኒኻ ትብሎ ዘለኻ ሞ ከመይ ሲስተም ተጠቂምካ ድኣ ሞበጥ ከተብላ ትደል ኣለኹ
1: ኣነሲ እቲ እንተሸቀጠ እንተነደቐ ዋላ እንተረፍዐ እዛ ዓለም ምዃን ኣብያቶ ዘለዎ ዳሓወይሲ ዳሓርካ ስብ ኢሉ ተመላሓሱ ለውላው እንድያ ዳሓርካ ኣምላኽሲ ኣክንገዘብ መልክዕ ስለ ዝሃቦስ ንሜርሲ ቸብ ምበልኩላ
0: ንመናምተ ነቲ ድሕሪ ሽዱሽተ ወርሒ ከተመርዑ ሓሲብኩም ዘለኹም መርሃዊ ነቲ ዘሕፀናዮ
1: እዎ ንሱ
0: ንዑስ ንሜርሲ ከተመርዕዎ ታሕፅ ትኸ
1: በዕል ኣይፈልጥ ቅርስስቲ ዋላ ንሱ ውይን እኮ ቅድሚ ሕፀ ዝኾነ ነገርን ስራሕን ይኾነለይ ዝነበረ ሕጂ ምስተሓፀኹ ግን ምድረ ሰማይ እኩትኢላትንኮ እዩ ዝብል ዘሎ
0: ወሪድዋ እሳ ድኣ ምንታይ ዘይገበረት
1: ኣታ ሰበል በጃ ሓይለ ኣስመረት ምስተመርዓ ኮንጀራ እዩ ተኸፊትለይ ኒኻ ትብል ግን
0: ሓቅኻ ወረ ናይ ገሊእን ሳሃንዛን ሕምባሻኒ ገሊ ቁርስሳት ድማ ነታ እንጀራኻ የጥፋልክ
1: እማነስ ዘይኩም እየ ዝብል ዘለኹ
0: ዳሃር ተሰሊጥዎ ድማ ንስኻ ብርክትኣት
1: ደላላይ ምዃነ ደ ትርስዓኒ ለኽ ሓቀይ ወኢለ እዚ ዳ ናተይሉ ሓዘ እምበር ወየ ሰሊጥዎ
3: ከመይ ሓዲርኩም እንታይ ኣ ኣጀመርኩም ንኹም ወዲና ናእተው ምሕረተይ
4: ምሕረተይ ሃብኪ ምሕረት የ ከዓ ትብለኒ
3: ዋ
4: ተነፍሒ
3: ወያ ተነፊዑ
4: ታተኮሲ ው ኣቲ ሜርሲ የ ማዓረ
3: እንጀራ ዝገበልዒ መሓዛ እያ ትማዓርኣፋ
4: እቶም ሜርሲ ሽኩር ወዲኦም
3: ድሓን መታ ዓቢት ኣብ ማኪና ኣለኹ
5: እንታልኪ ለተምህረት መታ ዓቢቲ
3: እንታልኪ ኣንጨመሸላ ምልክት ሓገል
4: ዋ እንታስቕበሉ ሜርሲ ኣዝዝ ሞ ድሕርና ማኪና ኸይዲ ሰተሒዝል ክመፅእ
3: መሓዛ ጠመይ ድኸተውዕ ደሊኺ እዞም ሓሳኻን ዒባን ንዮበል እዮም በቃ ተደሊኽና ኣዛሚት ስለ ድልዩ
4: ሓራይ ርሓ ፀገም የብሉን ኣዛሚት ክንታይ ኢኻ ተንፀልኪ
3: ሓራይ ፍልመሰላሕ ብሰለስተ ባኒ ጃምቦ ፅማቅ ማይታት ከዓባ ይግበርለዩ
4: ሓራይ መሓዛይ ማዓረ መፃውታ ንዳይ
3: ኣሰይ ፅቡቕ ክስኒ ኣብዚ ምንደው ዒለልክ ከቢድ ኤክሰርሳይዝ ሰሪሐ ሕጂ ከብደይ ሃሂልያ ዘለ ስለዚ ከቢድ መብ የድልየኒ ኣሎ
4: ሓራይ ሰብዓ ክሉ ዑስማን ዑስማኖ ንሜርሲ ከምታ ንፈልጣ ጌርካ ፅቡቅ ጌርካ ስርሓ ኣላ ኢኻ
6: ተዋሊ
3: ዑስማን ሓወይ ከም ናይ ትማል ግበር ኢኻ ፀባብቃትላ
6: ሓድርያ ራሕሚ ሓቢብቲ
3: ወይ ስሓይ በኣና ንስኻ ድማ ሽመይ ናብ ዓረብ ቀይርካዮ ሽኩረን ሜርሲ ብእንግሊሽ ራሕማ ብዓረብ ፒታ ድማ ብጥልያን
0: ስማዕ እስከ ደላላይ ወላ ሓዳር ዲኻ ትድሊ
1: ንረኸብና ድለላ እኮ ደረት የብሉ ድለላ ማለት ኮ ንክልተ ሰብ ጉዳይ ምርኻብ ማለት እዩ ካልእ መግለፂ የብላ
0: እሞ ነቲ ሓደ ጠቂምካስ ነቲ ሓደ ክትጎድእ ቁሩብ ዝሓፀይቲ ወዲ ሓዊኻስ ኣይተደንግፀካን
1: እንታይ እየ ኮይና ንወዲ ሓወይ ኣብ ድኽነት ስለ ዝሰክተቶተስ ክድንግፀላ ንዓኸ ኮታታን ሓዊ ቦታታ ደንግፅላ ዳሓርካ እንታይ ደፍለጥ እዩ ንሱ ንዓ እንጀራ ዓፂላ ኮ ክኸውን ይኽእል እዩ
0: እሞ እንታይ ኢኻ ትብል ዘለኻ ቃል ኪዳን እኮ ክቡር እዩ ካርታ ተረኺቡስ ከምዚ ጌርካ ክትብውዞም ትደሊ ኣለኻ ኣነ ብለካ ኣለኹ ኣነ ድኽነት እየ ዘላቶም እምበር ፉሕፉሕ ዝብል ፍቕሪ ሲ ርእየሎም እየ
1: ፍቕሪ ፍቕሪ ገዛ ኮይኑ የማሞቐካ ቃል ኪዳን እንጀራ ኮይኑ ይምግበካ እንታ ስኻ ኳ ከምቲ ንኣይሽቱ ናይ ቀደም ከለና ርኢ ከለኻ ምሳኸ ፍቕሪ ሱ ዋላ ንእሽ ቁራስ እንጀራ ዶ ቆሎ ዶ ዋላ ኣብቲ ኣብሎዶም ጭጭቃዶ ከምኡ ኢኻ ዘለኻ ኣታ ሎም ሓዳር ብረብሓ እዩ ዝምዘን
0: ከመይ
1: ስማዓ ዶ መልክዐኛ ሕፃባት ዝስተ ጓል ሰብ ኣምፂኢኻ ትሕዝቶ እንተ ዘይብልካ እታ ጓል ከዓ ኣብ ገዛእ ዝለመደቶ ምሳኣነቶ ሪኢ ከለኻ ማዳ ይቕልቀል ሒቆ ይጉብጥ የዳውን እጋሪን ይትጉሩ ይነቕዑ መልክዕ ይፈርስ ወትሩ ባእስን ምጨቐጨቐ ንኸውን እዚኣ ንደ
0: ወያታ ዝተሓሳስባኻ ገመይ እንታ
1: እንታ ስኻ እምበር ድሕርካ ኣለኻ ፅቡቕ ናብራ ኣብ ዘይብሉ ሓዳር ፍቕሪ የለን ወይ ስማዕ ዶ ፅባቐ ውን ኮ ብሙቾ ተዘይተዓጅቡ ጠፋ እዩ መልክዕ ከዓ ተመናህዋ እዩ ብመልክዕ መሪፅካ ዝተመርዓኻ ጓል ሰብ ምስ ወነንካያ ኮ መልክዕ ይረኣየካ
0: እንታይ እንታ ዝብዘሎ እንታ ዝድለላ ከመይ ይቀይርካ
1: ዋኣታ ሰብ ስጋ ዘለዎ ዓፅሚ ወይ ከዓ ሓኸለ እምበሪ መልክዕ ደጋሃጢ ወድሓ ወይ ከዓ መልክዕ ርኢት ሓጢዋ ሕጂ ከዓ ንህልካ ናይ ፕሪዊድንዶ ናይ ክዳውንትን ዝበለ ጭንቀት ገይራትሉ ስለዚ ካብ ቁንጅና ናይ ሳሮን ሽሻይን ሃብትን ናይዛ

0: ፈንጓፅን ዓጁዝን ሜርሲ የዋፅኦ ንኹም ሓይሽልካ እወ ታይዳ ወይ ስማዕ ንነብሲ ኮይኑ ንዓና ከማ ንኮነና ወይ ጎቦ ኹን ወይ ምስ ጎቦ ተፀጋዕ ኳ
1: ሰሚዕና ልካ ኣለና ጎቦ ልቡ

0: ሰምቲ እግሪ ሕፍስ ዝበለት ይብዶ እዳ
1: ተሓሰብኪ ኸ ናይ ሙሉእ መዓልቲ ኣታዊታተይ ብለይቱ ዓፀትለይ ከይዳ ንበር
2: ፍቑራት ዝተባእሱሉ መኣዲ ፍጠረለይ ዝተባሃለ ኮ ከምዚ እዩ ሰተን ሄለንን በዓልኩም ድራርኩም ዓፂኹም
0: ዋን እንታይ ገይረን
3: ያ ሄለን ጭርሖኣ ሜርሲ መልእኽቲ ርሪ መኾኑና ፈትክሲ ምሕረት ትብለያ ያእኸ እዚኣሲ ከምዚ ዓይነት ኣተሓሳስባ ሒዛስ ከመይ ገይረ እዚ ኩሉ ሃብቲ ጥራቶ ኣነ ግርም እዩ ዝብለኒ
1: እዚኣታ ክት ካብ ምሕረት ዝዓብስም ኣሎ ስምስ ዓበኻ ዝውፃእ ነርቱ ዝኸውን ናይ ብልብዐ ንነብሰይ ምሕረት ነውፃቕላ ነ
3: ሰሚዕናኪ ሰሚዕናኪ ምሕረትን ትርሓስ እንደይ ኣስፕሪን ኣስፕሮ እዩ ስድራኻስ ብሽማይ ወፅዑካ እኳ ዝበሃል ዋላይ ትርከብዮሲ ሱዚ ሜሪ ሚሉ ዚዙ ከምኡ ከዘይ ትምነኒ
2: ኣቱም ሰባ ስም እኮ ካብ ኩስታ መንሽኪ ዝኸፍተይ ምባል ዘድሕን እምበር ንትርጉም ናይ ስሙ ዝመስል ሰብ እኮ የለን
4: ገለ ሳይኮሎጂስት ሓንቲ ጓል ኣንስተይቲ ኣብ ተሓራር ክትገብረሉን ቆልዓ ክትወልደሉን ዝግባእ ከምኡ እንተዘይ ገይራ እሞ ድማ ዕድሚ ክረኸም ዘሎ እንድሕር ተረድዩዋ ምስ ኩሉ ሰብያ ብማይ ቀጠነ ፀርፀር ትብል እዮም ዝብሉ
3: ያ ከዚኣ ከምቲ ናይ ዴታት መቋረፅ ከሉኖ መኖፖስ ኣተዋለስ ከምያ ፀርፀር ትብላ ማለት እኮ እዩ
1: ኣትኒኩ ምሳ ክትፅቡቅ ስለተረዳዳ ኣንስተይቲ መክርያ
4: ዎ ተዓልያ ሰበብ ብልዑስሟል ኣነ ዳ ሞታ ክብላ
3: ከምዚ ንሻ ኣለዋ ዕድመ ድሸረ ዋ ደቂ ኣንስትዮ ካብ ሬ ተወዳ ትደሃድና እንታይ ንሞ ዝበሃላ እዎ ሽጎርማን ከምአን ብገንዘብኩ ወጠጦታት መንሰያት ዛዓብል ትብል እያ
1: ኣይ ምስኣነትን ክንደይ ድዮም ምህሮ ኮነ ሞያ ዘይብሎም ነቲ ኣምላኽ ዝዓደሎም ቁንጅናን ጉብዝናን ተጠቂሞም ከምኡ ዝገብሩ ዘለዎ
5: ዎ ኣነ ከምኡ ይበልኩም ኣነስ ሚካል ካብቲ ተንብቦ ገለ ምክሪ ትለግሰላ ማለት እዩ
2: ክንደይ ኹም ከፅቡቅ ኣለኹም ገለገለ ልሙሳት ስራሕ ዘይፈቱ በለፀኛታት መንስያት ነዘን ዕድመ ዝኸደን ሃብታማት እናሃደኑ ብቆፎም ፅቡቕ ናብራ ክሕልፉ ዝደልዩ ኣለውኩ
6: ዕላልኩም ፍሉጥ ብዛዕባ እዛ ዋው ምሕረት እያ ምሽ
3: ማማታ ሶቕበን እዛ ተወልዓ ዝነበረት ዳሜራ ምፅ ኢላ ናብ እሳቶ ጎመራ ክትቕይራ
1: መን ያዋውያ ትብለክኸ ብመንፋዕታ ኸዳ መን ክወዳደራ ደቂ ሰባት ድማ ብዘይ ኣበር ስለ ዘይንፍጠር እዛ ቆልዓ በሉ ንምባል ኣበራ እምበር ከማ ዝነፍዕ ሰብ ኣሎ ድዩ
0: ኣዝየ ዝበልዐት ከብዲ ሕስንቲ እያ በላ ናይ ተሓፈስ ዝበለት ትብዲ ዝኽሉ
6: ባዕላ ትፈልጥ ፈሪሕና ድክንመውት ኢና ምሕረት ኣይተስምዑኒ ሜርሲ በሉኒ ማለት ከ እንታይ ማለት ይዋል
2: ኣደናበይ ኣድያ ገዲፋ ስሓትናትና ፍቕ ነገራት
6: እምበርከ እንታይ እዩ ንእሽተይ በሉኒ ዶ ባንብኒኢልኩም ፀውዑኒ ዶ ማለት ከ እዋ ዕድመ ፀጋ ዶ ይኮነ
3: መን ፀጋ ፀጋ ጓለጎይ ባህብላ ድኹም ይ እሳስ ኮሚ ትብላ እሳ ኳ ሓንቲ ኣበራ እሳኻ ነዛ ኣርባዓ ቲፎ ምእታዊ ምእባያ እዩ ክጎርመኩም ክጎርመኩም ሓሙሽተ ዓመት ሙሉእ 39 ዕድሜ ዳበለት ሰባት ኣደብሪባ እያ
0: ንመን ክትረብረ
3: ነቶም ምንኣሳን ምንኣስ ምንኣሳን ኣሕዋታ
1: እዋይ መሳኪን ንሳቶም ድማ ኣብ 35 37 ሓሙሽተ ዓመት ገይሮም ኣሎ ማለት ኮይ
3: ኖኖ ሕጂ ዳ ንሳቶም ውን ንድሕሪት ናብ 34 36 ኣዝሊቖም ኣለዉ
6: ገደዴ ንሳቶም ድማ ካብኣ ክገዱ ራዛ ናይ ዓበይ ሓብቲ ሓዛ ክገብርዎ
3: ከምኡ ዘይኮነ ፀጋ ካብ 220 ክሳብ 225 39 ዕድመይ ክትብል ፀኒሓ ሎሚ ዓመት 226 ድማ ዕለት 7 ጥር እንድያ ትውዕል በርዝደያ እንኳዕ ናብ መበል 38 ዓመት ኣብ ፀሓኪ ዝብል ባነር ምስ ጠቃዐት ክልትዮም ኣሕዋታ ከዓ ናብ 34 36 ማርሽ እንዴ ትረዋት እዮም
7: መጀር ከይከብትን ከይግጠማ ኢለን ልከ ቁፅሪ ዕድሚአን ምፅሓፍ ገዲፈን ዕለለትለትን መላኪን ዓመተ ምህረት ዘይብሉ ዝፅሕፋ ካብ ባልዛሚት ኣሕሰን ሰንሕሻ ያኸ
1: እንታ ኣነ ከበር ዘይዓዲ መን ከፈልደ ኣነ ከማን ኣብ ባነረይ ዕለተ ልደታ ፅሒፈ ይፈልጥኒ
4: ሓኩሎ ክንደይ ሽምዓል ክልኣክትብሉ እዩ
3: ብሽምዓ ዝተሰርሑ ቁፅርታት ስለ ዘለዉ ቁፅሪ 3 ቁፅሪ 2 ገዚእኪ መበል 32 ዓመት ትብል ሞ ንመርዓዶ ሓትልኪ ሰባት እንተደኣ መፅኦም ገማጢልኪ 23 ተቐይርየን ሃደብት ከይራኽዮም ደፋታትዮም ከዓ ከምዚ ናይ ዓረብ ገማጢልኩም

0: ሜርሲ ሜርሲ እተይ ናይ ጀጋኑ ጅግና ኣብነታዊት ጓል መልክዕ ከተማና ንናብራ ዝመከት ብጥበብ ብልቦና ኣብ ሃገር ምልእቲ ዘይብላ መዘና
1: ኣታብ ልክዕ ገሊፅካኒ ዋ ስብሓኒ መስፈን ከምዚ ዓይነት ከለፍን ሞያ እንተልካ ተኮይኑ ልክ ክት እናድላላ ክለልክ ትብል ትውዕል
0: እቲ ስእልናት ድለላ ትብላ ዓና ገለ ስለ ዝበሉና ኣቲና የንበሪ ርኢ ከለኸ ነልክ ሕጂ ከዓ ድለልቲ ግድ በዚሕና ኮይና ኢልካ ንፋስን ቁርና ሳሒና ተውቂዕና ንገዛና
1: ኖኖኖኖኖኖኖ ከምዚ ክእለት እንተልካ ድኣ ባዕለይ መፅሓፍ ክዕቲ መልካ አ ብፍላይ እዛ ክትብላ ፅናሕኻ ኣብቲ ናይቲ መፅሓፍ ገበርቲ እቲኻያ ወዲኢኻ ኣለኻ
0: ኣጆ እዚ መስሉ ብዓፈይ ዝመፀኒ እዩ እንድሕር ኮፍ ኢለ ሓሲቦሞኒ ዋ ከመይ ዝኣመሰለ ግጥምታት እዮ ዝፍልፍል ብፍላይ ንኣክባኣኸባኣኸ መፅሓፍ ሙሉ ምገጡ
1: ውያነ ወይለይ ወይለይ ዘኪረ ዮ ኣታ ኣብ ክላስና መምህር ስጋዓ ድመፅእ ኣብ ቅድሚት ለወፃ ከንዲ ክትገጥመልና ነርካ
0: ዋይ ሜሞሪ ዋላ ብቲ ምሕፃዊ ቤት ትምህርቲ ሲ ይገጥም ነይረ እንዴ
1: ዋዩ ድሓር ተሪፍካ ንክትበክስ ብግጥምኻ ተስሒቐና ነርካ
0: ሓቂ ሓቂ እተን ምትራፍን ምግጣምን ስናተ እየን ነይረን
1: ወይ ምስፍነይ ምንታይ ክእዝዘልካ ዝደለኻዮ ምግቢ ዝስተ ድሌትካ ምረት
0: ተሃቢ ከለኹ ብዛዕባ ሓደ ጉዳይ እንዲ ክዛርብ ሓሲብ መፅእ ሲ
1: ሓደ ጉዳይ ብዛዕባ እንታይ ዳ ኮይኑ
0: እዩ ኣንቲ እቲ ባህሙሆሲ ኣብቲ ሜድያን እቲ ሕልኩስ ሓንጣል ኣራሳሲኑ ኣራሳሲኑ ምሳኽ ባኣይስኒ እንዲ ነይሩ ድሓር ኣብ ገዛ ከይደ ብዙሕ ምስሓሰብኩሲ ኣታዓይስኒኖ
1: እዝዳ ኖርማለ ንስኻትኩም ምሕማይን ምንሻውን ስራሕኩም እዩ ንሕና ከዓ ንሰርሕን ነበርክትን
0: ንስ ዝሓቀኺ ሕጂ ሲ ብዛዕባ ሓንቲ ሓሳባት እ ከዘራርበካ ሓሲበሲ ስምዕ ዶ ንስኽሲ ምስኹሉ ሃብትኽን ጥበብክንሲ ንምንታይ እዮም ንመርዓ ወይ ከዓኒ ንዙረት ዘይሓትኹ
1: ምንታይ ክደለካ ሕጂ
0: እንታይ ድዮም ከፊእዎም እዩ ማለት ሲ ምድፋር ድዮም ሲኢኖም ኺ ዋላ ነብሶም ስለ ዘትሕትሉዮም እገርመኒኖ
1: ዋይ እዚኣ ትመስል መልክዕኛ ሃፍታም ስካብ ሕጂ ከመይላ ብዘይ ዓርኪ ክትህሉ ትኽእል ወይ ድማ ነብሶም ንዕቆም ሕረየ ትብለና ኢና ኢሎም ሰሪሖም ኮኑ
0: ሪኢኸሪኢኸ ንሕና ምስ ብዙሓት ሰሙያታትን ሃፍታማትን ስለ ንራኸብሲ እቲ ኣተሓሳስባ ናይ ደቂ ሰባት ኣብኡ ከሎና ኢና ቆም ኣብሎ
1: እሞ ሕጂ እንታይ ኢኻ ክትብል ደሊኻ
0: ሕጂ ስ እንታይ ደልየ መሲልኪ ሓደ ጎበዝ ኣሎ ንዓኸ ዝደሊ ማለት ሲ ድኽነት እያ ኣንፈፍያቶ እምበር እቲ ጉብትኖን መልክዑን ሲ በቃ ዝሓለፈት ጓል ንሰይቲ ንዕኡ ክትርኢ ምስ ባሎ ድያ ትጋጮ ካብ መኪና ድያ ስክላ ትወፅእ ኣንቲ ክፅቡቕ ጉልብሎትን ገለመሉ እዩን ጉዳም ኮይኑ
1: እሞ እንታይ ፈልጠኒ ድዩ ማለት ሲሕ ተተለይ ድልካ
0: ዋ ንሱ ዳ ኣብ ዝተፈላለየ ትካላትኪ ይኹን ኣብቲ እንዳጅም እንዳመፀ ደድሕሪክን ይኮለል ዝብል
1: ንስክላ ንስክላ እዩ ዝወፅእ ኣታ ንስ እዩ
0: ዝኸውንዋ
1: ኣነ ግን ከምዞም ንጀርዶ ሰተበራሸቶ ተሒዝካ ሸናዕ ንበል ገለ ዝብሉ ኣይፈትዎም ኒ ሕጂ ሱስ ንሓዳር ንቑም ነገር ሕተለይ ድልካ
0: እወ ንሱ ድኽነቱ ነግብ ንስኻ ዝኩሉ እምሮ ክርኢ ክልኺ ናብ ካልእ ከይተሰጋገረ እንታሕ ሓሊፎስ እዩ ንሃገርን ዓለምን ክሳራ እዩ ስለዚ ሓድጊ ሞታን ክተትርፊ ኢ ዝዛርበክ ዘለ
1: ኢኻ እንዲኻ ሞ እሞ ዕድሚ ገልኸ ወዲ ክንደይ ዓመት ኸው
0: ዕድሚ ዳ ምናልባት ቁር ቤኻባ ክተ ዓበየ ከምዚ ትሬንታችንከ ገለ እዮም ዝብልዎ ዋላ 35 ይገብር ይክብሉ እውን ሰሚዐ ኣለኹ
1: ኣይትእመኖም ኣይትእመኖም ሰሚዒ ከለኻ ክትላለዮም ከለኻ ደቂ 35 ዓመት ኢና ኣብልኻ ድሓር ምስ ተላለኸዮም ታሴሮ ብርኢ ተበልቃስ
0: እዚ ኣብኡ ከሎ ሰበልኪ ኣብኡ ከሎ በዕሊ ክትምስክር ኢ
1: ቤቢ ፌስ ከይከው ሰሚዕ ከለኻ ደረት ስፍሕ ዝበለ ነዊሕ ቆመቱ ጨጉሪ ከዓ ፍሪዝ ወይ ድማ ጀብጀም እንተኾነ ተመራፂ እዩ
0: ክትፈትው የኺ ኣይትጠራጠሪ ናይ ገንዘብ ድኽነት እምበሪ ናይ መልክዕ ድኽነት የብሉን
1: በቃ መውድእ
0: ክውድእ
1: ወድእ
0: በቃ በለ ኣነ ንዕኡ ረኺበ ሰዓትን ቦታን ፈልየ ክነግረኪ
1: በቃ
2: ኣብ ናይ ምሕረት ግርም ዝብለኒሲ እዚ ኩሉ ሞያን ሃብትን ፍልጠትን ከለዋስ ዘይትጠቅም ዓብር ምህላዋ እዩ
3: እቲ ኣበራ ኢንብሎ ዘለና ኮ ንዓና ዩ ትራሽ ዘይጠቅም ኮይኑ ስምዓና እምበር

0: ንዓኣኮ ኣዝዩ ኣዝዩ ዓብ ነገር እዩ
1: ሓቂ ኸ ምክንያቱ ክትምሃር ገንዘብ ክትኣሪ ዕድሚኣ ከይትረዳእ ምስከዳ እቲ ውላ ትረክበሉ ግዜ ምስ ሓለፋ ግድን እዮ ናብ ፅልልቲ ክትቅየር
2: የጀማዕ ትርከር ንሕና ደቂ ሰባት ዝሰማሕና ንምሃር ዝሃብተምና ንሃብት ወላኪን ኣብ ኣክር ሃብትናን ሽሻይናን ዝወሰና ንደሊ ሰብ ንደሊና ንሱ ድማ ንዓና ዝመስል ውሉድና እዩ
3: እሞ እዚኣ ኳ ሃብተን ክዓብዳን ክፅለላን ዕድመ ንእስነታ ዘሕለፈት ኮይኮነት ዕድሚኣ ብግቡእ ዝተጠቀመትሉ ካብቶም ድሕሪ ሞቶም ንሃገሮም ንህዝቦምን ኣብ ልዕሊ መቓብሮም ሓወልቲ ተኺሎም ክኸዱ ዝደልዩ ከምኡም ሓንቲ ኣ ከማን ክትከውን
1: ሃብትኻ ኮኑ ሞያኻ ካብ ንውልቀ ሰብ ንሃገር ካብኡ ሓሊፍ ከዓ ንዓለም ክትብርክት ከለካ ይፀካ
0: ስለዚ ናይ ሳይኮሎጂ መምህር እዩ ዘድልያ እምበር ዋ ሓንቲ ፀገመ ይብላ
4: ዋ ሕጂ ብክፍል ኣትያ ክትምሃር
0: ኣይኮነን እዘሸግራ ዘሎ ናይ ውላድ ሕቶ ከምተን ብዙሓት ዝገብሮ ውላድ ካብ ዳሳ ከተማት ኣንፂሓ ምዕባይ ወይ ድማ ኣብ ደገ ከይዳ ውላድ ናይ ምርካብ ሜላ ክትጥቀም ምስ ዶክተራት ክትመኸር እዩ ዝግባእ
5: ከዚኣ ስቂኢለ እምበር በዓል ንሕና ኣለና እንደቆሉ ንዓና ወሲዳ ደይተውርሰና ደይተዕየና
4: ወይ ቆልዓ ሽ
6: ሓቦይ ናይ ድሓ እንዲ ካ ጥበልልካኒ ሎምስ ፅቡቅ ስራሕ ረኪብካ ትኾነኻ
7: ስራሕ ተበሉካ ኸ ነዚ ኮምብላሴኒ ኢኻ ኣደርቢው ባድላን ጅንስን ስኬሸር ጫማን ኣኽዲኑ ፈጨጭ ዘብን ብዘይ ስራሕ ኣሙቸት ዘንብር
6: ናይ ባሓቂ ዲኻ ብጃኻ ተዋሃምኒ ኸይትሉ
7: ኣነ መስፍን ደላላይ ንኹሉ ሓሪፍ የባህላይ በቲ በሊሕን ረቂቕን ጥበባይ በጥ ዘብሎ ናብዛ እግረይ ኣቦኻ ስለ ዝኾንክ ዲኻ ንዕካኒ
6: ዘይኮነስ ኣብ ሞባይል ቀልጥፍ እናበልካ ስለ ዝሃወካኒ
7: በል እዚኣ እንተ ዘይተግቢርካ ካብ ኣፍካ ፀባ ከም ዘፍሰስካ ወደ እንታይ ክፀበቕና ኢላ ኪሎታት ኣዋርቕ ኣብ ሓዊ ከም ዘእትካ ይሕሰቦ
6: ከመይ ከመይ ድያ እዛ ጉዳይ
7: እታ ኣብ ማእከል ከተማ ዓብ እንዳ ክዳውንትን ሱፐርማርኬትን ናይ መዋእለ ህፃናት ቤት ትምህርትን ዘለዋ
6: እታ እንዳቕብኣ ጋለሪ ዘለዋ ታቐባይት
7: እሳወ እንታ ሃብቲ እዩ ዘይብልካ እምበር ነዞም ሃብታማት ቆፅሮም ኢኻ ትውዕል
6: ነታ ሃብታም ዲኻ ትብሎን ዘለካ
7: እንታ ንሳወ ድሕሪ ጂ እታ ሃብታም ዘይኮንካ ንነብስኻ ውሴካ እቶም ሃብታማት ኢኻ ክትብል
6: ነታ ባምቢና ትመስል ትፅዕር ቆልዓ ብሉ ትብል ንምሕረት ዲኻ
7: ምሕረት ድሕሪ ጂ እዛ ቓል እዚኣ ካብ መዝገበ ቓላት ናይ እምሮኻ ንሓዋሩ ሰርዛ ሜርሲ ሜርሲ ተይ ኢኻ ትብላ
6: እንታይ ትብለን ዘለኻ እንታይ ትብለን ዘለኻ
7: ኣዛ ሃብቲ ተሰእንካስ ሃብታማት ዝደልዎም ፍላጥ ክትስ
6: ሓቦይ ዘረባኻ ዋላ ጭራሲ ኢነሉ እስከ እንታይ ክትብል ከም ዘለኻ ሕፅር ኣቢልካ ነገርኒ
7: ኣታ ንውሒ ነጊረካ ዘይቆልብካ ንስ ሕፂረ ክትርዳእኒ
6: እወ ሓሰባትካ ፅሙቅ ኣብሎም ድንግርግር ኮይልኒ
7: በልንሳ ፈትያ ትካላ ጉብዝናኻ ኣብ ቀልባ ዓሊቡ መርሃዊ ኣምፁለይ ንስኡ መናብርተይ ንስኡ ናይ ሃብተይ ተኻፋላይ ትብለካ እዚ ሲ ስዑም እግሪኣ የብለካን
6: ሓውቦይ ንሳዳ ዕድሚኣ ክሳብ ዓንቀራ እንዳሸሪባቶ
7: ኣታ ንስኻ ከዓ ንሃብታ ስካብ ዓንቀርካ ትሽርቦ ድሓር ከዓ ክትበልጥ ሓደ ክልተንቆቆ ኣይሰኣናኒ ሃብታ ምስ ተቋፃፀርካዮ ከዓኒ ካልእ ውላድካ ካብ ካልእ ካ ትቕፅል
6: ሓውቦይ እታ ንዓመታት ብፍቕሪ ምሳይ ዜራ ንኽን መርዓ ሽዱሽ ወር ተሪፍና ዘሎ ሳሮነይከ
7: ሓመድካ ዕደ ሳሮነይከ ሳሮንካ ከዓ ከሜርሲ ሃብታ ወዲ ትደሊ
6: በልክ ትፈልጥ ክልተ ድኻታት ክቋሮ ንኻ ብሕጊ ይሕትት
7: ኣታ በታ ክንበታ ክድኦም ክትመልዋ ዘለኹም ዛዕለም
8: ሰሚዕኸኒ ዶ ኩሉ ከም ዝበልኩ ኺ ሕጅታይ ትገብሪ መሲልክ ኣበይ ኸሞ ዘለኺ በቃ መደባት ክርኢኺ ምፅኒ እወ ኸም ዓይሽ ኣነ ኣብ ኦፊሰይ ኣለኹ እወ ይወፅኒ በቃ ዳሓር ከምዚ ጥዕመ ክግበር ቻው
6: ሓውቦይ እዝትብሎ ዘለኻ ፈፂሙ ይከውኒ ሳሮነይ እኳ ብጣዕሚ እያ ትፈትወኒ ኣነ ኸዓ ብዘይበኣ ሂወት ዝበሃል የብለን
7: ኣታስቕበል ወረይ ተሓፍርኒ ኢኻ ንስኻ ብዘይበኣ ዘይኮንካ ንስኻ ብዘይ ገንዘብ ኢኻ ሂወት ዝበሃል ዘይብልካ ወ እዚ ዕድል ዝረኽብካ ዘለኻ ስኻ እሳ እንተ ትረኽቦ ዓይናይ መሓሰየት ንብለካ ኣለኹ
6: ከመይ ቢላ ብዘይበኣ ክትነብር ፈፂማ ዘይትሓስብ
7: ኣታስቕበል ደቂ ኣንስትዮ ብምቸት ዘናብረንን ቀዳምነት ዝህባ ሕጂ ፍቕሪ ፍቕሪ ስለ ዝተፃወተን ስማዕ የብለይን የብለይን ሰብ ዝሓካይ ኮም ፅነትካ ገዲፍትካ ክትከይድ እያ
6: እንደይ እዚኣ ፈፂም ኣብኡ ምርያ የፀንሐትን እዚኣ ህንደበት ያ ንዓይ ሓውበት
7: ቻንስ ካምስ ዋንስ እዛ ዓድል እዚኣ እንተ ምሊጣትካ ኦሮማይ ካልእ ሰብ ምስ መንጠላ ሳሮንካ ከዓ ናብራ መሬድኒ ኢላ ምሸንዳሓትካ ኣብ ጣዓሳ ክትነብር ኢኻ
6: እሞበል ክሓስበሉ ዕድል ሃበኒ
7: እታ ሰብ ናብ መንግስቲ ሰማይ ክትኣትዮኻ እንተ ኢሎም ኻ ክሓስበሉ እየ ምበልካ ናብራ ከም ይብለ በል ናብራ ምስ ሜርስኻ ናይዛ ምድሪ መንግስተ ሰማይ እዩ ኣታ ወዲ ሸቕደ ይኮንካ ንስኻ ክትብሎ ዝግባእካ ንሳ እንዳበለትካ ዓይንኻ ትሓሲ
6: ግደፍ ዳሕራይ ጣዕሳ ፋይዳ ይብሉ ሓውበይ ግን ናይ ብሓቂ ዲኻ ንሳ በዕላ ሕተተለኢላትካ
7: ኣንታ ወ ዝቐደመ ይቐድም ተቐዳደም ወ እንድሕር ሕራ ኢልካ ደው ኢልካ ቁፅረኒ ስለ ዝበለኒ ድሕሪ ክልተ ሰዓት ክዳውንትኻ ቀየርካ ሜዳን የረኽበና ወደ ሓንካ
0: ኦፊስ በይኑ ድ ክገድፎ ኢለ ነረ ሞ ንጓዓብ ፀናሕካ
8: ሕራይ ክዲ ግና ቅድሚኡ እቲ ናይ ስራሕ ዝደልዩ ዝርዝር ዝሓዘ ወረቐታ ብእዩ ዘሎ
0: ዋ ክፉት ቦታ ረአሞ ዘይብልና
8: ናኖ ኣሕፈሮም ዓርከይ ሓንቲ ናይ ካሸር ሰራሕተኛ ደልዩ ንድዩ ዘሎ ኣነ ካሪክን ካብተን ዝርዝር ኣስማት ሓንቲ ዕድለኛ መሪፀ ክድውለለ
0: ሕራይ ፅቡቅ ኣብዚ ፋይል ብልዓል ለካ
8: ዋይ ኣብዛ ተቃጃ ዘሎ
0: ከይድም ዋነ
8: ሓራ

0: የማነይቲ ዝገበረቶ ፀጋመይቲ ኣይትፍለጦ ትብል ጠቕሲ ስለ ተኽብሪ እዚኣ ከዓ ተወሳኺ ፅድቂ
1: እንታይ ድ መሲልካ መስፍን ሓወይ ነዛ ዘላትና ሓፃር ዕምርሲ እንዳተሓጋገዝና ተሰገርናዮ ፅቡቅ እዩ
0: ፅቡቅ ኣለኺ ዝበዝሕ ዕድሜና ከዓ ናይ ሰማይ ዕድመ ስለ ዝኾነ ሕጂ ክፅድቅ ተባህለኒ ኣብኡ ከለ ከዓ ናይ ገነት ፓስፖርድ ክኻትሕዚ
1: ኣብ ገነትካ ፓስፖርድ
2: ሳረንጓሊ እዚ ምስጋና ዘየ ድዮ ግን እታ ስራሕ ኣብዛ ትካልና ከምዘይኮነ ትፈለጥ ከለኹምሽ
3: እዎ ነጊርኩም ነንዲኹም ኣነ ስራሕ ጥራሕ እየ ዝደሊ ከምቲ ዝበልኩኹም መርዓይ ቀሪቡ ስለ ዘሎ ነቲ ውራይ ወዲ ውራይ ዝኾን ቁርብ ሓገዝ እንትኾነኒ ኢለ እዩ
2: ድሕሪ መርዓኸኸ ክትገድፍየ ድ
3: ኣይገድፎን በዓል ቤተይ እውን ጠቀም ስራሕ ስለ ዘይብሉ ሰሙን ተሓፂነ ናብዛ ስራሕ እየ ሎሚ ናብራ ተሓጊስካ እዩ
2: ብጣዕሚ ፅቡቅ ዛባል በለዛ ማናጀር ሞት ምፃና ባዕለይ ክወስደኪ
3: ሓራይ ፅቡቅ ንዓኹም በራ ሸጊረኩም ይኸን የለ
2: ዋ ናይ ዳ እንታይ ክተሸግርኒ ኩሉ ሰብ ሓላፍነት እዩ ክዋፃእ ዘለዎ እናይ ዳ
1: መራ ዳእኸ
0: ኣንቲ ክደይ ትበልሒ ነዛ ሓሳብ ቴሌፎን ክፅውዕ ስለሰማዕ ክንስ ነዛ ሽምቆም ኣቢልክያ እምኻ ብቕብጥረ ፀውዒ
1: እንታይ ዳ ናይ መፃእ በዓል ቤተ ደሊኻ ንዑ ከነጊርካ ዲኻ ሜርሲ ከምዝብለኒ
0: እንታይ ሜርሲ ሜርሲ ተይ ሃኒ ሓቢብቲ ችክሰይ ከምዝብል ንበሪ
1: ንዓይ ከዓ ከምኡ ዝብል እዩ ዝበልዓኒ ንሱ

0: ርኢ ከለኹ ወዲ ሾ ስለ ዝኾነ ዓለም ክኸርእየኪ ንህለኻ
1: መርዓሰን
2: ዋይ ደስ ክትብሉ ደስትብሉ
1: እሞ ሕጂ ስራሕ ገዲፈ እንደ መፅ ኣብቲ ጉዳይና ደንእቶ
0: ስፒቶ ስፒቶ ብዝኾነ እቲ ንዓኻትኩም ኳ በበይንኹም እዋን ነጊረኩም እንዲ ሕጂ ዝያዳ ንክትረኣየ ዓዲመኩም ዘለኹም ሜርሲ ኢኹ እምበር መርሃዊ ኳ ፈልጠኪ
1: እሂ መርሃዊ እዚ ሓወቦካ ዝበለካ ከሉ ተቐቢልካ ኢኻ
0: ብጣዕሚ ፋስቲኺ ድሮ ወዲ ሓወይ ምዃኑ ከ ፈሊጥኪ
1: ከመይ ደ ኣስማዕ እንዶ ናይ መፃኢ በዓል ቤት እዩ ኳ እዩ ክጠየቀሉ ኣለኒ
3: ሜርሰ ብጣዕሚ የድኒቐክ ደጋዊ ትርኢትክን ሞያኽን ስራሕክን ከድናቕ ፀንሐስ ሕጂ ከዓ ውሽጣዊ ልቦና ኸ ማራ ሰሊብኒ
1: ንዩ እሞ ናይ መፃኢት በዓልቲ ቤት ክኸውን መሪፅካ ንዲኻ
3: ብምሉእ ልበይ እምበር
1: ስማዕ እስከ እታ ድሕሪ 6ዱሽተ ወርሒ ክትመርዓዊ ሓሲብካ ዘለኻ ሳሮ ናበይ ክድርብያ ዘለኻ ኣይትበሉ ዓጣል
3: መነግር
4: ኣነ የ ነጊረያ ሳሮን እዚ ርኢ ከለኹ ዝስዕ ሓሙኺ ንዕፅይ ግናብ ሃብታም ሸጦ ኣሎ

0: ረበል ረ ንሳ ብሚት ዝሃረኻ ትልብል
1: ኣበይ ክረኸቡ እዚ ኣኮ ነዚ ፅባሕ ዝምርዓዎ ስራሕ ስለ ዘይብሉ ሲ ኣነ ባዕለይ ሰሪሐ ክሕግዞ እያ ኮወ እኮ ያ ክትብለን ፅንሕ
2: ኣታ ኩርኳ ኣብ ዘይፈልጦ ጎደና ጥፋኣት ባሸሚምካኒ
3: ፅቕበል ሓሳዊ ኣምላኽ ንኽተማዘዝ እንኳ እዮም ርሂብካ ግን እዚ ክሕደት እንቋዕ ቅድሚ መርዓ ኣይኮነ ኣምላኽ ብጣዕሚ እዩ
2: ሳሪ ሳሪ በጃኽ በጃኽ ብልበይ ኣይኮንኩን እዚ ይጋጊኒ ብጃኽ ሳሪ
3: በልጃኽ ንዝኾነ ይኹን መሰናኸል ክስዕር ንዘይክእል ሰብ ክነብር ፈቓደኛ ስለ ዘይኮንኩ ወዲ ኣሎ
0: ፅንሒ ምሳ ክትካ ድኢኺ
4: ኣነ ከምዚአን ዝኣመሰላ ደቂ ኣንስትዮ ማረአን ዝምስጣኒ ስለዚ ምሳ ክሰሪሓ ድሌታ ከዓ ክገብረላ ቻው ዕና ጆኹ ኣንበሲት
2: ህወታ ኣመሳቐልካ ምሽ ኣውላትካ ፅናሕካ ኣውላትካ ፅናሕካ
5: ሓንጣግ ንዓይሲ ከም ዝፈሊኻኒ
1: ካብቲ ውህሉል ሕማቕ ዝገበርካኒ እዚኣ ሓንቲ እያ ገና ውጥነይ ክቕፅል እዩ ክቕፅል እዩ ክቕፅል እዩ
5: በል ኣነ ከዓ ንዓኻ ከቃፅለካ ከቃፅለካ ከቃፅለካ

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲ ዕብደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብርኹ መዓልቲ ምሕረት ኣውርጠሉ ደጊሽ ዝመስል ሕጂ ፈጣሪ ምስ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛነዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ሳዋ ኩለንትናዊ ዕብት መንእስያትናን ሃገራዊ ሓድነትናን ዝረጋገፀላ ስፍራ እያ። ስለዝኾነ ድማ ካብ ዓመት ናብ ዓመት ዙርያ እዳተቆፅረ ኣበላ 39 ዙርያ ሎሚ ናብ ሳዋ ዝበገስ ዘለዉ ብርክት ዝበለ ህዝቢ ከም ዝትዕዘብዎ ዘለኹም ኣብ ጎደናታት ብምውፃእዩ ንኣበላ 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ከፋንዎም ንዕዘብ ዘለና። እቲ ሃዋሁ እንታይ እዩ ዝመስል ብሓባር ክንከታተሉ ኢና። ናብቲ መደብ ክነስክረኩም።

0: ትምህርታ ስመይ ሳሙኤል ኣለም ሰገዲ ቤት ትምህርተይ ከዓ ካልኣይ ደረጃ ቤት ትምህርቲ በባርካ እዩ ሰዋ ሓንቲ ናይ ዲስፕሊን ናይ ኩስኮሳ ናይ መንእሰያት ዓላሚት ዝኾነት ቦታ እያ ባይዘወይ ናብ ሰዋ መካዲ ከዓ ሓጎስ የስምዐኒ ከምኡ ድማ ካብ ዓበይቲ ኣሕዋት እዩ ዝወረስኮ ብዙሕ ተመክሮታት ኣሎ ናይ ሰዋ ሰዋ እንታይ እንታይ ኣለዋ ሰዋ ምስ ሰባት ምርዳእ ትፈጥር ባርያት ዝተፈላለየ ዓይነት ሰባት ተፅንዕ ኮምታታ ሰባት ትጠቅም ካብ ገዛና ስጋ ሕጂ ሓሙሽተ እዮም ከይዶም ዘለዉ መበልሻልሻያ ነኸይድ ኣለኹ ብፅቡቕ ነጥቢ ሒዞም እዮም ተመሊሶም ኣነ ውን በዓል ዓብ ተስፋ እያ ከምኦም ነጥቢ ሒዛ ክምለስ
1: መምህር ሰመረ ገብሮ ልዑል ባሃል ዳይረክተር ቤት ትምህርቲ ብካልኣይ ደረጃ ባርካ ኮይኑ የሰርሕ ዘለኹ ኣብ ኦሮንተሽን ሕጂ ኤግዛም ውድእ መሰበሉ እንታይ ክመፆም ከም ዝኽእል ምስ መን ሕወሶኹም ዘለዎም ምስ ኣሕዋቶም ዘሎ ዘይድሊ ጭርቃን ከም ባህልካ ቅሩብ ሰብ እንዳንበብካ ክትከይድ ከም ዘለካ ውፅትካ ካብ መላእ ኩርናዕ ናይዚ ሃገር እዚኣ ዝመፁ ስለ ዝኾኑ ምስኦም ተዋሂድካ ናይ ምንባር ሰብ ሰብ ዘብሎ ተዋሂዱ ክነብር ከሎ ምዃኑ እዚ ኩሉ እዚ ሂብናዮም ኢና ከም ተምሃሮ ማለት እዩ ሕጂ ሕውነት ብፃይነት እዚ ኩሉ እዚ ወሲዶሞ ኣለዉ ዝያዳ ካ ኣብዚ ከዓ ሓወይ ሓብተይ እንዳሉ ስለ ዝመሃሩ ነበሩ እዚ እውን ናይ ደቂ ሓንቲ ሰበይቲ እካብ ኣይኮኑ ነሮም ናከባቢ 2,000 ገለን ተምሃሮ ተሓዊሶም እዮም ትኾኑ ነሮም ኦልሞስት ናብ 880 እንትኾኑ ተምሃሮ ኢና ንሰድ ዘለና ሕጂ ስለዚ ተዋሂዶም ክከዱኹም ዘለዎም ስጋዕ ሳዋ ዘጋጥሞም ካብ ክላይመት ጀሚርካ ከጋጥሞም ዝኽእል ፈሊጦም እዮም ዝኸዱ ዘሎ እዞም ቆልዑ ዘለዎ ንኩሉ ነገር ድልዋት ጌርና ያ ነፋኖም ዘለና ስሩሓት እዮም እዞም ተምሃሮ እዚኦም ንኩሎም ተምሃሮ ዓወት ሒዞም ክመፁ ብጥዕንኦም ክመፁ ሞራሎም ሓፍ ኣቢሎም ክመፁ ኢና ንሕና ንፅበ
2: ይርከቢል ሳሙኤል ይበሃል ኣብ ቤት ትምህርቲ ቀይሕ ባሕሪ መምህር ናይ ኬሚስትሪ ማለት እዩ እዞም ተምሃሮ ንሰዋ ዝወርዱ ዘለዉ ድማ ኣካዳሚያዊ ጥራይ ደይኮነ ማሕበራዊ ሂወት ከመይ ዓይነት ብድሆታት የጋጥሞም ንዕኡ ኸ ብኸመይ ይሰግርዎ ብዙሕ ሰሚናራትን ኤንድ ምኽሪ ካብ መምሃራን ብኣካዳሚ ወገን ከዓ ሂኖቲ ካብ ሶኒክ ሳብ ፍራይደይ ዝምሃሩ ናይ ቀዳም ቀዳም እዳተምሃሩ ብዙሕ ሓገዛት ተኸይድሎም እዩ ማለት እዩ እቲ ክሰንቅዎ ዝደልዩ ኣይሚን እቲ ክሰንቅዎ ዘለዎም ናይ ብመፅሓፍቲ ድዩ ዋላ ብካልእ ሓሳባዊ ሓገዝ ድማ ተኸይድሎም ማለት እዩ ንኩሎም ዝወርዱ ዘለዉ 39 ዙርያ ሰናይ መንገዲ ይግበረልኩም ኤንድ ብሰላም ናብ ቤቶም ክምለሱ ማለት እዩ ሹሪ ከዓ ንኩሎም ፅቡቕ ነጥቢ ሒዞም ናብ ቤቶም ክምለሱ ዕድመን ጥዕናን ከዓ

0: ሸመይ ተመረዘ ንበሃል ካብ ሳዑዲ ዓረብያ ጀዳ መፂና ሳዋ መፅአ ዘሎ እንታይ ዝበሃል እንዲ ከም ኩሉ መጠን ኤርትራዊ ጉቦይ ክፍፅም ምስ ህዝበይ ክላሊቀ ምስ ጎለትዮም ትሸዓተ ብሄራት ከ ፅቡ ገደ ክፈልጦም ክላሊ ዳርጋ ከም ጥራይ እዩ ጉቦ እዩ ሳ ሳዋ ክወርድ ዘሎ ሳዋ ሙራዲስ ጉቦ እዩ ከም ኩሉ መጠን ኤርትራዊስ ጉቦ እዩ ሳዋ ሙራድ ምስ ህዝበይ ተላለየ መፅ እዚ ዓብ መክሰብ እያ እዚኣ ብጣዕሚ ዕድለይ ትርከብ ዕድል እያ ምስ ህዝበይ ተራዮ ምምፃእ ዓብ ዕድል እያ
1: መጀመርያ ሽመይ ቤተልሄም ገብሪሂወት ይበሃል ካብ ካልኣይ ደረጃ ቤት ትምህርቲ ሓርነት የመፀ ዕላዋና መጀመርያ ኣብ ትምህርቲ ዘተኮረ ማለት ስቐንዲ ነገርና ኣናስ ትምህርቲ እዩ መኸይድና ብምክንያት ክንፈልጥ ኣለና ተማይረን ነብሰይ ኮይነ ንስድራይ ካብኡ ካሊፈ ከዓኒ ሃገረይ ካሃንፅ ካልኣቱ ንኩሎም ንሳዋ ድብገሱ ዘለዉ ተምሃሮ ሰናይ ጉዕዞ ክብሎም ፈቱ
2: ሰዋ ደምሱር ናይ ኤርትራ ዝ ሰዋ ምህለዋ ናይ ሓቂ ዝዓበ ክብሪ ዘለዎ ደቅማ ከይዶም ምስትሽዓተ ብሄራት ተረኺቦም ክፋሊጦም ቋንቆም ሃገሮም መሬቶም ህዝቦም ክፍጦም ይኩሉ ክመፁ ከለዉ ናይ ባሓቂ ሰዋ ዓባይ ዩኒቨርስቲ

ኣብርሃም ሰባገርግሽ ይበሃል። ሓላፊ ምፋር ኩባንያ መጓዓዚ ሓራ ዞባ ማእከል። ንሕና ናይ ብሓቂ ካብ ዕለት 6 ናይ ወርሒ 7 ጀሚርና ፍሉይ ምድላዋት ነዚ ዝካየድ ዘሎ ናይ ጉዕዞ ናይ ሰባ ማለት እዩ ዝኾነ ነገራት ንኸየጋጥም ተባሂሉ ፍሉይ ምድላዋት ጌርና ፅቡቅ ከዓ ንኸይድ ኣለና ማለት እዩ። ክሳብ ሕጂ ፅቡቅ ጉዕዞ ይኽየድ ኣሎ ማለት እዩ። ከባቢ 570 መኪና ኣንቀሳቂስና ኣለና ክሳብ ሎሚ ማለት እዩ። እቲ ብወገን ቴክኒክ ዝግበር ቴክኒክ ናይ ብሓቂ ቀዳመ ሰንበት ከይበሉ ህዝባዊ በዓላት ከይበሉ ነዚ ጉዕዞ ንምስላጥ ክሰርሑ ቀኒዮም ማለት እዩ። ኩሉ እቲ ዘድልየን ፅገናታት ከዓ ገይሮምለን ኣለዉ ገይሮምለን። ንሕና ከዓ ብወገና እቲ ነተን መኪና ኣብ መንገዲ ንዘጋጥም ብልሽት ሪዘርቫ ወይ ከዓ ተጠባበቕቲ ጌርና ከዓ ዳሊና ንሰድድ ኣለና ማለት እዩ።

0: ፀግብ መምህር ዮሐንስ ሰለሞን ይበሃል ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ኣሃዱ ካልኣይ ደረጃ ኣብዚ ናይ 39 ካብቲ ናይ ዓሚ 7912 ጥራይና ኣሳቲፍና ነርና ኣብዚ ናይ ዝዓመት እዚ ግን 8548 እዮም ከይዶም ዘለዉ ናይ 64 ዝኣክል ናይ 564 ዝኣክል ፍልሊ ወይ ወሳኪ ገር ኣሎ ኣብዚ ከነብል ንድሕሪ ኮይና መብዛሕትኡ ናይ ዞባ ማእከል ድከዳ እቲ ዝያዳ ቁፅሪ ናይ ደቂ ኣንስትዮ እዩ ንኣብነት ኣብዝ ሓለፈ ኣብ 2 ጉጅለ እዮም ዝኸዱ ኣብዚ ዳሓለፈ ጉጅለ 4248 ክኸዱ ከለዉ ኣብዛ ናይ ሕጂ ግን 4299 እዮም ዝኸዱ ዘለዉ ኣብዚ ተሳታፍነት ናይተን ደቂ ኣንስትዮ 56.2% እተን ደቂ ኣንስትዮ እየን ድከዳ ዘለዋ ዓመት ምሉእ ትሰርሖ ስለ ዝኾነ ምስቲ ዝሓለፈ ተመክሮታት ኩሉ ካብ ዳሓራት ትሪዮም ኣለኺ እዳ ዜና ንሪኦም ኣለና ፖሊስ ትሪዮም ኣለኺ ምምሕዳር ዞባ ማእከል ሕክምና ንገዛ እርሳ ዘና ኣምቡላንስ ከዛ ዘለዋ ኮታ ካልኦት ዘይተጠቕሱን ብምልኦም ዝሳተፍዎ ስራሕ ስለ ዝኾነ ወላ ሓንቲ ፀገም የብሉን ካብ ዓመት ንዓመት ከዓ እቲ ተመክሮታት እንዳኸደ ዩ ድኸይድ ንሕና ሓጉሳት ደቅና ሓጉሳት ተምሃሮና ሓጉሳት እዮም ንክዶ ኣሎ
1: ይሳቅ ያቆብ ባሃል ሓላፍ ምቁፅፃር መፅዓትን ፖሊስ ትራፊክ ዞባ ማእኸል ካብ ድሩ ምፅዓና ትሕዝና ፖሊስ ትራፊክ ዞባ ማእኸል ምስ መደበራትና ኮይና ኩሉ ኣባል ፖሊስ ከም ዝሳተፍ ጌርና ንድሕነት ብድሕነት ክንዲኸዳ እንዳተገብረ ስርሕራ ኣለሎ ሕጂ ከዓ እዘን ዘመፅናና ዘለዎም ኣካይን ብዙሕ ኣለዎን ፀዓቕ ኣለዎን ንሕና ተቐቢልና ንዞባ ዓንሰባ ክንርከበና ካብ ዞባ ዓንሰባ ከዓ ናብ ዞባ እንዳተቀባበሉ ብውሑስ መገዲ ናብ ሰባ ከም ዝበፅሓ ንምግባር ተዳሊና ኣለና ማለት እዩ ኩሉ ፖሊስ ትራፊክ ካብ ዞባታት ስለ ዘሎ ዓጅቡ ስጋብታ መፈፀምታ ናይ ሰባ ከብፅሖም ምዃኑ ሙሉእ ተኣማሚኖም ክበፅሑ ምዃኖም ንሕብር ማለት እዩ

0: ዲሞክራሲያዊት ሪፐብሊክ ኮንጎ ዘቤታዊ ዕዳጋን ምርጋእ ሰደድ ናሓስን ኮባልትን ደው ከተብሎ ከም ዝወሰነት ሓቢራ ዝርዝር ዜና ኣብ ንእዞባ ሰንዓፈ ኣብ 23 ምሕዳራት ከባቢ ንዝነጥፉ ሽማግለታት ዕርቂ ኣብ ስርሖም ዝሕግዞም ኣስተምህሮ ተዋሂቦም ወኪል ኤርና መሓመድ ኣይፍራሕን ዘዳለዎ ፀብጻብ እልልታ ሃብተ ማርያም ክተቕርቡ እያ
1: ኣብ ንእዞባ ሰንዓፈ ኣብ ሕብረተሰብ ንዝኽሰቱ ክርክራት ብዕርቂ ኣብ ምድቃስ ንዝነጥፉ ሽማግለታት ኣብ ዕለታዊ ስርሖም ዝሕግዞም ኣስተምህሮ ብ5 ናሓሰ ተዋሂቡ ዕላማ ናይዚ ኣብ 23 ምምሕዳራት ከባቢ ንዝነጥፉ ሽማግለታት ዕርቂ ዝተዋህበ ኣስተምህሮ ዘጋጠሙ ክርክራት ኣብ ክብርታት ሕብረተሰብ መሰረት ብምግባር ብዕርቂ ዝድቀስሉ ተኸራኸርቲ ድማ ካብ ሃልኪ ግዜን ገንዘብን ተናጊፎም ጉዳያቶም ብቐረባ ዝፈትሕሉ ባይታ ምጥጣሕ እዩ እቲ ኣስተምህሮ ዝሃበ ካብ መደበር ፖሊስ ንእዞባ ሰንዓፈ ኣቶ ኤርምያስ ሓድጉ ሽማግለታት ዕርቂ ንሲቪላውን ገበናውን ጉዳያት ብግቡእ ኣለልዮም ኣብ ኣተሓሕዝኦም ክኽተልዎ ዘለዎም ሕጋዊ መሳልን መረዳእትኦም ካዕብዩ ብምስኽኻር ኣብ መንጎ ፍርድን ዕርቅን ዘሎ ፍልሊ ተገንዚቦም ርጥዓዊ ኣገልግሎት ንምሃብ ኣበርቲዖም ክሰርሑ ተላብዩ ሓላፊ ምክልኻል ገበን ኮፕራል ኣቶ ብርሃን ሃይለ ብወገኑ ኣብ መንጎ ሰባት ዝፍጠሩ ግርጭታትን ክርክራትን ብፍትሓዊ ሽምግልና ብዕርቂ ክድቅሱ ተራ ሽማግለታት ዕርቂ ወሳኒ ስለ ዝኾነ እቲ ኣስተምህሮ ኣብዚ መዳይ እዚ ኣገዳስነቱ ልዑል ምዃኑ ገሊጹ ኣዛዚ መደበር ፖሊስ ንእዞባ ሰንዓፈ ምክትል ተለንተ ክፍለ ተስፋ ዮሃንስ ድማ ዕርቂ ንኹሉ ወገን ዝዕግብ ዘላቐ ፍታሕ ዘረጋግጽ ከምኡ ውን ቅርሕንቲ ብምፍዋስ ስኒትን ሓድነትን ዘውሕስ ካብቶም እንሕበነሎምን ቀጻልነቶም ብዕቱብ ክንዓይ ዝግባአናን ክብርታት ከም ዝኾነ ሓቢሩ ተሳተፍቲ ብወገኖም እቲ ኣስተምህሮ ኣብ ኣተሓሕዛ ጉዳያትን ኣገዳስነ ሽምግልና ንዝጸንሖም ግንዛበ ዘማእዝንን ተመክሮ ዝድርዕን ብምዃኑ ቀጻልነት ክህልዎ ተላብዮም ኣብ ንእዞባ ሰንዓፈ ኣብ ዝርከባ 23 ምምሕዳራት ከባቢ ብጠቕላላ 490 ሽማግለታት ተረቂሖም ዕማማቶም ኣብ መሰልሳል ይርከሙ
0: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሕት የካይድ ከም ዘሎ ኣብ ቀዳማይ መንፈቅ 226 ዘሰላሰሎም ንጥፈታት ብምጥቃስ ሓቢሩ ወኪል ኤርና ዮናታን ዕብዮ ብዛዕባ ዝዘዳለዎ ዜናዊ ፀብጸብ ኣሎ ያሲን ሳልሕ ካቕረቦ እዩ
2: ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ሕጋጋትን መምርሒታትን ንምግታእ ኣብ ቀዳሞት 6 ኣዋርሒ ሓያል ቁፅፅራዊ ስራሓት ከም ዘካየደ ገሊጹ ግዜያዊ ሓላፊ ናይቲ ጨንፈር ኢንስፔክተር ኣርኣያ ዳኘው ንኤሪና ኣብ ዝሃቦ ሓበሬታ ካብ ጥሪ ክሳብ ሰነ 226 ኣብዘይ ሕጋዊ ንግዲ ናይ ተጠቃምነት ዕለቱ ዝወደቐ ሃለኽቲ ዕዳጋታትን ዋጋታትን ከምኡውን ካብ ሕጊ ወፃኢ ዝስርሑ ህንፃታት ብዝተኻየደ ናይ ምቁፅፃር ስራሕ ጉድለት ዝተረኽበን ትካላት ተኸሲሰን ብጠቕላላ ኣስታት 8 ሚልዮን ናቕፋ ከም እተቐፅዓ ኣብሪሁም ብዘይካዚ ፍቓድ ንግዲ ንዘይሐደሳን ሕላፍ ሰዓት ክሰርሓ ዝተረኽባን ትካላት መስተን ለይታዊ ትሊትን ሚዛን ባኒ ዘጉደላን ፅሬት ዘይሓለዋን ትካላት ሕብስቲ ከምኡውን ዘይምኹኒ ወሰኺ ዋጋ ዝገብራ ትካላት መሸጣ ኣካል ናይ ገንዘብን መዐሻግን ስጉምቲ ከም እተወሰደለን ሓቢሩ ኢንስፔክተር ኣርኣያ ስዒቡ ኣብ 202 ዝወፅእ ኣዋጅ ምክልኻል ፌስታል ሓደ ካብቲ ዕቱብ ምቁፅፃር ዝግበረሉ ምዃኑ ብምዝኸር ኣብ ዝተጠቕሰ 6 ኣዋርሕ ፌስታል ሒዘን ዝተረኽባ 4 ትካላትን ጉድለ ዝተረኽበን 15 ትካላት መሸጣ ስጋን ብገንዘብ ከም እተቐፅዓ ገሊጹ ኣብ መወዳእታ ንሓደጋታት ባርዕ ብዝምልከት ኣብ ዝሃቦ ሓበሬታ ኣብ ቀዳማይ መንፈቕ ብዘጋጠመ 54 ባርዓት ሓዊ 3 ሰባት ክመቱ ከለዉ 5 ከም ዝቆሰሉ ኣብ ንብረት ድማ ልዕሊ 35 ሚልዮን ናቕፋ ዝግመት ዕንወት ከም ዝወረደ ኣፍሊጡ
0: ኣብ ዞባ ጋሽባርካ ብስነ መምህርና ክስልጥናት ፀንሓ ልዕሊ 600 መምሃራን ቅድመ ትምህርቲ ተመሪቐ ወኪል ኤርና ኢብራሂም ዓለን ዘዳለዎ ፀብጻባ ዲብ ዓብዱ ክቕርቦ እዩ
3: ኣብ ዞባ ጋሽባርካ ኣገልግሎት ቅድመ ትምህርቲ ምስፋሕ ብቕዓት ትምህርቲ ንምሕያል ብዝካየድ ዘሎ ፃዕሪ ኣብ ሓዳሪት ቤት ትምህርቲ ጎኘ ንሓደ ወርሒ ብስነ ምህርና ክስልጥና ፀንሓ ልዕሊ 600 ሓደስቲ መምህራን ብ5 ናሓሰ ተመሪቐን እቲ ብክልሲ ሓሳብን ግብርን ዝተዋሃበ ስልጠና ንኻልኣይ ግዜኡ ምዃኑ ዝሓበረ ዳይረክተር ኣሕዳሪት ቤት ትምህርቲ ጎኘ መምህር ክብሮም ኣስመሮም ሰልጠንትን ኣሰልጠንትን ዘረኣይዎ ተገዳስነትን ተወፋይነትን መጊሱ ኣብ ሚኒስትሪ ትምህርቲ ሓላፊ ኣሃዱ ትምህርቲ ብርሕቐት መምህር መስፍን መሓሪ ብወገኑ ኣገልግሎት ቅድመ ትምህርትን ምስፋሕ ብሃገር ደረጃ መሰልጠን ማእከላት ቆይሙ ስልጠናታት ይውሃብ ከም ዘሎ ሓቢሩ ሓላፍ ጨንፈር ትምህርቲ ዞባ ጋሽባርካ መምህር ያሴን መሓመድ ድማ ዛጊት ብዝተኻየደ ፃዕሪ

0: ኣብዚ ባጋሽ ባርካ 155 ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ናብ 438 ከም ዝዓበየን ልዕሊ 27,000 ተምሃሮ ኣገልግሎት ይረኽቡ ከም ዘለዎም ብምሕባር ኣብ ዝቕፅል ዓመት ቁፅሪ ትካላት ናብ 630 ብዝሒ ተምሃሮ ድማ ናብ 39,000 ክብክብል ፃዕርታት ይካየድ ከም ዘሎ ገሊጹ። ኣመሓዳር ዝባጋሽ ባርካ ኣምባሳደር ማሕሙድ ዓልሑሪ ኣብ መወዳእታ ኣብዝ ሓለፈ ዓመት ጀመረ ትካላት ቅድመ ትምህርቲ ናይ ምስራሕን ሓደስ ምምህራን ናይ ምስልጣንን መደባት ኣብ ምስፋሕ ኣገልግሎት ቅድመ ትምህርትን ምዕባይ ቁፅሪ ተምሃሩን ልዑል ኣስተዋፅኦ ስለ ዘለዎ ንምዕዋቱ ልዑል ኣበርክቶ ንዝገብሩ ዘለዉ ትካላትን ውልቀ ሰባትን ምስጋና ኣቕሪቡ። ኣብቲ ናይ መዛዘኑ ስነ ስርዓት ብሰልጠንቲ ዝተዳለወት ንኣገባብ ኣመሃራ ቅድመ ትምህርቲ ዘንፀባርቕ ስእላዊ ምርኢት ቀሪቡ።
1: ዕዛዝ ዘተ ርክባት ካብ 27 ሓምለ ክሳብ 5 ሓሰ ተኻይዶ ኣብ ማሕዳርትን ዞባ ኣቶ ግርማ ፅዮን ኣብርሃን ምስ ዓበይቲ ዓድና ኣነባብርትና ዝገበሮ ርክባት በቢግዜኡ ዝዋደድ ዘሎ ትካላዊ ማሕበራዊ ኣገልግሎት ህዝቢ ብግቡእ ክጥቀመሉን ቀጻልነቱ ከውሕስን ኣብ ዝሕግዝ መዳያት ብዕምቀት ተዘትዩ ንተራን ኣበርክቶን ነበርቲ ኣብ መደባት ልምዓትን ድሕነትን ዝመጎሰ ኣቶ ግርማ ፅዮን ትግባረ ዝውጠን መደባት ብግቡእ ክከታተሉን ተጠቃምነቶም ንምብራኽ ሓበራዊ ርድኢቶም ክሕይሉን ኣዘኻኺሩ ነበርቲ ብግድኦም ከምዚ ዝበለ ርክባትን ዘተን ብስሩዕ ክካየድ መደበር ጥዕና መለብሶን ኣብ ማእከል ጥዕና እተዓብየሉ ኩነታት ክናደ ከምኡውን ፅርግያ ክረና ስማጥ ፅገና ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ ንዞባ መንደፈራ ወፈርኦ ክረምታዊ ልምዓት ንዝተዋሃቦም ተልእኮ ብግቡእ ይፍፅሙ ከም ዘለዉ ሓላፊት ቤት ፅሕፈት ትምህርቲ ናይቲ ንዞባ መምህር ብላለ ርኣያ ገሊፃ። እቶም ኣብ 16 ነቕጣታት ዝተዋፈሩ ልዕሊ 1200 ተምሃሮን ኣለይትን ምዕቃብ ማይን ሓመድን ምትካል ፍልስታት ኣግራብ ከምኡውን ድሕነት ትራፊክ እዮም ዝዓሙ ዘለዉ። ንሳቶም ኣብ ዝሃቦ ርእቶ ንዝተዋሃቦም ስራሕ ብኣለይቶም እናተማእዘኑ ብልዑል ሞራል የሰላስልዎ ከም ዘለዉ ብምብራህ ድርብ ረባሕታት ከም ዝረኸብሉ ሓቢሮም። ብተመሳሳሊ ተምሃሮ ካልኣይ ደረጃ ንዞባ ናቕፋ ብመምህራንን ሰሞያ ሕርሻን እናተኣልዩ ብቐንዱ ኣብ ምዕቃብ ማይን ሓመድን ዘተኮረ ኣድማዕ ንጥፈታት የሳላስሉ ከም ዘለዉ ወኪል ኤርኒና ሓቢሮም። ካብ ኣለይቲ መምህር ጅምዕ ሳልሕ ብወገኑ 370 ተምሃሮ ዝተመደበሎም ነቕጣታት ተዋፊሮም ንዝተዋሃቦም ዕማም ብግቡእ የተግብሩ ከም ዘለዉ ገሊጹ። መበል 28 ወፍሪ ተምሃሮ ንልምዓት ካብ 6 ሓምለ እዩ ን36 መዓልትታት ዝካየድ ዘሎ። ዜናታት ውሽጢ ሃገርኩም ክትከታተሉ ፀኒሕኩም ኩራት ተዓዘብትና ድሕሪ መሰጋገሪ ዜና ወፃኢ ሒዘልኩም ክቐርብ እየ። ዜና ወፃኢ ፕረዚደንት ዶናልድ ትራምፕ ኣሜሪካ ሕፅረት ተተኮስ ትጋጢምዋ ከም ዘሎ ንዝለሓኹ ሓበሬታ ኣሉታዊ ምላሽ ሂብሉ። ሃገሩ ንነዊሕ እዋን ከዋጋኣ ዝኽእል በብዓይነቱ ፅዋርን ተተኮስትን ከም ዘለዋ ዝሓበረ ፕረዚደንት ትራምፕ እቲ ክጋዋሕ ዝቐነየ ሓበሬታ ጉጉይ ምዃኑ ኣነፂሩ። ኣሜሪካ ብሰንኪ ኣብ ልዕሊ ኢራን ተካይዶ ዘላ ወታደራዊ ወፍረን ንዩክሬን ትገብሮ ዘላ ወታደራዊ ደገፍን መጠን ዝተኸዘነ ፅዋራን ተተኮስታን ከም ዝጎደለ ክእመት ፀኒሑ እዩ። ኣብ ኣሜሪካ ዝመደበሩ ኣህጉራዊ ማእከል እስትራቴጂያዊ መፅናዕትታት ኣብ ዝቕንያት ህዝብ ዘውፅኦ ፀብጻብ ቅድሚ ኩናት ኢራን ልዕሊ 2300 ዝነበረ ቁፅሪ ፓትሪዮት ሚሳይላት ኣሜሪካ ኣብዚ እዋን እዚ ናብ ኣስታት 830 ወሪዱ ክኸውን ከም ዝኽእል ኣሚቱ ኣሎ። ብዘይካዚ ኣሜሪካ 600ዊት ናይቲ ዝነበራ ታድ ዝተሰሜ ዘመናዊ መስርዓተ መከላኸሊ ሚሳይላት ኣህሊኻቶ ክትከውን ከም ትኽእል ግምታቱ ሂቦም። ኣሜሪካ ነቲ ዝተራቐ ፅዋር ኣብ ደቡብ ኮርያ ኣዋዲዳቶ ከም ዝነበረ ዝፍለጥ ኮይኑ ድሕሪ ምውላዕ ኩናት ኢራን ግን ገለ ካብኡ ናብ ዞባ ማእከላይ ምብራቅ ከም ዘግዓዘት እዩ ዝግለጽ። ፕረዚደንት ዶናልድ ትራምፕ ምስ ኩናት ኢራን ብዝተኣሳሰር 87 ቢልዮን ዶላር ህፁፅ ባጀት ክስላዕ ዝሓለፈ ወርሒ ሓምለ ንባይቶ ሃገሩ ምሕታቱ ዝፍለጥ እዩ። ኣሜሪካ ካብ መወዳእታ ዝሓለፈ ወርሒ ለካቲት ኣብ ዝቕፅል ዘሎ ኩናት ኢራን ልዕሊ 37 ቢልዮን ዶላር ወፃኢ ከም ዝገበረት ተኣሚነ። ቀጠርን ስዑድ ዓረብን ኣብ ድሕነት ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን። እቲ ምርድዳእ ኒኩሌሳዊ ፀዓት ከውርዶ ዝኽእል ሓደጋታት ንምምካት ብሓባር ክሰርሓ ዝኽእል ከም ዝኾነ ፍሊጠን። ብዘይካዚ እቲ ክልተዊ ምርዳእ ኣብ ልዕሊ ኒኩሌሳዊ ትካላትን ክስዕብ ዝኽእል ግዳማዊ ተፃብኦታት ንምግታእ ክተሓጋገዛ ከም ዘኽእለን ኣረዲአን። ቀጠርን ስዑድ ዓረብን ዛጊት ኒኩሌሳዊ ትካላት እኳ እንተዘይብለን ኣብቲ ፅላት ገዚፍ ወፍሪ ገብራ ከም ዘለዋይን ዝገልጻ። ስዑድ ዓረብ ኣብ ግዝኣታ ንሰላማዊ መዓላ ዘገልግል ኒኩሌሳዊ ትካል ንምውዳድ ኣብ ዝሓለፈ ወርሒ ሓምለ ምስ ኣሜሪካ ከም ተረዳድአት ዝዝከር እዩ። ዲሞክራስያዊት ሪፓብሊክ

ኮንጎ ዘቤታዊ ዕዳጋ ንምርጋእ ሰደድ ናሓስን ኮባልትን ደው ከተብሎ ከም ዝወሰነት ሓቢራ እቲ ብቐጥታ ተግባራዊ ኮይኑ ዘሎ ስጉምቲ ንመጠን ንምስራሕ ማዕድናት ኣብ ውሽጢ ሃገር ብምስፋሕ ኣታዊታት ክብ ዘብል ምዃኑ ሰብ መዚ ንግዲ ኮንጎ ገሊፆም ቀንዲ ተጠቃሚት ሰደድ ማዕድናት ኮንጎ ምዃና ዝንገረላ ህዝባዊት ሪፓብሊክ ቻይና በዚ ሓድሽ ውሳነ ባዕሉታ ክትፅሎ ከም ትኽእል ይእመት ዲሞክራሲያዊት ሪፓብሊክ ኮንጎ ብፍርያት ኮባልትን ናሓስን ምስ ቀዳሞት ሃገራት ዓለምና ከምትስርዐም ፀብፀባ ዘረድኡ እቶም ክቡራት ማዕድናት ኣብ ምስራሕ ኤሌክትሮኒካዊ ኣቑሑ ኣገዳሲ ጠለብ ከም ዘለዎም ይግለጽ ጽላት ዕደና ብቐንዱ ድማ ሰደድ ክቡር ማዕድናት ኣስታት ፍርቂ ካብ ጃምላ ሃገራዊ እቶት ኮንጎ ከም ዝሽፍን ይጥቀስ ይኹን እምበር ኣብቲ ሃገር ብዘሎ ፀጥታዊ ዘይምርጋእ ፀጋታታ ብግቡእ ክትጥቀመሉ ከም ዘይከኣለት ናይ ቀረባ ተዓዘብቲ ይገልጹ ሰራዊት ናይጀርያ ኣብ ዝሓለፈ ሳለስቲ ብዘካየዶ ሰፊሕ ስርሒት ጅሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት ናፃ ከም ዘውፅእ ሓቢሩ እቶም ቆልዓ ሰበይቲ ዝርከቦም ጅሆታት ካብ ዝሓለፈ ወርሒ ለካቲት ካብ ዝተፈላለየ ከባቢታት ናይጀርያ ከም ተጨውዩ ሰብ መዚ ፀጥታ ገሊፆም ቦኮ ሓራምን ካልኦት መንነቶም ዘይተፈልጠ ዕጡቓትን መባድልቲ ገንዘብ ንምርካብ ነቶም ጅሆታት ሒዞሞም ከም ዝፀንሑ እዩ ዝቃላሕ ዘሎ እዚ ከምዚ ኢሉ እንከሎ ኣብቲ ስርሒት ዓሰርተታት ዕጡቓት ሽበራውያን ከም ተቐትሉ ዝሓበሩ ሰብ መዚ እቲ ወታደራዊ ፍሪ ይቕፅል ከም ዘሎ ኣረዲኦም ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወታደራውን ቅልውላው ተርእዮታት መሓዝ ጅሆ ዳርጋ ልሙድ ፍጻሜ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ከም ዘሎዮም ፀብጻባት ዝገልፁ ዜና ንምዝዛም ኣርእስታቱ ክደግመልኩም ኣብ ንዑዞባ ሰንዓፈ ንሽማግለታት ዕርቂ ኣብ ስራሖም ዝሕግዞም ኣስተምህሮ ተዋሂቦ ጨንፈር ሕግን ስርዓትን ዞባ ማእከል ጥሕሰት ዘሕጋጋትን መምርሒታትን ንምግታእ ቁፅፅራዊ ስራሓት የካይድ ኣሎ ኣብ ዞባ ጋሽባርካ ብስነ መምህርና ክስልጥናት ፅንሓ ልዕሊ 600 መምሃራን ቅድመ ትምህርቲ ተመሪቓን ፕረዚደንት ትራምፕ ኣሜሪካ ሕፅረት ተተኮስ ትጋጢምዋ ከም ዘሎ ንዝለሓውካ ሓበሬታ ኣሉታዊ ምላሽ ሂብሉ ቀጠርን ስዑድ ዓረብን ኣብ ድሕነት ኒኩሌሳዊ ፀዓት ዘተኮረ ናይ ምርዳእ መዘክር ተፈራሪመን ዲሞክራስያዊት ሪፓብሊክ ኮንጎ ዘቤታዊ ዕዳጋ ንምርጋእ ሰደድ ናሓስን ኮባልትን ደው ከተብሎ ከም ዝወሰነት ሓቢራ ንሎሚ ቀትሪ ተዳልዩ ዝነበረ ዜናታት ኣብ ዝተዛዚሙሎም ዝተረፉ መድባት ኤሪቲ ብሓድገኩም ሰላም ማለት እዩ

ኣብ ዝሓለፈ መደብና ንኣመሰረርታ ኣሃዱ መጓዓዝያ ህዝባዊ ሓይልታት ኣብ ዝምልከት ትሕዝቶና እቲ በግማል ጥራይ ተወሲኑ ዝነበረ ምጓዓዝ ስንቂ ብትራክተራት ቀጺሉ መርሰደስ ዓይነተን መካይን ብምትእትታው ቀስ ብቐስ ክንቀሳቐስ ከም ጀመረ ምስ ምሕራር ከተማታት ቃሮራድ ናቕፋን ብዝሒ ወታደራዊ መካይን ብምምራኽን ቁፅሪ ተሽከርከርቲ ከም ዝዛየደ ምስ ዝርግሐ ቦታት ውድብ ድማ መጓዓዝያ ኣብ ሳሕል ከምኡውን ኣብ ፍልፍል ጨናፍር ብምኽባት ዝህቦ ኣገልግሎት ብኡ መጠን እናዓበየ ድሕሪ ምምፁ ኣብ 1978 ብዘጋጥመ እስትራቴጂያዊ ምዝላቕ ሳሕል ከም ደጀን ክኸውን ብምምራፁ ኩሉ ቦታታት ሳሕል ናብ ዕርዝታትን ትካላትን ስለ ዝተቐየረ ኣብ መመስራት ተሓደስቲ ቦታታት መጓዓዝያ ዝለዓለ እጃም ከም ዝነበሮ ርኢና። ኣብ ናይ ሎሚ መደብና ድማ መጓዓዝያ ድሕሪ ምዝላቕ ዝነበሮ ተራ ከመይ ይመስል ከም ዝነበረ ክንርኢና።

0: ኩሉ ዓቕሚ ህዝባዊ ግንባር ዳግማይ ኣብ ሰሓል ድሕሪ ምስፋሩ ክፍሊ መጓዓዝያ እውን ብመጠን ዝርግሐ ናይቲ ደጀንን ግንባራትን ከም ኩሉ ትካላት ህዝባዊ ግንባር ብትሕዝቶ ኣወዳድባን ዓቕምን እናዓበየ ይመጽዩ። ኣብ ሜዳ ከም ዓራክ፣ ሓሊበት፣ ሂምቦል፣ ዓምበርበብ፣ ዓራርብ፣ ነቕፋን፣ ዛራን ኣብ ሱዳን ድማ መራፊትን ስዋኪንን ዝኣመሰሉ ዓበይቲ ጨናፍራት ብምኽፋት ንዅሉ ጠለባት ኣብ ምቕራብን ምጓዓዝን እጃሙ ኣበርኪቱ።
1: ሬቶ ቃልየን ወድጋን ቀይሕ መሬት ማኺመት መልከት ሩባ ቐብሪ ወእት ዒላ ፃዕዳ ተደ ካባታሃት ናይ ሽግለት ስትራተጂ ዓራር ሜዳኣታት ሓሊበት ኣሃ መስርሕ ቃልሲ ናይ ታሪክ ስፍራ ንኳዓት ዘረግህር ኣስመራ
0: ድሕሪ ምዝላቕ ጸላኢ ትንፋስ ሰውራን ምሕናቕ ሓደ ካብ ዝጥቀመሉ ዝነበረ ሜላ ቀጻሊ ደብዳብ ብምክያድ ብቐትሪ ተሽከርከርቲ ከም ዘይንቀሳቐሳ ብምግባር መስመራት ህዝባዊ ግንባር ምዕጻዊ ነይሩ። ካብቲ ቐንዲ ዘተኰረሉ ድማ ብምሉእ እቲ ውድብ ዝጥቀመሉ ዝነበረ ብመገዲ ጐላጉል መራፊት ቶከር ዝሓልፍ መስመር ሳሕል ሱዳን ምሕናቕ እዩ ነይሩ። ነዚ ቐንዲ መስመር ምዕጻው ግን ንመራሕቲ መኻይን ይኹን ነቲ ውድብ ኣየተሰናድበደን። ብተዓጻጻፍነት ሓደስቲ ጽርግያታት ብምህናጹ መጓዓዝያ ካብ ስርሑ ትጐናደበን። ንዘይተሰዓርነት ሰውራ ዘንጸባርቑ ከም ኣይንምብርከኽን ብድሆን ዝኣመሰሉ ጽርግያታት ድማ ተኻኒጾም።
2: ቅድሚ ሻድሻይ ወራርውን ካብ መራፊት መንገዲ ዓፂና እዩ ነይሩ። ኣብቲ ናይ ምዝላቕ ግዜ መንገዲ ዓፂና እዩ ነይሩ። እቲ ናይ ሻድሻይ ወራር ዋላ ቅድሚ እውን መንገዲ ቐሮ ዓፂና እዩ ነይሩ። ሱዳን ብኡ ዕድል ስለ ዝሃቦም ሕጂ ብምንታይ ነዚ ግን ኣቐዲሙ ሓሲቦ ስለ ፀንሐ ትውድብ በዚ ናይ ጥሩቕሩቕ መንገዲ ከም ፅረግ ትግርና ዓራግ ዘኣቱ ኣብ መዓት ጉልበት ይፈሲሱ ናይ ብሓቂ መዓት ፃዕሪ ተኻይዱ መዓት ህንፃፃት እዩ ተሓንፂፁ በቶም መሃንድሳት ነዚ ኩሉ ዝተዘሊቑ መብራህቲ ኣጥፊኢኻ እዚ ኩሉ መንገዲ ስጋዕ ዓራግ ተንቆልቁል መብራህቲ ትውልዕኒ ኢኻ ነርካ መዓልዶም በቤት ብምልኡ ስለዝነበረ እቲ ብርሃን ባናታት ስለነበረ ባና እንተሪአን እቲ ኩሳ ስለዝነበራ መብራህቲ ጥፊኻ ትኸይድ ሓንቲ ማኪና ትሪያ ሕጂ ነቲ መብራህቲ እንታይ ንገብረሉ ላሜራ ከምዚ ከም ዝኸውን እቲ መብራህቲ ናብዚ ከም ዝኸውን ከምዘይወቅዕ ንዓኻ ከዓኒ ካብ ሜትሮን ፍረቓን ዘይሓልፍ ከም ዘርእካ ጭልብለ ዝበለ ጌርካ ብላሜራ ገሮም ቶም ጋራጅ ምሂዞም ከም ዝነገበርዎ ብከምኡ ትኸይድ ሽዑብቲ ናይ ዓራጋን ቁልቁል ምሰበልካ መብራህትካ ወሊዕኻ ናብቲ ጎቦታ ስለ ዘሎ ነቲ ደልየ ቦታታት ትበፅሖ
3: ናይ በዓል ትረቕሮቕ ሕጂ ሲ ኣይኮነን ከም ውድብ ኮንካ ክትሰርሐስ ከምተን ዝለዕለ ሃገራት ኮንካ ክትሰርሖ ብጣዕሚ ሓያል ነገር እዩ። ከም ማካይን ከዓ መብራህቲ ፊቃ እዩ ትኽየድ ነይሩ። እዛ ዓቐበት ናይ ጥረቕሮቕ 24 ሰዓት ማይ ጀልሚ ዝብል ጭቃ እዩ። ኣብ ልዕሊ ጭቃ ምዃኑ ዓቐበት ትሪር እዩ። ሕጂ ፀቢብ ፅርግያ ይውን ማለት ክልተ ማኪናት ከመሓላልፍ ደርጋ ኣይክእልኒ እዩ። ብዝኾነ ብኡ መብራህቲ ጥፊእካ ክየድ ነይሩ። ሕጂ ኣብቲ ገለገለ ዝፀገመ ቦታታት ከም ላምበሪና ቁልቁል ኣፍ ደፊእካ ቁሩ እምበር ክትመፀካ ከላተ ማኪናት ከምዚ ሓደ ፀሊም ነገር ዝመፀካ ደሎ ኮይና ትስማዓካ ኒ ከሎ ሕጂ ትጥንቀቕ ስኻ ስውን ከምኡ ይርድኦ ቢባ ይትብል ኒኻ መብራህት ምልክት ኣይትገብር ኒኻ ክልቲኻ ደው ትብል ሽዑ ወሪድካ ቦታ ፅኒዕካ ከመይ ጌርካ ንዓ ትሕልፋ ወይ ሱ ንዓ ከመይ ጌር ሕልፈካ ተረዳዲእካ ትሓልፍ ማለት እዩ።

ሓድሽቲ ፅርግያታት ተሃኒፆም ግን ኩሉ ብለይቲ ክኽየድ ነይርዎ። ከም ብድሆ፣ ጥሁሮ፣ ሕሽክብ፣ ሸንኮለት፣ ሓምድ በላይ ዝኣመሰሉ ፅርግያታት ኣሽንኳይዶ ብለይቲ እሞ ከዓ መብራህቲ ጥፊእካ ክትጓዓዘሎም ይትረፍ ብቐትሪ እኳ ዓይንኻ መሊእካ ክትርዮም ዘድፍሩ ይነበሩን። ኣብቲ መድረኽ ግን እቶም ዝበለፁ ፅርግያታት እዩ ነይሮም እተተባህለ ዝጋነን ኣይኮነን። ንመራሕቲ መካይን ከዓ ብዘይዝኾነ ሽግርን ሓደጋን ለይቲ ለይቲ በዞም ፅርግያታት ምጓዓዝ ምዱብ ስርሖም እዩ ነይሩ።

0: ብድሆ ኣብቲ መድረኽ ክትሪኦ ከለኻ ነቲ ዝነበረ ኩነታት ናይ ሰውራና ኣዕዊትዎ እዩ ብልክዕ ኣስታት ናይ 30 ገለን ኩርናዕ ኣለዎ ከምቲ ትብሎ ፀናሕኻዊ ነተን መካይን ንባዕለን ብቑዓት ኣብቲ እዋንቲ ምስቲ ስፔር ደይ ምንባር ከም ድላይካ ዘይትረክበሉ ፅገናታት እውን ንባዕሉ ኣኻልል ስለ ዘይነበረ ንሰን እውን ኣይተኣማምናኻን እየን ግን ድፍረት ጥራሕ እዩ ኩሉ በቲ ቆራፅነት ተወስዶ ናተይልካ ስለ ትሕዞ ንሱ ጥራሕ እዩ ዝዕውተካ ብድሆ እዚ ኣብቲ መጀመርታ ተፀርገሉ ንባዕለ ያነ ፈቲነዮ መጀመርታ ግዜ ብታሕቲ ፈቲነ እቲ ፅርግያታት ኩሉ ኩርናዓት ታሽሙ ግን ብዙሕ ደሸግር ኣይነበረን ናብ ሓንጎል ናይ ነብሰከፍ ክትሪኦ ከለካ ካባይ ጀሚርካ ብዙሕ ንስከፈሉ ይነበርናን ሓያል እዩ ነይሩ ምዝ ሕጂ ክትሪኦ ከለካ ብድሆ ቀሊል ኣይኮነን ኣብቲ እዋንቲ ግን ንሕና ብዝተዋሃበና ተወፋይነት ናህና ኢልና ጉቡእና ኢልና ስለንወስዶ ነበርና እንተዘይኮይኑ ሓያል እዩ እቲ ቦታ ከም ፈተኒ ወይ ክንፍትና ከለና መጀመርታ ግዜ እምዋ እንታይ ሽሙ እዩ ብላዕሊ ብፍላይ ክትወርድ ከለካ ብዓንበርበብሲ ኣበይካ ተዓልብ ኣይርዳእካኒ ግን ብዙሕ ኣይግድሸካኒ ንባዕሉ እቲ ድፍረት ነይሩ ኣይፅግመናኒ ነይሩ ብድኾነ ይኹን መንገዲ ኣነ ኹን ዋላ ብፆተይ
1: እርግያታትና ኩሉ ግዜ ብልሽው እዩ ብልሽው ስለ ዝኾነ ምክንያቱ ንኩሉ ኣጣጢሕካ ክትከይድ ኣይትቕልና ምክንያቱ ሓንቲ መኪና ወፊራስ ኣብ ገራጅ ናይ ግድን እያ ክትኣቱ ገለ ኣቕሓ ጉዲላ እያ ክትኣቱ ምክንያቱ እቲ መስመር ብምሉእ ሕማቕ ስለ ዝኾነ እዚ መስመራት እዚ ሕማቅ ከሎ ስለ ትፈልጥ ግን ኣውቲሽታ ዝኾነ ይኹን እቲ ሕማቅ መገዲ ከመይ ገይሩ ዝሓልፎ መምኪኖ ከይትበላሸዎን ክሳብ ክንደይ ጥንቃቅ ኣሎ እተን ዝበላሸዋ እውን ብናይ ቴክኒክ ለይትን መዓልቲ ሕጊ ኣብዚ ዝዝክር ብመካይን ብልሽዋት ከምዝን ከምዝናለዋ ንሕሪ ትበሃላ ንድሕሪ ኮይነን ለይቲ ሰብ ክድቅስ የብሉን ተባሂሉ ዝሰርሐሉ እውን እዋናት ነይሩ ብዕርፍቲ እዘን መካይን እዚአን ክሳብ ዝፅገና ዝሰርሑ ኣለኩም ዝበሃል ከም መደብ ዋሃቡ ነይሮም ፍሉያት ሰባት ኣዋፂእካ እዘን መካይን እዚአን ቀልጢፈን ክመሓይሽ ወይ ድማ ክዝፅገናሉ ዝኽእላ መገድታት ከም መደብ ዝዋሃብ ነይሩ በዚ መሰረት እዚ እውን ዝሳለጥ ነይሩ ትስራሕ መስመራህና ከዓ ኣዝዩ ሕማቅ ብፍላይ ኣብ ግዜ ክራማት ማይ ዝሃርመሉ ቀልጢፍካ እውን ከምቲ ድለ ናይ ዶዘራት ኹን ናይ ጉልበት ዘደ ኮይኑ ናብተወከፍ እቲ ክፍታሕ ትኽእል ወይ ድማ ነስፅርግያ ክትፅጉነ ትኽእል ኩለን ኣሓዶታት ኣብ ከከባቢአን ዘላ ፅርግያ ክዕርያ ከም ዘለአን መደብ ውሃብ ብከምኡ መሰረት ጥራይ ዝፅገን ነይሩ እምበር ማሽናት ኣምፅኢካ ዝፅረ ከምና ኢሎም ኣይኮነ ትትረ ሕጂ በዓል ብድሎ በዓል ሕሽግብ ከምኡ ውን ንዓራርብ ክወስዶ እዚ ተኣዝዩ እቲ ተኣፋፊ መገዲ እዩ እዚ መገዲ እዚ ሕጂ ሓንቲ መኪና ብፅዕነታ እውን ትፍልጦ ናብዚ ቦታ ዝኸይ እንድሕሪ ኮይኑ ክንደያ ክትፅዕን ትኽእል እዚ ግምት እቲኻ ካ ትኸዶ ኣይነይቲ መኪና ኸ ነዚ ክድይቦ ትኽእል ኣይነት ኣውቲሽቲ እዮም ነዚ ክኸድዎ ዝኽእሉ ተባሂሉ ተመሪፆም ኣብ በዓል ብድሆ ዝኸዱሉ ሰባት ነይሮም ኣብቲ መጀመርታ ብፍላይ ኩሉ ሰብ ሰብኦ ስለ ዝነበረ እዚኦም ፍሉጣት ኣውቲሽቲን ከምኡ ከዓ ነተን መካይን እውን ጥዕንአን ቁርብ ካብተን ካልኦ ዝሒሻ ተባሂሉ ዝስደዳ እዩ ነይሩ እዚ ናይ መስመር ናይ ናቕፋ ዝነበረ ናሕራይ ከይተፀርገ ከሎ እዚ ናይ መድሓኒት ተኺልካ ድኡቱ መሓመድ ድቤላይ ከሎ መሓመድ ድቤላይ ተኣዝዩ ኣፀጋሚ ዝነበረ እዩ መሓመድ ድቤላይ ሲ ንድሕሪት ንቕድሚት እንዳበልካ ይስገር ነይሩ ሕጂ እዚ ቦታ እዚ እውን ኣዝዩ ፀቢብ ስለዝነበረ ብዙሕ ሓደጋታት እውን ከምኡ ይጋጠም ገለገለ ስለዝነበረ ምስ ፍሬኖ ዘይምህላው ሓዲ መኪና ሒዛ ትካ ክትከይድ ስለትኽእል እዚ ሽግራት እዚ ኩሉ ግዜ ንመራሕቲ መካይን ሓደ ካብቲ መንክኢላ ናብ ዝኸደሎ መንክዕ ነዚ መኪና እዚኣ ክሕዝ ኣለዎ ኣብ ዓይነት ናይ መካይን እንዳተገብረ ወይ እንዳተመመየ ዝኽየድ ነይሩ ስለዚ እቲ መስመራት ናይ ሜዳ ኩሉ ሰፊሕ ጣ ይኹን እምበር ኩሉ ዝተበላሸወ እዩ ስለዝነበረ ሕማቅ ቦታታት እዩ ብዘራ ንዓሰርተ ክድይብ ብንገልጠም ክድይብ እዚ መስመራት እዚ ሙሉ እምኒ እንዳተሰገርካ ወይ ድማ እንዳተሸኸልካ እንዘዘይ ኮይንካ ኣይክየድኒ ነይሩ

ንመራሕቲ መካይን ዘጋጥም ዝነበረ ዕንቅፋት በቶም ከበድቲ ጽርግያታትን ብለይትን ምጓዓዝ ጥራይ ኣይነበረን። ባህርያዊ ሽግራት እውን ቀንዲ ተጻባእዮም ነይሩ። ብፍላይ ኣብ ግዜ ክራማቱ ሓይዝ ስለ ዝመልኡን መብዝሕትኡ መንገድታት ድማ ሩባታትን ስንጭሮታትን እናሰንጠቕካ ይሕለፍ ምንባሩ እቲ ዝኸፍአ ዕንቅፋት እዝዩ ነይሩ። እንተኾነ እዚ እውን ከም ኩሉ ሽግራት ተሰጊሩ መራሕቲ መካይን ከም ቀሊል ወሲዶም ኣብ ግዜ ጸገም ጭቃን ሕፃን ተባዒጦም ግድላት ምፍታሕ መካይኖም ኣብ ዝግባእ ቦትአን ኣብ ምብጻሕ ከይተሓለሉ ሰሪሖም መኪና ተሸኺላትኒ ውሕጅ ዓጊቱኒ ኢሉ ደቂሱ ዝሓድር መራሕ መኪና ይትረአየን። ብዝገበረ ገይሩ ሽግሩ ምስ መጓዓዝቱ በዕሉ ክፍትሕ ነይርዎ። መራሕቲ መካይን ዝተውሃቦም ዕማም ንምፍጻም ምስ ምጸልማት እዮም ተቐዳዲሞም። ፀሓይ ዓራርቦ መካይን ካብታ ዕሽገናሉ ዝወዓላ ሰናጭሮን ኣግራብን መሰስ ይብላ። ሙሉእ ለይቲ ኣብ ጉዕዞ ይሓድራ። ኣብዚ ናይ ለይቲ ሰዓታት ድቃስ ዕረፍቲ ዝሕሰብ ኣይነበረን። ሓንቲ መኪና ኩሉ ጉዕዞኣ ብለይቲ ክትፍጽም ነይርዋ። ምኽንያቱ እንትርፎብ ግዜ ኩናት ብቐትሪ ምኻድ ኣደዳ ነፈርቲ ኩናት ዝገብር ስለ ዝነበረ ዘይሕሰብ እዩ ነይሩ። ኣብ ሜዳ ንመራሕቲ መካይን በንጻር ባህርያዊ ተፈጥሮ ብለይቲ እዩ ፀሓይ ዝበርቀሎም ዝነበረ።

0: መብዛሕትኡ እቲ ናይ ለይትን ዲ ምንቅስቃስና ምስ ናይ ፀላዊ ኩነታት ናይ ቀትሪ ናይ ነፈርቲ ፀገም ስለ ዝነበረና ሰዓት ሸውዓተ ምስ መስልካ ፅልግልግ ምስ በለ ትጅምር ዋላ ንበሎ ከመበገሲ ካብ ደጀን ትመፅእ ካብ ደጀን ከም መበገሲ ኮይኑ ንበሎ ካብ ሂምበል ንበሎ ካብ ሂምበል ተበጊስካ ሰዓት ሸውዓተ ሽዱሽተ ፍራቃን ተበጊስካ ናቕፋሲ ሰዓት ዓሰርተ ኣቢልካ ታቱ ሰዓት ዓሰርተ ኣቢልካ ምሳእትኻ ኣራጊፍካ ውን ትኽኢልካ ንውሽጢ ናይ ድፋዕ ናይ መካይን ዋሕዲ ስለ ዝነበረ ነተን ኣብቲ ግንባር ዋላ ተመደባ መካይን ነይረን ግን ከም ሓገዝ ኩሉ ግዜ ካብቲ ደጀን ዝመፅእ ሓገዛት ናይተን መካይን ውን ክህሉ ከም መደብ ስለ ድተሓዝ ዝነበረ መጓዕ እዚያ ተኽኢልካ ውን ንውሽጢ ድፋዕ ኢኸ ታኣቱ ውን ጉንዲ ሕሽካ ታኣቱ ውን ከዓ መግቢ ሕሽካ ታኣቱ ካልእ ናይ ውጓኣት ኩነታት ተልዩ ውን ንባዕሉ ኣቲኻ ውሽጢ ኢኻ ታኣቱ ውሽጢ ኣቲኻ ተደኣ ውጋኣት ኣጋጣሚ ውጋእ ሃልዩ ኮይኑ እቶም ክሓልፉ ዝኽእሉ ይሓልፉን ዓራርብ ድዮም ዋላ ዚ ናይ በዓል ዓምርበብ ድዩ እቶም ዘይሓልፉ ውን ኣብቲ ግንባር ናይ ቀዳማይ ክስታይ ይግበረሎም ንስኻ ሕጂ ክዕረፍካ ሙሉእ ለይቲ ሰዓ ሸውዓተ ንበዓል ንበሎ ድሓን ብቀረባ ንበዓል ዓምርበብ ሰዓ ሸውዓተ ተኣቱ ናይ ንግሆ ሰዓ ሸውዓተ ተበጊስካ ናይ ምሸት ንበሎ ካብ ሂምበልሲ ኣቲኻ ነቲ ደድልየካ ኣራጊፍካ ኣብ ውን ተኣዚዝካ ንውሽጢ ስለ ተኣቱ እቲ ግንባር ውን ሓለፍቲ ናይ መጓዕዝያ ስለ ዘለዉ ውሽጢ ኣቲኻ ኸ ንውጉኣት ንገለን ክሳይ ኣቢልካ ክሳዕ ሸውዓተ ዓሊበት ትምለስ እዚ ንባዕሉ እንታይ ሽሙ እዩ እቲ ዝኸፈ ማለት ብትኽስ ናይ ውልቅኻ ተምፆ ሳዕብየን ኣብቲ ውድብ ሓያል እዩ እዚ ከይመፅእ ኢልካ ትጥንቀቀሉ ብዙሕ ነገር ኣሎ ቁርብ ኣብቲ ዕድላት ተረኸብ ካብቲ ናይ ቀትሪ ክትድቅስ ኢልካ ኢኻ ክትፍትን ስለዚ ኣብዛ ናይ ለይቲ ግን ከም መደብ ስለ ትሕዛ ኣብ ድኾን ይኹን ናይ ትኻስ ጋጠመካ ይኸም ኣጋጣሚ ግን ክትባረበረሉ ትኽእል መንገዲ ኢኻ ትምህዝ እምበር ኣጋጣሚ እቲ ናይ ትኽስ እንዳኸትካ ውን ትፈዝዝ ትኽእል ኢኻ ውርድ ኢልካ ግን ናይ ማይ ምሕፃብ ድዩ ካልእ ገለ ሲስተም ትፈጥር ኢኻ ክትከደሉ ትኽእል ክትቆፅለሉ ትኽእል ስለዚ ከምዚ እንዳገበርካ ንስኻ ነታ ተዋሃበትካ መደብ ክትዓምም ትፍትን እምበር ጋጠሚ እዚ ናይ ትኽስ ግን ብትኽስ ተጋጢሙ ብዙሕ ሓደጋ ተጓንፈ ኣነ ቅርቡ ሳየብለላ ነ
1: ሰዓ 6ዱሽተ ንማካይልካ መዕሸግ ዝወፅእ እዚ ሕጂ ኣብቲ ምንታይ እዩ ኩናት ቁሩብ ኣብ ዝዓርፈሉ እዋን ሰዓ 6ዱሽተ ካብ መዕሸግ ይወፅ ሕጂ ኣብቲ ተዋሃበካ ቦታ ኣብ ዓቃቢ ብረት ድዩ ኣብ ስም እንዳ ስንቅ ከድካ ድዩ ኣብ እንዳ ህንፃ ድዩ ሕርሻ ከድካ ኮታስ ክትስእን ትኸይድ ሕጂ ስጋዕ ሰዓ 8 ሰዓ 9 ኣብ ምፅዓን ኣለኻ ብድሕሪ እዩ ኢኻ ጉዕዞ ትጅምር ሕጂ ንናቕፋ ንድሕር ኮይንካ ሰዓት 10 ንድሕር ተበጊስካ ሲ ሰዓ 6ዱሽተ እዩ ድኸውን ስከዓ ናቕፋ ትበፅሕ ምክንያቱ እቲ መገድስ ከምቲ ትፈልጦ እዩ ፅሩይ መገዲ ስለዘይነበረስ ሙሉእ ለይቲ ኢኻ ትሓድር ን7ዓ ኪሎ ሜትር ክትከይሲ ሎሚ 500 ኪሎ ሜትር ንምሳሌ ተሰነይ ሲ ኣብ ሓደ መዓልቲ ንፈረቓን ንኣትወ ኣለና ማለት እዩ ሽዑ ግን 7 ኪሎ ሜትር እዩ በዓል ሓስታት 30 ኪሎ ሜትር እዩ ነይሩ ነዚ ክትበፅሐ ግን ሙሉእ ለይቲ ሕድረካ ነይሩ ሕጂ ትኸስ እንዳልካ ትኸዶ በዝሕ ካብቲ እንዳሰምዓካ ትኸዶ ኣፍንጫኻ እንዳሰርሰርካ ህንጥሸው ትብል ወሪድካ ማይ ትሕፀብ ሓደሓደ ግዜ ሰለስተ እግራ ላሻሂ ሓደሓደ ግዜ ንዓኻ ትኩንኩመን መገዲ ሳይ ንገብር ኢና ኣብ ጦፍ ኩሉ ግዜ ስለምታኸ ማለት እዩ ንዓ ትኽኢልካ ትበራብር ማለት እዩ ትስሓቅ ትቃለስ ኣብኡ ሕልኮት ታተተው ትቃለስ ኣብኡ ምክንያቱ እዚ ክትበራብር ትደሊ ካልኣይ ነገርቲ ናይ ተጋደላይ ሂወት ብከምኡ ስለ ዝሓልፍ ከምዚ እናገበርካ ትኸይድ ኣብ ግዜ ኩነታት እንድሕር ኮይኑ ግን ሓደ ግዜ እዚ ናይ ሻድሻይ ወራር ዝነበረሉ ግዜ ዳርጋ ልዕሊ 30 ሰዓት ገፁ ይኸውን እዩ ተጓዓዝና የዝከረና ምክንያቱ ካብ ዛራ ንኩርዲባ ካብ ኩርዲባ ጌርካ ንገበይ ፃዕዳ ብገበይ ፃዕዳ ቢልካ ንኣስማጥ ንሓልሓል ማለት እዩ ሕጂ ብጣዕሚ ሓያል ነገር እዩ ዳርጋ እቲ ክሳይ ስርሶ ሳብ ደይ ትቋፃፀረሉ ደረጃ ስለፀሓሉ ሰዓት ነይሩ ማለት እዩ ግዜ እ ሕጂ ትገርመካ ሲ ዋላ ድኻም ሃሉ ፃዕሪ ይሃሉ ንበር ኣነ ዋላ ኣብ ጉዕዞስ እንዳተጓዓዝና ንእግሪ መገድና እንዳኸድና ከለና ዋላ ድቃስ ከቢድናስ ተገምጠለህና ማኪና ተጎድኣና ሰብ ዳርጋ ኣይዝከረንን ብሰላም መፅሕ ነርና ማለት እዩ

0: ኣብ ታሪክ መጓዓዝያ ካብ ኣእምሮ ብዙሓት ዝሃስስ መስመር ሳሕል ሱዳን እዩ። እዚ መስመር እዚ ካብቲ ግድነት ክኽየድ ዝነበሮ መጋቢ መስመር ህዝባዊ ግንባር ብምንባሩ ምንቅስቓስ መካይን ኣቋሪፁ ይፈልጥን። እንተኾነ እዚ መስመር እዚ እቲ ኣዝዩ ዝፀንከረን ንመራሕቲ መካይን ዝፈታተን ዝነበረን መስመር እዩ።
1: ሕጂ እዚ ሳጃ ከምቲ ዝበልናዮ ሓደ ዓብዪ ፀገማት ኣብቲ ባህሪ ተፃወቕታት ነይሩ። ስኻታ እዩ እዚ ካብ ደጀን ንሱዳን ገጽካ ተኸደሉ እዋን ነይሩ። ከምዚ ዝበልኩ ከዓ ኣብቲ ወታደራዊ ኩነታት ነፍሰ ከፍ ኣብቲ ግንባር ይፀንሕ። ኣብ ተዛማዲ ናይ ሰላም ኩናት ዳዓርፈሉ ከዓኒ ንሱዳን ከይድካይ ከዓ መግቢ ከተምፅእ ትኸይድ ስንቂ ማለት እዩ ብሓፈሻ። ሕጂ ኣብዚ ናይ ሱዳን ናእተወሉ ነበርና ግዜ ከዓ እቲ ዝዓበ ፀገማት ድጓነፍ ነይሩ እዚ ሳጃ ዝበሃል። ሳጃ ንበሎ ቅድሚ ብክልተ መዳይና ንኸይድ ነርና። ብፍላይ በዚ ብብድሆ ጌርካ ብዓራ ጌርካ ብሓወልዕ ጌርካ ዓይተዋይ ጌርካ መራፊት ተኣተወሉ ብኡ ጌርካ ንተኮር ዝበሃል ኣሎ ንሱዳን ተኣተወሉ። እዚ እቲ ዝኸፈአ ናይ ባህሪ ነይርዎ ፀሓይ እዩ ደማ እቲ ፀሓይ ሳጃ ናይ 12 ሰዓት 15 ሰዓት ዝወስደና እዋን ነይሩ። ብፍላይ ኣብዚ ናይ በዓል ጥቃ ዓይተርባ ትበሃል ዓይተዋይ ትበሃል ቦታ ኣብኡ ኣብቲ ናይ መጀመርታ ግዜ ብ 81/82 ዝብለካ ዘለኹ ድሕሪ ናይ ምዝላቅ ኩነታት ብኡ ጌፅና ክሳብ ክነብል ከለና ሳጃ ሙሉእ ለይቲ ሙሉእ መዓልቲ ንውዕለሉ እዋን ነይሩ። እዚ ክብለካ ከለኹ ግን እዚ ኩሉ ድኻም ከሎ ኣይርዳእናኒ ነይሩ ኣይፍለጠናን እዩ ከም ሓቂ እየ ዝብለካ። ሓደ ምትሕባር ነይሩ ብደረጃ መሳርዒ ኢና ንኸይድ ነርና። እዚ ደረጃ መሳርዒ ሕጂ ኩሉ እቲ ጉልበት ናይ ሓባር ተሽሙ ኢና ንብድሆ ነርና ነቲ ዝመፀና ባህሪ ዝፀገማት ሳጃ ዓበይቲ ጉናድ እዩ እዚ ቀላቢጦስ እዩ። ቀደም ኣብ ሓራ ክሳይ ተረኽበ ብድሕሪኡ ውን ቆሪፅካ ዚ ናይ ደጀናት ዝነበረ ቦታታት ዓበይቲ ግራቤካ ሕሽካ ትኸይድ ነዚ ሳጃ እዚ ሕጂ ተሪኢልካ ኢኻ ክሳይ ትግብር ተሪኢልካ ንሓንቲ ማኪና በዝን በዝን ብክልተ ጎኒ ደድልያ ብክልተ ጎኒ ብመሳርዕ ክሳይ ጌርካ ብኡ እንዳበልካ ንሓንቲ ማኪና ተውፅእ 8-9 መካይን ሓንሳብ 10 መካይን ብሓንሳብ ኢና ክሳይ ነውፅእ። ከምኡ ኢልና ምስ ከድና ናይ 5-6 ሰዓት ምስ ሰራሕና ከይድና ከዓ ከምኡ እዩ ትጋጠመና ሓሊፍና ከዓ ኣብ በዓል ከባቢ መራፊት ካ ኣጋጠመና ከምኡ ኢሉ ካብኡ ምስ ሓለፍና ውን ኣብ በዓል ተኮር ኣጋጠመና ከምኡ ኢልና ስጋብ ሰዋኪን ንኣቱ ናይ 20 ሰዓት ሰሪሕና ንኣቱ 20 ሰዓት ክብለካ እውን ኣብ ሓደ ሓደ እዋን ክዛይድ ክእል ደውሑ ደው ኢና ኣለኹ ከምዚ ዓይነት እዚ ሰሪሕ

0: ኸተኣቱ እቲ ሽግራት ዝኽሎ ከምኡ ኢልካ ኣቲኻ ኣብቲ ዝኣተኸዮ ቦታ ናይ ደጀን ሱዳን ኣብኡ ነቲ ተዋህበካ ናይቲ ሜዳ ኩነታት ስለ ትርዳእ ግዜ ይተወስኒ ኢኻ ኣይትዕርፍ ኢኻ ፅዒንካ እውን ከምአን ከም ንጓነፈካ ትፈልጥ ኢኻ ነቲ ዘለካ ፀገማት ግን ስንቅን ገለን ጥራሕ ትማላ ዝፀባ ገለመለ ትውሃብ ካብቲ ስንቂ ገለመለ ከምኡ ጌርና ኣቲና ከዓኒ ዝያዳ ነቲ ተልእኮ ንፍፅም። ስለዚ ከምዚ ዓይነት ናይ ሳጃ ሓደ ፍሉይ ታሪክ ዘለዎ እዩ ንባዕሉ እቲ ሳጃ።
1: እቲ ቀንዲ ፅንኩር ዝነበረ መንጎ ተኮርን ኣብ መንጎ መራፊትን እዩ በዚ ክዝለቕ ኢልካ ዘይተሓስቦ እሞ ሎሚ መንገዲ ኮይኑ ፀንሓካ ፅባሕ ጎቦ ኮይኑ ፀንሓካ ሎሚ በዚኣ ዕድር ረኺበልካ መንገዲ ብኣ ክትሓልፍ ፅኒሕ ኢልካ ድሕሪ ምልስ ምስልካ ንፅባሒቱ መንገዲ ተቐይሩ ፀንሓካ ሕጂ በቲ ሓንሳእ ክሳይ ዝወሰድካላ ታርጌት ግን እቶም ኣብኡ ብፍላይ ኣብኡ ንማላለስ ነበርና መንገዲ ስለ ዝወሰድናሉ ታናኣነ ሒዚያ ነበርኩ ሪዶታ ነይርዋ ማርቸደስ እያ ካብ ፀላእ ተሰልበት እያ ሓደ 120 ኩንታል እያ ትስከም እሳ ንድሕር ጥሒሰ ኣለና ንብቅድሚ ንድሕር ከይደ ዳርጋ እስዕባን ኣለዋ ኢኻ ትብል ኩልሕ እንተበልካ ከዓ ማኪና ኣይትርእን ኣበይ ዳ ተሪፋ እዛ ማኪና ኣበይ ኣለዋ ዘንኮለኛ ድሕሪ ኣብኡ መሽካ ሳጃን ትንፋሶም ክመልቁ ይፀንሑካ መሊሶም ኣብኡ ብሳጃን ከምዝብለካ መስሓቢ ነበረ እዚ ታኻትብሎ ሳጃታት ስለ ዝበርትዐ ነቲ ዕንጨይቲ ምስካም ውን ኣብ ገለ ድኻም ይመፅእ ሕጂ እሞኸ ጠጠው ድን ክብላ ኣይብላ እንታይ ዳ ንፅዓር ንቃለስ እቲ ሓንቲ እታ ውፅእ ዝበለት ቁሩብ ነቲኣ ትስሕባ እታ ውፅእ ዝበለት ሓንቲ ነቲኣ ትስሕባ ከምኡ እንዳለ እቲ መንገዲ ሕጂ ካብ ክቱር ምምልላስ ቁሩብ ናይ ምንድግዳግ ዓይነት ክገብረና ጀሚሩ ሕጂ ምስቲ ምስላቅ እንታይ ከዓ ረኺብና እዘን ኦራል ዝበሃላ ናይ ሶቪየት ከዓ እሳ ከዓ ናብ ካልእ ቦታታት እኳ ዘይኮነ ዝያዳ ናብታ ሩባ ናይ ተኮር ኣብኡ ዓብ ክስያ ተፃዊታታ እቲ ሩባ ናይ ስዋኪን ናይ ተኮርሲ ናይ ብሓቂ ዳርጋ 300 ሜትር ይኸውን ከምዚ ንጎኑ ክትስንጥቆ ንድሕር ኮንካ ላ 200 ሜትር ኣለ ገኒኡ ኣብ ገኒኡ ፅብብ ብል ከምዚ እዩ ሕጂ ኣብኡ ማይ ንድሕር ቁሩብ ፀኒሕዎ ተን ማርቸደሳት ምስ በላ ናብ መንጎኡ ሽምም ትብል ሓንቲ ተር ምስ በላ ሕጂ ከምዚአን ኮይኑ ኢካ ትፀንሐ ሕጂ እታ ሎሪ ተኣቱ እታኻትብላ ኦራል ትመፅእ መመንጢላ ተውፅአን ምስ ትግተር እያ ፅዕነታ ውሑድ እያ ትፅዕን በር ንክትስሕብ ዓቕሚ ካልእ ነገር እያ እታ ኦራል ብከምዚ ዓይነት ኣብኡ ባህላ ሞ ጭቃ እናወስኩ እምኒ እንዳወሰኩለንዐአን በቲ ዘለለዎም ዕንጨይትታት እናእተዉ ምስአ ናብኡ ጨፈቕበ ትብል ኣይትልለን ኢኻ መን ክሻ መን ሰብ ኣይተለልዮን ኢኻ ናብኡ ኣብቲ ናይ ፍላይ ሩባ ተኮር ዝፀንክረ መንገዲ ከም ሩባ ተኮር ኣይነበረን

0: ብዘይካተን ካብ ሜዳን ሱዳን ኣብ ዝኣንፈተ መስመር ዝጓዓዛ ዝነበራ ንቁጠባዊ ንጥፈታት ንኸገልግላ ተባሂሉ ኣብ ውሽጢ ሱዳን ዝስርሓ መካይን እውን ነይረን እየን። እቲ ጉዕዞ ካብ ፖርት ሱዳን ንካርቱም ኮይኑ ኣብኡ ተመዲቦም ዝነበሩ ተጋደልቲ መራሕቲ መካይን ጉዕዞኦም ይኹን ኣወዳድብኦም ልክዕ ከምቲ ናይ ሜዳ ብዘይ ዕረፍትን ብዘይ ዝኾነ ሓለፋን ምስራሕ እዩ ነይሩ።
1: ካብ ፖርት ሱዳን ንካርቱም ኢና ንኸይድ ከም ሲቪል ኢና ኸባ ንግለፅ ነርና። ፓቴንትና ከም ፍሉይ ክታይ ሽሙ ኮይኑ ንስቲ ከባቢ ዘንፀባርቕ ኣብ ካልእ ቦታታት እውን ከም ሓፈሻዊ ነቲ ኣሰራርሓ ዕላማታት ነይርዎ። ሕጂ እዚ ካርቱም ክንመላለስ ከለና መብዛሕትኡ ትርክብና ምስ ስቢል እዩ ነይሩ። እዚ ዝነበረ ኩነታት ናይቲ ካልእ ተጋድልቲ ዋላ ነይሮም ኣብኡ ኣትዮም መናብሮም ከምዚኦም ገይሮም ኢልና ኣይ ድታልል መብዛሕትኡ ኣይነበረን ተጋዳላይ ብድኾነ ይኹን ከማን እቶም ኣብኡ ዝነበረ ዳርጋ ክልተ መሳርዕ ብጥርንፋት ነርና። ካብዘን ጥርንፋት መሳርዕ ካባና ነቲ መናብሮ ዝነበረ ኣንፀባሪቆም ካባና ክሳይ ትገብሩ ሰባት ኣይነበሩን።
2: ተራ ናይ መራሕቲ መካይን ኣዝዩ ከቢድ እዩ። ምክንያቱ መራሕቲ መካይን ኣብቲ እዋንቲ ዝነበሩ ምስ ኣሰራርሖም ምስ ሓፈሻዊ ረዳድኦም ክትዛረበሉ ኣዝዩ ናልባ

0: ሰነ ክንቆልፆ ይኽእል ንኸውን። ምክንያቱ ኣብ ውሽጢ ኣነ ዝብዝሑ ኣብ ውሽጢ ሱዳን ነይረ። ኣብ ውሽጢ ሱዳን ስለ ዝነበርኩ ከዓ ንሜዳ ዳኣትዋ ኮና ካብ ቦር ሱዳን ካርቱም ዝመላለሳ መካይን ብዙሓት ነይረናና ኣብ ቦጣት ኹን ኣብ ካሶኒ እቲ ዝፅንከረ ከዓ እዚ መስመር እዚ እዩ ነይሩ። ብፍላይ ኣታዊታትና ንቅቢ ተባሂሉ ምስ ዝነበር እናትሕዝቶ ንመስመር ሱዳን መኪና ርሜርኬ ነይረናና ካሶኒ ቦጣት እውን ነይረናና። ኣብዚ ዝሕላፍ ዝነበረ እዋናት ኣዝዩ ፅንኩር እዩ። ምክንያቱ በዚ ስርዓት ኣብ ልዕልና ቁሩብ ሕማቅ ራእያታት ስለ ዝነበሩ ሓበሽ ከምዶ እንዳበልካ እንዳተፀርፉ እንዳተሃርሙ እዮም ዝሓልፍዎ ነይሮም ትዋንቲ። ምክንያቱ ሓደ ሰብ እንዳሃረመካ እንዳኸባኻ ዘይርብሕ ንሓደ ስኡልካ ክትህረም ሓደ ኣይትፃወሮን ኢኻ። ግን ዕላማ ስለ ዝነበረና ነብሶ ወከፍ ሰብካ መቲ ዕላሙ ዕንቅፋት መታን ከይፈጥር እቲ ዘጋጥሞ ኩነታት ተሰኪሙ ጥራይ ዝኸይድ ነይሩ። ነዚ ሽግራት እዚ ምናልባሽ ከምሽዑ ክተቕሶ ዝፀናሕክዎ ገለ ንሽግራት መፍትሒ ተባሂሉ ምስ መርሓት መሳርዕ ዝተሓዝ ገንዘብ ነይሩ እውን ከምኡ ገገሮም ከዓ ነቲ ስራሕ የቃልልዎ ነይሩ። እዚ ሕጂ ካብ ካርቱም ተበግሶም ንቦር ሱዳን ኣብ ካልኣይ መዓልቲ ምናልባሽ ኣቱ ነይሩ ለይትን መዓልቲ ንኸዱ ነይሩ። ዕርፍቲ ዘይብሉ ብትኽስ እንዳበሉ ተሓገዝቲ ዋላ ይሃልዎም ኣምርቶም ተሓገዝቶም ብቕዓት ስለ ዘይብሎም ገሊኦም ምናልባሽ ከብሪቦም ዘይክእሉ ሰባት ነይሮም ዝተሰውኡ እውን ነይሮም ብትኽስ ኣብቲ እዋንቲ ዝክሮም ኣሎ ዳሓትነይ ለይቲ ሓንቲ መኪና ጠጠው ኢላ ከላ ንኣ ኣትዋ ዝሰው እዩ ካልኦት እውን ምልክዕ ከም በዓል ጀሪካን ተክለ ጀሪካን ንበሃል ዝተሰውኡ ኣሎ።
1: ካብ ቦር ሱዳን ድሕሪ ተበጊስና ኣብ በዓል ኣሮማ ዴርደብ ዝበሃል ኢና ንሓድር ዕጅብታ ዳሓደርና ኣላ ክብ ኢልና ኢና ንሓድር በረኻ እዩ ደረ ፅርግያ ውስን ኢልና ንሓድር ስልጠና ኢና ንማላእ ስልጣንያ ገርና ብሓባር ከምዚ ናይ ሜዳ ሓባር ክሳ ጌርካ እንዳስሓቅካ እንዳበልካን ሻሂቡ ነፍልሕ ካብኡ ጌርና ኣብ መገዲ ንጉሆ ተበጊስና ገዳርፍ ንኣቱ ገዳርፍ ንጉሆ ምሳእተና ቢፅሕፈት ኣለና ናይ ገዳርፍ ንዓና ክሳ ይደብሉ ኣብኡ መናባብረና ፅቡቅ እንታይ ሽሙ የብሉልና ምፅትና ኣብ ውዒልና ገለ ናይ ምሸት ተበጊስና ከዓ ካርቱም ንኣቱ መብዛሕትኡ ግን ኣብቲ በረኻ ንሓድሮ ይበዝሕ ኣብቲ በረኻ ክንሓድር ከለና ሕጂ እቲ መናባብረና ከም ናይ ሜዳ ኢና ንኸይድ ስልጠና ኣለና ብዓደስ ክሳይ ዝኾነ ተዓደስ እውን ነራ ያው ናይ ሱዳን ውስን እዋን እዩ እቲ ሕምልቲ ምስቲ ናይቲ ከባቢ ተብለሉ እምበር መብዛሕትኡ ተዓደስቲ ናይ ሜዳ መናባብረና ጌርና ኢና ንኸይድ ርና ካልእ ፍሉይ
2: ክሳይስራሕኩም መሻርፍ ገንዘብ ዝበሃል ኣብ መገዲ ክትውዕሉ ኣይዋሃበኩም ሩ
1: ኣርባዕተ ጂንየ ዝበሃላ ነረናና ኣብታ መድረኻነ ዝፈልጠን እዘን ኣርባዕተ ጂንየ ካብ ቦር ሱዳን ተበጊስካ ንካርቱም ሽሕን ገለ መን ኪሎ ሜተር ንሰን ከዓ ሓደጋ ከይጓነፋኻ ገለ ኣብ እንታይ ሽሙ ንሻሂ ኢልካ ኢኻ ኣርባዕተ ጂንየ ካብኡ የለን በቲ መሻርፍ ናይቲ ከምቲ ናይ ሜዳ ኢና ንኸይድ ካልእ ዝበሃል ትሕዝቶ ብሓለፋ ኣብ ከተማ ሰፊርኩም ገለ ተባሂሉ ድዋሃብ ኣይነበረን።
3: ኣብ ግዜ ሻድሻይ ወራር ኣብ ሜዳ ይኹን ኣብ ውሽ ሱዳን ዝነበሩ መራሕቲ መካይን ኣብ ርእሲቲ ዝነበሮም ፅንኩር ስራሕ ካልእ ዝፀንከረ ኩነታት ይጋጢሞዎም። ነቲ ብለይቲ ዝጓዓዝሉ ዝነበሩ ኩነታት ከይተረፈ ፅላኢ ክቆፃፀሮ ፍቲኖ ነቶም ኣብ ሱዳን ዝንቀሳቐሱ ዝነበሩ እውን ምስቲ ዝነበረ ዝምድና ሱዳንን ኢትዮጵያን እቲ መስመር ከም ዝዕፆተ ገይሩ ግን ኣብዚ እውን ከይተሓለሉ ኩሉ ዘዋፅኦም ብልሓታት ተጠቒሞም ነቲ ፅንኩር ኩነታት ሰጊሮሞ።
4: ቅድሚ ሻልሳይ ወራር ምጅማሩ በቲ ኮነ ፀሓፈ ናይቲ ግዜ ሰሚናር ካየድ ነይሩ ፀላኢ ወታሃደራዊ ኮይናት ተወዲኡ ኣብ ስነ ኣእምራዊ ኮይናት ኣትዩ ዘሎ ሕጂ ንዓና ንእምሮና ክሳ ክገብር ዝኽእል ብዙሕ ነገር ብላዕሊ መብራህትታት ዝመስል ገለ ብሪምሪም ገለ ክድርብ እዩ ንሕና ክንጭንቕ የብልናን። እዚ ከዓ ነቲ መጓዓዝያና ምትዕንቓፍ ድወሰዶ ስጉምቲ እዩ ንሕና ውን ነዝነቕሕና ኣሎ ክንፅንሕ ከም ዘለና ካብቲ ዝሃቦ ሰሚናር ሓደ እዚ ነይሩ ማለት እዩ። ሕጂ ካብ ሓልሓል ሰራዊት ፅዕና ሻድሻይ ወራር ንኣብ ጨዋይ ከይድና ንኣብ ጨዋይ ክንከይድ ከለና ካብ በዓል ስማት ጀሚሩ እዚ ብላዕሊ ድርበምሽና ታለ ድመስል ነርካ እንዳወደቐብቀ ቅድሜና እዚአን ኒን ድመስላ እንዳ ደርባ ብፍላይ ኣብዛዓቐብ ሕሽክብ ዓቐብ ሕሽክብ ግደፋ ኡ ተተኩሽካስ ብፀሓይ ክትከዶ ከለካ እውን ሕጂ ዝኾነ ሰብ ሓቂ ነይሩ ዝረባ ዝክብሎ እውን ኣይክእል እዩ ሕጂ እንዳተተኮሰካ ኣብኡ ገፂና
5: ኣብ ፍላይ ኣብ ሻድሻይ ወራር ዝነበረ ሽግር ሱዳን ምስ ንመሪ ተሰማሚዑ መንሃትሎ መንግስቱ መንገዲ ዓፅወና ዳርጋ ምስ ክምቲ ዝብለካ ከምዝላቕ ብዙሕ ምስ መፃተን ማካይን ካብ ከበሳ ንሳዕል ምስ ወረዳ ብብዝሒ ስለ ዝነበራ እንታይ ሞ ብዙሕ እንዳ ኣብዘ ኮፍኩላዶ ኮይነን ገለስ ስራሓ ተባሂሉ ኣብ ሱዳን ኣትዋ ሓደ 30 ማኪና ዝኾና ማኪና ሪሞርኬ ኣትዋ ካብኡ ሰባት ንአን ዝስዕቡ ተጋደልቲ እውን ምስአኒ ኣትዉ ኣብዚ እንታይ መፅእ ኣብቲ መንጎ እዛ ናይ ሻድሻይ ወራር ትመፅእ ምንቅስቓስ ይፀበና ዳርጋ እኽልና እውን ኣብ ሰዋኪን ጠጠው ከም ዝብል ገይርዎ ኣብ መራፊት እውን ጠጠው ከም ዝብል ገይርዎ ሕጂ ነዚ እኽሊ እዚ ንድሕሪ ዘይንረክብ ኮይና ሽግር እውን ክፈጥረልና እዩ ሜዳ ቀለብ እዩ ቀሊል ኣይኮነ ከዓ 7 ኩንታል ኣብ ሓደ መክዘን 45,000 ናብ መራፊት ሓደ 78,000 ኣብ ሰዋኪን ዝተኣከበ እኽሊ ነይሩ ነዚ ብምንታይ ዝለቕ ተባሂሉ በቲ ንፉዓት ነይሮም ኣብኡ ተዋሳእቲ ናብቲ ናይ ሱዳን ሰባት ብዝገበሩ ገይሮም መቸም ምስቶም ናይ ሱዳን ተሰማሚዖም ዕድል ከም ዝፅዕን ገይሮምልና ሕጂ ብዘይ መብራህቲ ስጋዕ ክልተ ሰዓት ዝኣክል ትጎላኩል ፃዕዳ በታ ፃዕዳ ናይ ዝረግፃ ሰብ ንዓ እንዳጠመጥካ ክልተ ሰዓት ዝኣክል መብራህቲ ከይብራካ ትከይጥለይቲ ንኩሉ ማኪና መርቸደስ ፅዒነ ንኸታ ኣበይ ሽግር መፅእ ሕጂ ናብ በዓል ተኮር ሩባ ተኮር ከዓ ብኸመይ ዘለቕ ኣብዚ ከዓ ፀገም ኮይኑ እቲ እኽሊ በተን ገሊአን ሕጂ ብብዙሕ ፃዕሪ ተሳሒበን ከምዚ ሓልፋ ተገይረን እ ናይ ሱዳን ብሙልአን ብመሊቆን ኣይንቀሳቐሳይ ተባሂሉ ነይሩ ዝገበሩ ገይሮም ግን ሳላ መንፋዓት ናይ ብፆት ከምዚ ሓልፋ ገይሮምን ሓቢኦም መንገዲ ተኮረን ከምዝበፅሓ ገይሮምን ሩባ ተኮር ሕጂ ተን ፍርቀን ሰጊረን ተማዊቶም ኣስጊሮመን ካብ ሩባ ተኮር ተንገሊአን በዚ ተሪፈን ሕጂ ተንገሊአን ካብ ስዋኪን ፅዒነን ስጋዕ ትሩባ ተኮር ኣብዚ ይበፅሓ ተንገሊአን ሰጊረን ስለ ዝፀንሓ በዚ ኮይነን ፅዒነን ከዓ ንሜዳ ከምዝኸዳ ተገይሩ ሕጂ ናብዚ እቲ ሓደ ከም መስተንክር ዝተረእየ ናይ ተገይሩ ክዝብሎ ዘይትኽእል ኣብ ዓለም ኢኖ ፍልስ እቲ ሽግር ዘይምህረካ ነገር የለን ጀነረተር ኣምፅኦም ምህዞ ናይ መጓዓዝያ እዩ እዚ ጀነረተር ኣብዚ ስግር እዚ ንበሎ ትሩባ ጀነረተር ኣብዚ ኮይና ቱቡ ካብዚ ተዘርጊሑ ናበይ ይኸይድ ንሩባ ሰጊሩ ናብቲ ሓደ ስግር ይኸይድ ኣብቲ ስግር ትሩባ እዚ ውሕጂ ሓልፎ ዘለኩማይ ብልዕሊ እዩ ዘሎ እዚ እቲ ነዳዲ ካብዛ ቦጥ እዚኣ ተሲሒቡ ኣብታ ማኪና እቲ ኣይመልእ ምክንያቱ ሽግር
2: እዩ
5: በቲ ልዕሊ ውሕጅ እውን ብኡ ገይሩ ነታ ማኪና ከም ትመልእ ይገብርዎ ማኪና ኣብ ሱዳን ምንቅስቃስ ኣይነበረናን ሓንቲ ንእሽተይ ማኪና ናይ ሓምሳ ፍስቶ ትኸውን ኣብኡ ተወሲና ኣብኡ ተሓፋሽ ድዋዊት እውን ናብ ሓቂ ፅቡቅ እዮም ተዋስኡ ነሮም ብጀሪካን ኹን ብታኒካ ኹን ብገለ ይኹን እናምፅኡ ኣብኡ ይእክቡልና ካብኡን ስዋኪን የምፅዎ ማኪና ዓባይ ፅዒና ኣብ ስዋኪን ካብ ብፀልማት ከምዝብለ ካብ ተኮር ተብፅሖ እዚካብ ዝተገሊሉ ከዓ ናብታ ኒወይቲ ቦጥ ይኸይድ ብከምዚ ዓይነት ሻዝሻወራር ሽዑ እንታይ እቲ ፀገም ነይሩ እተን ናይ ኣሜሪካ ንብራ ታንኪ በንዚን ንሰት እያ ሕጂ በንዚን ስለዝኾነ ኣድላይ ስለዝኾነ ከዓ ብዘይ በንዚን ከዓ ንቀሳቀሳ ኣይከላን እየ ንሳተን ሕጂ ነዚ ሽግር ተባሂሉ ክዝለቕ ኣለው ተባሂሉ ብዝከኣሉ መጠን መቸም እቲ ክፍሊ ናይ መጓዓዝያ ብዝከኣሉ ተቃሊሱ እዚ ሽግራት እዚ እውን ከምዚ ዝለቕ ኮይኑ ማለት እዩ

0: ክፍሊ መጓዓዝያ ህዝባዊ ግንባር ይኹን መራሕቲ መካይን ንሰራዊት ኣብ ምግልጋል ጥራይ ዝተሓፅሩ ይነበሩን ካብ 1984 ጀሚሩ ኣብ ህዝቢ ወሪዱ ንዝነበረ ደርቅን ምፍታሕ እኽሊ ረድኤት ኣብ ምምልላስን ህይወት ህዝቢ ኣብ ምድሓንን ዝገበርዎ ፃዕሪ ብቐሊሉ ዝረአ ይነበረን ሽዑ ሙሉእ ዓቕሚ ህዝባዊ ግንባር ኣብ ዝዕማም እዙ ተዋፊሩ ነይሩ እቲ ረድኤት ኣብ ተቐጻሊ ጸላኢ ዝቈጻጸሮ ቦታታት ከይተረፈ ክበጽሕ ስለ ዝነበሮ ነቲ ዘጋጽም ሓደጋ ግምት ከይሃቡ ኣብ ውሽጢ ድብያ ጸላኢ ከይተረፈ ብምእታው ህዝቦም ረድኦም
1: ልክዕዩ ናይ ብሓቂ ምዚ ሓድሽ ረድኤታት ዝግበር ዘሎ ብናይ ጥርቂ ተጠቂዑ ዘሎ ህዝብና መፍትሒ ንምዃን ብወገን መራሕቲ መኪና ዘይበሃል ፃዕርታት ይካየድ ከም ዘሎ ካብዚ ብምብጋስ ከማ ብወገንና እንድሕር ኮይኑ ማለት ካብ ደስታ ዝወፀ ድኺመ ኸይበለ ሙሉእ ለይቲ ክጓዓዝ ይሓድር ብተወሳኺ ከማን ካልእ ዘለዎ ሰዓታት ካብ ትሕልፍ ናይ ክድቅሶ ዝግብኦ ከበርክት ከም ዘሎ እናገበረ ስጋ ሓጂ ቃልሶታቱ የካይድ ኣሎ ብፍላይ እንድሕር ኮይኑ ኣብዚ ሳጃታት ፃዕቂ ድኻማ ዘለዎን ከምኡ ከማን ጎደጉድ ዓሚቑን በሪኹን ዘሎ ዝጓዓዞ ናይ መካይን መስበርትታት ብዙሕ ኣብቲ ናይ መጀመርታታት ይጋጥመና ነይሩ ብፍላይ ምዝሕቲ ሓደሽቲ መካይን ዝተተከኣሉ እዋን እንድሕር ኮይኑ ግን ናይ ብሓቂ ክረአ እንድሕር ኮይኑ እቲ መስበርቲ ወላ ካልእ ከምኡ ዝኣመሰለ ካልእ ጉድለታት ናይ መካይን እንዳተቃለለ ከምዝኸደ በንፃሪ ኸማን ስራሕ እንዳበለልና ከይድ ከም ዘሎ ማለት ፅቡቕ ንጥፈታት ከይድ ከም ዘሎ ናይ ብሓቂ ይረአየና ብወገና
2: ሓፈሻዊ ብዛዕባ ዝግብር ዘሎ ጉዕዞ ከዓ ልክዕ እዩ ብብዙሕ ሰዓታት ኢና ንጓዓዝ ዘለና ማለት እዩ ንሱ እንተደኣ ኮይኑ ልክዕ እቲ ጉዕዞና ዋላ ብሰንኪ ቁሩብቁሩብ ሓደ ናይ ነፋሪት እኳ እንተኾነ እቲ ጉዕዞና ዋላ ብለይቲ ድኣ ይኹን እምበር ርብሕ ዝበለ ሰዓት ማለት ክሳብ 13-14 ዝግመት ሰዓት በፂሐን ይመፅ ኣለዋ ግን ማካይድና እዚ ኸማን ዝተፈላለየ ቦታ ኣብ ዳርጋ ማለት እዩ እቲ ዝተፈላለየ ቦታ ዳርጋ ፅቡቅ ንተፈታተን የሳልጥ ኣለዋ ነቲ ዝድለ እውን ደኺምና ከይበሉ መራሕቲ ማካይን ዋላ ማካይና ኸማን ክንደይ ሕፃን ገለ እንዳኸዳ የብፃሓሎም ኣለዋ ፅቡቅ ንጥፈታት ብጣዕሚ ይርአ ኣሎ
3: ኣብነት ካብ መስመር ናይ ምዕራብ ተኸፊትሎ ዝነበረ ካብ በዓል ግርማይ ካኒ ምዕራብ ዝእቶ ዝነበረ ኩሉ ናይ ፀላእን ኣብ መንጎ ፀላእን ኣብ መንጎ እቲ ዝነበረ መስመራት እውን ኣዝዩ ሓደገኛ ስለ ዝነበረ እዚ መሰናኸላት እዚ ናይ ምሽካል ድዩ ናይ ፈንጅታት ድዩ ናይ ፀላኢ ጥራይ ዘይኮነ ፀላኢ ናይ ደርጊ እዚ ሓደ ካብቲ ጭቡጥ እዩ ካልእ ግን ዝተፈላለየ ናይ ውድባት እውን ሓደ ካብቲ ዕንቅፋት ዝነበረና ጉዳይ እውን ስለዝኾነ እዚ ዕንቅፋታት እዚ ከሎ ኩሉ ስገር ክኣል ነይሩ ትዋንቲ ሕጅቲ ፀንከረ ቦታ ወይ ድማ እቲ ቦታ ትሲ ንዝኾነ ይኹን ሓደገኛታት ሓደጋ ክጋጥመካ ከምዝኽእል ኢካ ፈሊጥካ ክትሰርሕ ነይሩ መን ኣነ ቅድሚት ክኸውን ዝብል ኣነይ ቅድሚት ዝኾውን ኣነይ ቅድሚት ዝኸውን እዮም ዝብሉ ምክንያቱ ተቐዳሚቲ ዝረኸበስ ነቲ ሰብ ክትረክብ ንሓደ ጥራይ ረኺባ ሰብ ክትብል ማለት እዩ ካብ ከለሳነ ሓይሽ እዳተባሃልካ መንኪና ምምራሕ ዝነበረ ንቅድሚት ምምራሕ ምክንያቱ ቲኣስ ጣሓሲስ ስለ ዝኾነ ነቲ ሓደጋ ቀዳማይ ሓደጋ እውን ሳተ ጋጥማ ነይሩ ሕጂ እዚ ኩነታት እዚ ስለዝነበረ ናይ ምዕራብ ኣዝዩ ተኣፋፊ ሕማቅ ኩነታት እውን ስለዝነበረ ምስ ኩነታት ናይ ፀላዮ ዝወፍረሉ እውን መካይን በትን በትን ክተውፅአና ይትኽእልና ክሳብ ኣብ ትሕቲ መሬት ደፊኖም ዝወፅሉ ወይ ድማ ደፊኖምን ዝእለኢሉ እዋናት እውን ነይሩ
0: መራሕቲ መካይን ከም ኩሉ ተጋዳላይ ተዋፊሮምሉ ንዝነበሩ ዕማም ንምፍጻም ወትሩ ድልዋት እዮም ነይሮም ኣብ ትሕቲ ጽንኩር ወተሃደራዊ ኩነታት ሰራዊትን ዕጥቅን ጽዒኖም ኣብ ኩናት ይኣትዉ ካብ ኩናት ውግኣትን ንብረትን ድማ የውፁ ኣብ ከምዚ ህሞት ብመስዋእቲ ዝሓለፉን ዝሰንከሉን ኣዝዮም ብዙሓት እዮም
4: መስዋእቲ ደኣ መሊእ ዝጋጠም ነይሩ ብናይ መጓዓዝያ ኣባላት ብዙሓት እዮም ከዓ እንተሰው እዮም ብዙሓት ናይ ነፈርቲ መብዛሕትኡ እዚ ናይ ድሕሪ መስመር እዩ ኣብዚ ድሕሪ መስመር ንኸደሉ ነበርና ሓደ ናይ ፀላኢ እዞም ቀኝ ዝበሃሉ ነይሮም ኮንፍሉ መደብ ሒዞም ነዚ መስመር ኒሕና ንጥቀመሉ ፅርግያታት ፈንጅታት ዝገብሩ ነይሮም ገፊሕ ስለ ዝኾነ ናይ ድሕሪ መስመር ከዓኒ ወላ ኣብዚኣ ገይሮም በቲ ሓለዋ ከለዉ ናህና ሰራዊት ከም ገለ ምዝምግዓት ነይሩ ኣብዚ ሕጂ ብዙሓት ተሰውፅና ኣለዉ ናይ ኣባላት መጓዓዝያ ሓደ በዓል ኣኢሎም ባይራ ጋብር ዝበሃሉ ከምኡ በዓል ኣነንያ ዝበሃሉ ብዙሓት እዮም። ኣብ ድሕሪ መስመር ዝክሮም ስለ ዘይክእል ከም ኣምነት እየ ዝብለካ እዚኣቶም ኣብ ናይ ፈንጂ ብዙሕ ድጓነፈና ነይሩ ዘይስውኡ ውን ነተን መካይን ዕንወት ጥራሕ ክሳ ገይረን ኣብቶም ኣባላት ዳሓን ዝወፁ ውን ነይሮምና። ብፍላይ ግን ናይ ኤሎም ወይራ ጋብሪ ዝብሎ ፃኢና ክሳዮ ከማ ናይ ተረክበን ሓያል ኣብ ዳሓር ኣብ ብርቱዕ ኣብ ከውሒ ዓይነት እየን ዝገብርኦ ኣብቲ ፅርግያ ወይ ንባዕሉ ክሳነኒ ወይኑ ክሳይ ኣለዎ እንዲ ተሪር እንድሕሪ ኮይኑ

ኣይ ነታ መኪና ኹን ዋላ ኣብኡ ዘሎ ሰብሲ ዳርጋ ኣብ ክሳራ ክሳ ይገብረልካ እዩ። ኣብ ገለገለ ምስ ሃታሃታያን ቅርቡ ስታይሽ ፎኪስቶ ኮይኑ ነቲ ሮታ ጥራሕ ክሳ ገይረን ዘብላ። ስለዚ ብዚ ናይ ፈንጂ ብፍላይ ኣብዚ ናይ ድሕሪ መስመር ብዙሕ ኢና ከሲርና ብኣባላት ናይ መጓዓዝያ መስዋእቲ።

0: ተሰውኡ ከዓ ከም በዓል ኣለም ባይላ ጋብሪኩለ ካፀናሕኩ ከም በዓል ኣነንያ ዝበሃሉ ክያር ንብሎ ዋ ከም በዓል ክያር ንብሎ ከም በዓል ኣሽመላሽ ወድንባይ ንብሎም ተሰውኡ ከዓ ኣለዉ። ሕጂ ንክበሉ ክዝክሮ ስለ ዘይከኣልኩ ሓደሓደ ክጠቅስ ስለ ዝደለኸ እየ እምበር ብዙሕ ሽግራት እዩ ነይሩ። ሰጋእ መጋእ ዝበሃል ነገር የለን። እቲ ተዋበካ መምርሒ ኣብ ቦትኡ ክተብፅሐ ኣለካ ካብ መስዋእቲ ዝኾነ ተጋዳላይ ድሕር ስለ ዘይብል እምበሺ እንትደይ ተዓዊትካሉ ነቲ ነገር ጥራይኻ ዘይትሕጎስ እምበር ክሳይ ስለ ዝሰሓተካ ድብያ ኣለዎ ስለ ዝተባሃለ በዓል ሃይለ ሳእላይ ብቅዱስ ማሊ ኣብዚ ተሃሪሞም እሞ ፅባሕ ከዓ ሕጂ ንዓና ክደግመናይ ድብሎ ክሳይ እንደይ ጀጋኑ ጠፍኦም ተሃሪሞም ኣብኡ ሰው እዮም። ሕጂ ንዓይ እውን ፅባሕ ከምኣያ ዝበሃል ነገር የለን። በዚ ሓደ ጎማ ተሃሪሙ ከሎ በዚ ድዳሓነ ምራሕ ማኪና ነይሮም ብዙሓት። ሕጂ ትምእሎም በዚ ተሃሪመስ ፅባሕ ካዓ ዝተደገመነታ ክገብር እየ ዝበለ የለን። እቲ ጉዕዞሲ እንድሕር ማካይን ጠጠው ኢለን እንድሕር ኣብ ድፋዕ ደሎ ሰብ ፀላኢ መፅኡ ክሳኽ ይገብረኒ ዝብል ስጋኣት ሕዲ ርድኣት ቃልሲ ክቅፅል ስለ ዘይክእል ቅቡል እዩ ነይሩ። ቀትሪ ተበገስ እንድሕር ተባሂልካ ክትብገስ ኣለካ ምሽ ተበገስ ተባሂልካ ናትካ ስታይ እውን ሕጂ ስማይ ፅምኢ ተወዲኦም ህሉ እዮም ሕጂ ስምግቢ ከምዚ ኮይኖም ህሉ እዮም ዝኩሉ ኩናት ክሳይ እንዳተካየደ ከሎ ኢልካ ተኣትወሉ ነገር ኣሎ።
1: ተፈንጂ ከምኡ ኣብ ጉዕዞ ሕጂ መገዲ ባርካ ክኾን ከሎ እዚ ንምዕራብ ፈንጂ እጋሮም ተቆርፁ ነይሮም ሓያለ እውን ተሰውኡ ኣለው። ብፍሉይነት ካብ ዓይነይ ዘይትኸይድ ሓደ ብፃይ ውሕጅ ኣብ መንገዲ ረኪብዎ ማኪና ተሸኺላ እታ ማኪና ሕጂ ድሓን ኢሎ ሞ ንክድሕን እስኻ ውፅእ እምበሪ እዛ ማኪና ሕጂ ኣይትወፅን እያ ነብስኻ ድሕን ኢሎሞ ወፅኡ ደገ ካላሽን ረሲዕዋ ኣብታ ማኪና ረሲዕዋ ካላሽን ንዓታ ንዓ እንዳልካ እናኸደ ከምፃ እየ ካላሽነ ማኪና እያ ዘላ ከምፃ እየ ንብል ድቕድቕ ይብል ሓድሽ ውሕጅ ሒዝ መፅ ዕር ስታ ካላሽን እቲ ኣነ ዝብል ጎበዝን ኣነ ዝብል ኣውቲስታን ካብቶም ብፅትና ዝነበሩ ማለት እዩ። ናይ ብሓቂ እዚ ዝሓልፍ ከም ሓዘን ተሰማዕትኒ መዓልቲ ካብኣ ንላዕሊ የላን ካላሽን ውድብ ናይ ውድብ ታሽሙ ካላሽን ከድሕን ክብል ሂወቱ ምስ ተሰውኡ ይኮይኑ እዚ ናይ ፈንጂ ብዙሓት እዮም ተሰውኡ ብዙሓት ኣለው። እጋሮም ትቁርፂ እውን ትሪእዎም ኣለኹም ብዙሓት እዮም።
2: ኣብ ሶራ ኩሉ ምንቅስቃስ ተሽከርከርቲ ብኣዝዩ ተኣፋፍን ዘይምቹእ መገዲ ዝካየድን ሓለክልኪ ዝመልኦን ስራሕ እኳ እንተነበረ ብሰንኪ ድኻምን ሸለልትነትን መራሕቲ መካይን ዝተፈፀመ ሓደጋን ዘጋጠመ ክሳራን ነይሩ ክበሃል ኣይከኣለን።
1: እቲ ብሓቂ ዘገርመኒ ውናነ ምዝ ናይ ሎሚ ክሪኦ ከለኹ መስቲ እማ ኣብ ጥራይ ጎልጎል ከምዚ ዓይነት ዕንወትን ከምዚ ዓይነት ክሳራ ክትሪኦ ከለካ ኣብዚ እዋን እዚ ምልስ ኢልካ ናብቲ እዋን እቲ ክትሪኦ ከለካ ማኪና ፀዲፋ ማኪና ፅዕነት ከምዚ ኮይኑ ንክትሰምዕ ከም ሕልሚ እዩ። ቆፀራእተን ማኪና ሓንቲ ማኪና ናብ ምናልባት ኣብ ጥሩቕሩቕ መንገዲ ናብኡ ከም ገለ ሸተት ኢላ ኢና ንርኢ እምበሪ ማኪና ፀዲፋትና ኣብ ጉዕዞስ ማኪና ፀዲፋ ዝብል ኣብ ሰውራ ዳርጋ ኣይተረኣየኒ ይክብለካ ትኸሉ ኣብ ምስታ መዝላቕ ኣብ 78 ሓደ ክልተ ማኪና ምስቲ ዝነበረሃተሃታ ኣብኡ ርኢና ኢና ካልእ ዝብለካ ኩሉ ብጥንቃቕን ዝኩሉ ድኻማት ምስዝኩሉ ፃዕሪ ኣውቲስታ ናይ ብሓቂ ውፍያት ኣውቲስታታት ስለ ዝነበሩ እሞ ጥንቃቐ ከዓ እታ ማኪና ድማ ልክዕ ከም ሂወቱ ገይሩ ስለ ዝርያ ጉድኣት ናብ ማኪና ማኪናስ ኣውቲስታ ጥቃስ ወሲድዎ ፀዲፉ ወይ ደኺሙ ከምዚ ኮይኑዎ ዝብል ኣይነበረን። ናይ ጥንቃቐ ተሓዛ ማኪና ውን ነይሩ እንታይ የድልያ እታ ማኪና ውን ቀትሪ ስለ ዝርዳእ እንድሕሪ ሓደ ነገር ትስምዖ ኣለያ ሓቢሩ ዝክእሎ በዕሉ ይገብራ ዘይክእሎ ተኮይኑ ነቶም ጋራጃት ሓቢሩ ቅድሚ ምንቃላ ኣብ መሓይሽ ስለዝወፅእ ማኪና ፀዲፋ ዝኩሉ ፀልማት እናኸድና ዝኩሉ ድፍዓት እናኸድና ዝኩሉ መብራህቲ ከም ዝብለካ ሓደሓደ እዋን ፃዕዳ ነፀላ ኣብ ቅድሜና ጌርና ንኸደሉ እዋናት ነይሩ ፃዕዳ ነፀላ ንኸደሉ እዋናት ነይሩ ሓደጋ ዝበሃል ኣይርእየና
3: ማኪና
1: እታ ነፀላ ሕጂ ብቅድሜኻ እንታይ ትገብራ ፃዕዳ ሰብ ሒዝዋ ኸይድ ብቅድሜኻ ንዑ እንዳርኢኻ ታሽሙ ትኸይድ

ስራሕቲ መካይንን ተራክፍሊ መጓዓዝያን በዚ ዝተጠቕሰ ዝውዳእ ኣይኮነን። ኣብ ሶራ ርእሱ ዝኽኣለ ዓብዪ ታሪክ ስለ ዘለዎ ብዘይካዚ ግን ኩለን መካይን ህዝባዊ ግንባር ንኽንቀሳቐሳ ከም ቀንዲ ረቑሒ ዝገልገለ ጋራጅ ነይሩ። ብዛዕባ እዚ ኣብ ዝቕጽል መደና

0: መደብና ትራን ኣብ ሰሙኑ እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቕርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝደስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ውርደሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትናትና ንሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

0: መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርቓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ና ትራን
1: ኣደ ግደፍኒ ግደፍኒ በጃኺ ለኪ
2: ግደፍ ባና ዓሳብኩን
1: ሕጂ ከንታይ ድ
2: ንነብስኻ ሕተት ካባይ ካበዳ ሓሊፉ መንክዛረበካ ሓደ ድኻ መትከል ትኾነ ኣብሃውኻ እዩ
1: ተኾነ ኸሞ
2: ተኽብሮ ንሱ ተቐንዕቲ መንገዲ ይነግረካ ኣሎ
1: ኣደ በዚሕኒ በዚሕኒ በቃ ክሳብ መዓስየ ንሱ ብዝበለን ጥራይ ክኸይድ መሳትወ ይባርዮም ንነብሶም ኮይኖም ንስድሮም ይሕግዙ ኣለዉ ኣነ ግዳ
2: ናይ ባሃክ ሓሊኻልና እንተ ኮንካ ነዚ ቀትርን ለይትን ከይበለ ክህልዋን ክኩስኩሳን ዝውዕል ደሎ ሃውኻ ንስኻውን ብዓምኻ ገለ ኣበርክት ዮናስ
1: እምበኣር ንስኽካ ኸም ኢልክኒ
2: ግደፈኒ በጃኸኢለካ ንነብስኻ ምሰል
1: ሕጂ ከንታይ ድመሲሉ ኣለኸ
2: ላዕሊ ላዕሊ ትጠምት
1: ኣደ ኣባህላኺ ተረዳእኒ
2: ዮናስ ወደይ ብልጭልጭ ንዒንትኻ ይዕውሩ ኣሎ ኣብ ትሕቲ ዕባ እንታይ ከም ዘሎ ርአታ ዮናስ ወደይ
3: ዮናስ መሰረቱ ዘይደልደለ ገዛ ምፍራሱ ይተርፎን እዩ ስለዚ ካብ ለላዕላዩ ምስኩ ሓልካዮ ደድሕሪኻ ዝፈርሰካ ኣቐዲምካ መሰረት ምድላል ይትወሳኒ ነገር ክድግዳ ናብ ስራሕና ንመለስ
2: ሓቅሎ ዝወደይ ስምዓዮ
1: ፅቂኢልካ በቃ ፍረዘይትህብኦም ዕድሜና ምሉእ ኮነን እንዳበለ ትወዲኣቶ
2: ምሳይ ድኻ ዮናስ ወደይ
1: ብነብስ
3: ዮናስ እዛኦም ሂወት መድሕን ደቀ ምናልባት ሕጂ ቁም ነገራት ኸውኢልካ ይኸውን እዩ ፅባሕ ንግሆ ግን ተማህሊልካን ተመኒኻን ኣይትርከብን
1: ኣታ መትከልሓወይ ነዛኦም ዕድሜኻ ምሉእ ተኻና ክንከያ ንሓሊኸን ግን ወላ ሓንቲ ዝዕግ ፍረ ይብላን ነብስና ኸማ ኣነኪማትና
3: ፃዕርኻን ጉልበትካን ኣወሃሂትካ ምስ ተዓመም እኮ እዩ እዚ ሎሚ ውሒዱ ዝረአየካ ዘሎ ፍረ ፅባሕ ቆፎ ዝመልእ ዮናስ እንታይ ኢኻ ኾንካ ንኺድ ሕጂ ስራሕና ይተባኹረና
4: ኣስመረተይ ከመይ ውዒልክን ድሓ እንደ ውዒልክን ዮናስ ወደይ ከመይ ውዒልኩም
1: መማገነት ከመይ ውዒልክን
4: ፅቡቕ ዮናስ ወደይ
2: ዋይ ገነተይ ዲኸን ከመይ ኢልክን ውዒልክን
4: ፅቡቕ ኣስመረተይ ድሓን ኢና ኣትን ኣስመረተይ ሎሚ ፅባሕ ክመፅእ እንዳበልኩ እምበር ኣራኽቦስ ኢነ በጃኺለክ ምስቲ ስራሕካ ይጥዕመካን እዩ ቁሊሕ ከይበልኩ ክንቀኒ
2: ኣንትን ገነተይ ኣበይ ከተርክባሉ እዚ ንፈልጦ ስራሕ ገዛኻ ኣበርቲዕ ክንኸውን
4: እንክነበላ ዝሓዞኦ ተቐበላኒ
2: ዋይ ኣንት እንታይ ኣሰኪፍክን ነይሩና እንድዩ

0: ኣንትና ስሚረይ እዚ ራእየ ናይ ኮይኑ ፀብሒ ደርሆ እንዳኣሉ
1: ኣንቲ ማማገነት ክንደይ ጥዕምቃልኣ ተዛሪብክን ደርሆ
2: ኣደ ሓንሳ እስከ ሓንሳ እሞይ ትቀበል እያ ይህ ደኣ ስኺ ጠሚና ኢልና ክዲና ርካሽ ሒዝክልና ትመፂ
0: ወሪድ ንዶገነት ሰባብ መጀመርያ ርካሽ ኣይኮነን ፀብሒ ደርሆ እዩ ዳሓር ከዓ ተኸፊልካ ምብላዕ ፅቡቕ እዩ ኢለየ እምበር ብኻልእ ኣይኮንኩን
2: ዳሓን ዳሓን ድሓን ንዓና ናህና ኣለና እዚ ነቶም ጠሚና ዝበሉኺ ንዕኦም ከት ክሃብ እዮም
1: ኣታ መትክልሓወንቲ ኢኻ ዝዛርብ ኣለኻ ንዝዘረበስ ክትመልሶ የበጃኻ የበጃኻ ኸሊ ንበጃኻ ኢለካ
0: እዛናትካ ጠራዓርዓካ ኣነሲ ካብ ለውጢ ዘይብሉ 10 ግዜ ድግምጋም መግቢ ትበልዑ ገለ ለውጢ ተኾነኩም እሞ ኣካላትኩም ከዓ ተደልደለ ኢለ የ
2: ብትካቦ ዝድልል ኣካላት እሞ ዘየድልየና
0: ለማኒት ኢኹ ማለትካ ድዩ
2: ንብድዐ ዝኸውን ልሳን የብለይ
0: እንታይ ንምባል ዳኢኻ
2: የቐኒልና ንምባል
0: ኣየ ካብ ፍረ ዘይብልዎም 10 ግዜ ምጉሳይ ግዳ ተሳኒኹም ተሰማሚዕኩም ንኻልኦት ሂብኩም ፀጋታትኩም ምጥቃም ኣይመሓሸኩምን
2: ስምዐኒ ትንፋስ እዛኦም ኣብ ደመር ሃፅና ዝተዓቕበ እዩ ንሕና እውን ከምኡ ኣብ ህላውነት ኣይና ንምርኮስ
0: ኣይ ብዘይ ሓገዝ ኣይከውን እዩ እዚ ሕጂ ዘለኹም እዋን ከዓ ኣዝዩ ከቢድን ፈታንን እዋን እዩ ኣብ ከምዚ ግዜ ድማ ወይ ጎቦኹን ወይ ድማ ምስ ጎቦ ተፀጋዒ ነገራቱ
2: እቲ ጎቦ በዓልና እቲ ጎልጎል በዓልና ምዃንና ኮ እዩ ትቐንዲ ነገር ከምኡ ከዓ ይሕሸና
0: ኣመና ምትራርሲ ፅቡቕ ኣይኮነ ተሴርካ ምትራፍ እውን ኣሎ ሓደሓደ ግዜስ ልምልም ምባል ከድልየካ እዩ
2: ዳሓን ዳሓን ዳሓን መምርጫና ሕሕርያና ይዋፃና
0: መቸም ምዕባለታተይ ትርዮ ትህሉ ኢኻ ኣብ ቀረባ ግዜ ገለ ተኣምራታዊ ዝኾነ ነገር ከርእካ እየ ኣበይልካዮ እምበር ንስኻ በዓል ንስኻ ኣብዚ ጋማን እንዳበልኩም ከለኹም ማለት እዩ
3: ይኣክል ይኣክል ዝዘረባ እምበር ኣነ ከይፈላጥኩ ጠዋይ ልብሒዝ ክልህን ቀሪብክናኒ ህምዋ
2: ኣደ ኪኖቲ ፃዕዳ ፍሽኽታ ጸሊም ሰሓቕ ተሃቢ ኢሎ
1: መትከል ኣደ ኣቶም ሰባት እንታይኹም ትኾኑ ዘለኹም ክንዲ ክሕግዘኩም እየ ዝበለሲ ተሳውግዋ
0: ዳሓን ዳሓን ዮናስ ወደይ ንስኻ ኣብ ደስ ዝበለካ ግዜ ሰዓትን ገዛ ይርሕው ይንዕኻ ምፀኒኻ ናይዚኦም ግንዳሓን ወይለይ
3: ዮናስ ተንከስ ሞበል ካብዛ ገዛ ክንርአ ኢና ኪድሞ ድሓን
1: ፅቡቕ ዝገበረ መቸም ፅቡቕ ኣይፍደን ድዩ
3: ኣተቓልዕ ዘረባ ሓደ ይትዕርዮ
1: ኣደ ህድእ ሞበሊ ማማገነት እኮ ጎደለኹም ክምላኣልኩም ዝተረፈኩም እንተሎ ኸ በዕለይ ክገብረልኩም እያ ትብለላ ክሕግዘኩም ንዝበለ ሰብሲ በዕልኩም ተሰዋጉ ዋዕ
2: ዮናስ ከም ስድራ ነብስና ዝኽኣልና ኩርዓትኩም ከውን ዘብቅዐና መትከል ኣለና ብነብስና ንሕደር ኢኸ ዝብል ትጭርሖ
1: ምንባር እኳ ሓንሳያ መትከል ጎረባብትና ብልጭልጭ እንዳበሉ ንሕና ኸዓ
2: ከም ቤትካ እምበር ከም ጎረቤትካ ደንበር እዩ
1: ማእሰኻ ግን ንዓይ ክሰማዓኒ
2: ብልብኻ ክትሓስብ ምጀመርካ
1: መትከል
2: ኣቤት ኣቤት ዮናስ ዮናስ ኣስተውዕል እስከ ኣስተውዕሉ ሞ እዚ ሕጂ ብሃብታማት ጎይቶ ተደሪሱ ብልጭልጭ ኢሉ ዝረአየካ ዘሎ ብርሃን ብርሃን ከይመስለካ ኪን እዩ ህልም ዝበለ መሓዩር ጊላነት ኣለዎ ዮናስ
3: ሓኩሎ ዘረባ ዓበኻውኻ ደ ይሰምዕ
1: ድሓን ድሓን ሸዊት ንእስነተይ ካብ ምሳኹምኣብ ዝከርተት እንዳበልኩ ዘሕልፎ ከደልኩም ኣለኹ ከደልኩም ከደልኩም ናብ ዓዲ ገነተይ
3: ኣተቕልዕ ንዓኻ ንደ ዮናስ
2: ዮናስ ንዓኻ ንደ ኣይ ዮናስ ሓዊ ኪኖ እዚ ሕጂ ብልጭልጭ ኢሉ ዝረአይካ ዘሎ ብርሃን ድቕድቕ ጸላም ከም ዘሎ እንተ ትፈልእ ሲ እንታይ ኮን ምበልካ ብርግጽ ብርግጽ ምንባርና ነዛኦም ጽቡቕ ገይሮም ተረዳእካን እዮ እንድሓን

ግነት ግነት ግነት እዚ ኩሉ መንግስተ ሰማይ ክቐምጠካ ያልክኒ እዚ ኩሉ ዝደለኻ ክበካ ያልክኒ ግነት ግነት ሕጂ ዳናበይና ምድረበያ ደርቢኽኒ

0: ካብታ መድሃኒት ኩሉ ዝኾነ ቆምኩ ምሒካ ከመይ ፅቡቕ ትፅበብ? ካብ ሕጂ ድማ ዲናናተይኮካ ክትነብር ኢኻ
1: ገነት ግደብ

0: ብደብ ቐልካ ሃለዉ ብደብ
1: ክትፈልጥ እዛ ብርሃና ውሽጣ ኮይኑ ዘይተረዐየት ከደላ ዓድኻ ሎሚ ተመኒኻ ይትረኽባን ኢኻ ምኽንያቱ ንስኻ ጉዙናተይ ባርኻ

0: በቃ ዕረፍቲ ዘይብሉ ስራሕ ጥራይ
1: ድሓንዶ ውዒልካ
0: ክንደይ እኳ ጽቡቅ ስራሕ እሞ ኸመይ ይኸደልካ ኣሎ
1: እለ ባምዓሙተሉ እዩ ነገሩ
0: ኣይሓዝኩኻ
1: እሞ ቃልወልባ እንተ ነጊረካ ድኣ
0: መቸም እዚ በፂሕኻዮ ዘለኻ ከም ስጉም ትተሓስቦ እንተለኻ ገና ገና ደቂስካ ኢኻ ዘለኻ
1: ሓቅኻ ምናልባት ውሑድ ኮይኑ ክረኣየኩም ይኽእል እዩ ብገዛእ ጉልበተይ ዝዓመምኩ ምዃኑ ግን ኣመና እዩ ዘሕብነኒ
0: ሕጂ እውን ኣይሓዝኩኻ
1: ብሃም ዲኻ
0: መን ይኻታ
1: ወግዓዊ ቋንቋ እኮ የተጠቂሙ
0: ኣዘራርባኻ ንፁር ኣይኮኑ
1: ንለባም ኣምተሉ እኮ ኢለካ
0: መትከል ተቕምጥኽ እንዶ ተዛረብ
1: ግርም ብትካቦ ዝለመሰ ጉልበት ስለ ዘይብለ እዩ እዚ ናተይ ዕማም ድኹም ኮይኑ ዝረአየኩም እብለካ ኣለኹ
0: ናብ መምፅአ ኢዶ ኸኣቱ
1: ከምኡ ኸይሽ
0: ብኽብረትካ እዛ ኣምዶ ኽትበኒ
1: ወጣዒትኸ ንየኒ ትቕሚ ኢኻታ
0: ነዚያ
1: ኣነ ዶ ይቕልል ኣለኹ ኢልካ ጥራሕ ከይትኸውን
0: ቀልዲ ቅድሚ 3,000 ዓመታት ኣባሓጎታተይ ከም ርስቲ ዘውረሱን እዮም ንዓመታት ክጥቀመላ ድሕር ምፅንሐይ ሕጂ ድማ ብጌጋ ቕማሮም ሰሓ ፀርያ ሕጂ ግን ንብረተይ ክተረክበኒ
1: ኣባሓጎኻ ንፉዕ ደራሲ ፅውፅዋ እዩ ኣብዚኣ ግን ዓባይ ስሕተ ትፈፂሙ ክተረጋግፅ እንተደሊኻ ኬትካ ሕተቶ ኣይኮነን ባዕለይ ከፋንወካ
0: ድሓን ድሓን ብዛዕባ ዝፀገም ዘለዎ ኣይኮነን ሕጂ ጥራይ ነዝን 35 ዓመታት ፅቡቕ ጌርካ ዝኾስኮስካያን ዝተኸነኸንካያን ፍረፃማኻ ክበካ ዓስብኻ ነገረኒ
1: ካብዚ ዕቡር ሕልምኻ ከበራብረካ ግዴታ የብለይን ሕጂ ግን ስራሐይ ክሰርሕ ግደፈኒ ግደፈኒ ስራሐይ ክሰርሕ
0: ስማዕ ንስኻ ነበይንኻ ጥራሕ ነዛኦም ክትጥቀመላ ኣነ ድማ ምዝግጅፍ መሬተይን ብዝሒ ህዝበይን ጥራሕይ ክተርፍ ኣበደን
1: ኣነ ዶ ፀማም ዲኻታ እዛኦም ናኽና ናይ ዋናታ ተያብለካ ኣለኹ
0: መን ኢሉ
1: ኣነ ኢለታ ዝዝረአካ ዘለኦም ሰማያዊ ሕብሪ ጥራሕ ከይመስለካ ብደም ሚልዮና ደቁ ብዕፅምቲ ጀጋኑ ሰማእታት ዝሓብር ሕብሪ እዩ
0: ስለዚ
1: ኣይኮነን እንዶኹ ተሓስቦ እንተ ሓሊምካያ ጥራይ ኣሰራ ቦታትካ ክትስዕብ ኢኻ
0: ድሓ ብፉቶት ካብ ኣበኻ እቲ ዝሓየሽ መንገዲ ክትመርፅ እዩ
1: ደስ ዝበለካ ክትመርፅ ሙሉእ መሰል ኣለካ ኣሰራ ቦታተይ ክስዕበ እንተኢልካ ቀደወ ጉድጓድካ ይኸውን ስፍራኻ ታደ ሕጂ ስራሓኒ
2: ኣተ ሰብ የለ እንድዩ ወያነ ወደ ወያነ ወደ ወያነ ኣተ መትከር ወደ ንኣሓግዘኒ ወያነ ወደ ኣተይኖስ ወደ ወያነ ኣተይኖስ ወደ እንዳነገርኩኻ ወያነ ወደ ወያነ ወደ
1: ይደ ይሄን ኣስሓወይ ኣተ ደ እንታይ ረኺቦ ይሄን ኣስሓወይ እንታይ ኮይኑ ወይ ሓወይ ኣንታ ተፃዊቶምሉ እንደማታ ኽላእ
3: መትከል ሓወይ መትከል ሓወይ ሕማቕ ኣለኹ ሕማቕ ኣለኹ መትከል ሓወይ ገለ ግበር
1: ኣጆኻ ኣጆኻ ዝሓወይ ሕጂ ድኣ ቤትካ ኣትኻ እኒኻ እንካ ሞ እንካ ካብዚ ፍርኦም ህይወት ቅመስ ብድድ ክትብል ኢኻ ዝሓወ
2: ተቕበሎስ ወደይ ኣጆኻ ዮናስ ወደይ ኣጆኻ
1: ኣየ ዮናስ ሓወይ ነጊረካ እንዲ ንምንታይ ቤትካ ገዲፍካ ትለቅቕ ዮናስ ንሕና ካብዛኦም ህይወት ተፈሊና ትንፋስ የብልና ፈፂምና ክንነብር ኣይንኽእልኒ ኢና ሰምዓ ኣለኻ ኣብ ትሕቲ እዛ ፅላልኦም ብደመ ሰማዕታት ይዕፅምቲ ዝተደርሰ ድርሳነ መንነት ኣሎ ንሱ መንነትና ንሱ ክብረትና ንሱ ዋሕስና ካብዛኦም ተፈሊና ክንነብር ኣይንኽእልኒ ኢና ንሕና ዮናስ
0: ልክዕ ንዓና እውን ከምዚኣ እያ ትብፅሐኒ
1: እንታይ ኢልካ
0: ትብፅሐኒ ኣብለካ ኣሎ
1: ኣነ ዶ እስከ ድገማ ኣብለካ ኣለኹ ትብፅሓና ይብፅሓና እዩ ዋላ ግብኣተ መሬት ኮይኑ ዓለም ትገማጠን እዛኦም ናህና ናይ ዋናታታይ ኣብለካ ኣለኹ ኣኮ ንዶ ክብፅሓኩም ነቒፁ ዝወደቐ ቆፅላ ክትንከፍ ከማን ኣይነፍቅድኒ ኢና ሕጂ ግን ዝኸፍአ ኸይሰዓበካ እንከሎ ክጥፋ
0: ድሓ ኣነ እንተዘይኣሳለጥኩ እቲ ብድሕረይ ዝመፅእ ወለዶ ግን እንታይ ይገብር ክትርአ
1: ጥፋ ኣብለካ ኣለኹ ነዳይ ነዳይ እውን ነዳይ
2: ሰነፍ ሰነፍ ወሰነፍ
1: ፈራሕ ስሱዕ ቦጅባጅ ናይቲ ዝበልካያ ኸዓ ብሓደ ኣለና ደፋ ኢልና ክንርዮ ኢና

0: ሓሱር እየ
1: ተማም
0: ንደቀይ ኖ ምስ ደቆም
1: ሕራይ ሕራይ ሃሎ ሃሎ ማለሽ ቴሌፎን ተቋሪጣትና ኣላ ዓሚል ናይ መደብና ኣስታዝ ተክሊ ኣብ ደውሉ ፀኒሑ በስ ቴሌፎን ተቋሪጣትና ኣላ ምስለኒ ማለሽ እንሻላ ደጊሙ ክድውል ተስፋ ንገብር ሓራይ በዓል ናብዛ ቀፂላ ትስዕብ ዘላ ደርፊ የኸብለኩም ዝኸበርኩም ተዓዘብትና ከም ተቐዲመ ዝበልክዎ ደርፊ ናይ ድምፃዊ ተስፋይ መሓሪፊ ሒራ ክትከውን እያ ማለት እዩ ዘቐፂላ ትስዕብ ሓቢርና ክንሰማዓ ኢና ክንምለሰኩም ኢና ምሳ ንፅንሑ

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቐርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቀባእቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ ዝዝነጥፍ ዘሎ ቀባኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪ ጨርቂ ገቲርካ ነቲ ኣብ ርእስኻ መፅእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ በተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስተዓደገ ተረሲዕ ደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ኣውርጠሉ ደቂሽ ዝመስል ሕጂ ሲ ፈጣሪ ምስኡ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

0: መደብና ትራን ኣብ ሰሙን እዙ ቅብኣ ኣካል ስነ ጥበብ ኮይኑ ብዓብዪ ሸፈነ ክስራሓሉ ካብ ዝጅምር ዘመናት ኣቕፂሩ ይርከብ። ኣብ ኩሉ ኩርናዓት ዓለም ድማ ብዙሓት ሰዓብትን ኣስተማቐርትን ዘለዎ ሰፊሕ ዓውዲ እዩ። ኣብ ሃገርና እውን ልክዕ ከምቶም ካልእ ጨናፍር ስነ ጥበብ ዝኾኑ ፊልምታትን ደርፍታትን ስራሓሉ ፀኒሑን ኣሎን። በቢግዜኡ ድማ ዝተፈላለዩ ቅብኣቲ ክፈርዩ ፀኒሖም እዮም። ንሎም እምበኣር ኣብ መደብና ዓለም ስነ ጥበብ ኣብዚ ዓውዲ እዚ ዝነጥፍ ዘሎ ቅብኣይ ማቴዎስ ኣብርሃም ምስራሓቱ ዘላለ መደብ ኢና ናብኹም ክነብሎም።
1: እታ መጀመርታ ብፍሬም ጣውላ ጌርካ ፍሬም ጌርካ ኢኻ ትሰርሖ ናይ ዓለባ ስእሊ ማለት እዩ። ብድሕሪኡ ጨርቂ ገቲርካ ነቲ ኣብ ርእስኻ መፂእካ ዘሎ ሓሳባት ኣብ ሕልምኻ ዝተረኣየካ ኩሉ ኩንነት ማለት እዩ ኢኻ ናብቲ እቲ መስርሕ እጂ ዓለባ ኣሎ ፍሬም ኣብታ ፍሬም ገቲርካ ከዓ እተን ሰለስተ መሰረታውያን ሕብርታት ዝበሃላ ኩሉ እቲ ስምዒታትካ ትገልፆ ማለት እዩ።
0: ኣብያታዊ ሕብረተሰብና ብዙሓት ወግዕታትን ክብርታትን ባህላዊ ልምድታት እውን ይንፀባረቑ እዮም። ናይ ሎም ሰሙን ንኡስ መደብና ፍኖተ ሂወት እምበኣር ንባህላዊ ኣልባሳት ሽልማትን ኣብ ብሄረ ትግርኛ ዝድስስ መደብ ሒዛልና ክትቀርብ እያ። እዚኦምን ካልኦት መደባትን እውን ክቐርቡልና እዮም።
2: ዛትየላ ምስ ተዓደገ ተረሲ ዕብደገ
0: ተኸታታሊት ፊልም ሳውን መበል 26 ክፋል እውን ካብ መደባትና እያ።
3: በሉ ብሩኽ መዓልቲ ምሕረት ኣውርጠሉ ደቂሽ ዝመስል ሕጂ ዚ ፈጣሪ ምስ ኹን ብግማ ይሕለፈሉ ንታይ ምክንብል ኢልና ዳ ብግማ ይሕለፈሉ።
0: ብተወሳኺ ዝተፈላለዩ ዜማታትን ንዓኹም የዛንዩ ዝበልናዮም ቪድዮታት እውን ካብ መደባትና ትራን ሰሙን እዚኦም ሞ ንኽትከታተሉ ብክብሪ ንዕድም።

መደብና ትራን ቀዳም 8 ሓሰ ልክዕ ሰዓት 2 ፍርዓን ድሕሪ ቀትሪ ድግማ ሓሙስ 13 ሓሰ ልክዕ ሰዓት 4 ድሕሪ ቀትሪ መደብ ናትራን

ኣብ ዝተፈላለዩ ኩርናዓት ዓለም ብምዃን መደባት ሞዛይክ ኣብ ምክትታል እትርከቡ ዝኸበርኩም ተኸታተልትና ከመይ ቀኒኹም ሰዓትና ኣኺሉ እንሆ ዝተፈላለዩ ትሕሶታት መደባት ሞዛይክ ጣዕሚ ዜማታት ከምኡውን ተኸታታሊት ፊልሚ ኢና ሒዝና ክንቀሪብና ዘሎና ክሳብ ፍፃሚ መደብና ምሳና ሓቢርኩም ክትፀንሑ ብክብሪ ንዕድመኩም ስሪዎ ዘለኹም እዋን ክረማት ማይ ዘንዩ ዘሎ ማይ እውን እናበርትዒ ዝኸይደ ዘሎ ናብዛ ስዒባ እተቐርብ ደርፊ ከነምስግረኩም